ናይ መንሽሮ ናይ መሓስ ዝኾነ ቁስ ተተፈጢሩ ድዩ ዝኾነ ማህሰይቲ እንተ ደኣ መፅኡ ልዑል ተኽእሎ ናይ መንሽሮ ናይ ኣፍን ከባቢኡን ከስዕብ ይኽእል ኢልና ኢና ንዛረብ ዘለና። ካልእ ናይ ኣመጋግባ ጉዳይ እዩ። ኣመጋግባ ክንብል ከለና ኣብዚ ሰዓት እዚ ሕጂ ዕሹግ ምግብታት ብብዝሒ ኢና ንጥቀም። ካብቲ ዕሹግ ምግብታት ግን

0: ዝበላ ስእልታት ዘለዋ ፍረታት ዘለዎ ኣሕምልቲ ዘለዎ ጥረታት ከምኡ ውን ዓሳ ርእሱ ዝኽኣለ ናይ ፀረ መንሽሮ ባእታታት ኣለዎ። ስለዚ ንመንሽሮ ይከላኸሉልና ኢና ንብል ዘለና። ጥዕና ሂቡና ጥራይ ዘይኮነስ ፀረ መንሽሮ ዝኾነ ባእታታት ብምፍናው ዝኾነ ናይ መንሽሮ ሓደጋታት ኣብ ዘጋጥመና ንሳቶም ናይ ምክልኻል ልዑል ተኽእሎ ኣለዎም። ስለዚ ካብ ዕሹግ ኣመጋግባ ወይ ድማ ቀፃሊ ቀይሕ ዝበሃል ስጋ ኣሎ ንባዕ ርእሱ ዝኽኣለናቱ ናይ ካልእ ሳዕብን ናይ ካልእ መንሽሮ ዘምፅእ ማለት እዩ። ካብ ከምኡ ዓይነት ኣመጋግባ ወፂና ናብ ከምዚኦም ዓይነት ናይ ኣሕምልትን ፍረታትን ከምኡውን ዝተፈላለዩ ዓይነት ጥረታትን ዓሳታትን ተተመገብና ዝያዳ ተመራፂ ይገብሮ ነቲ መንሽሮ ኣብ ኣፍ ድማ ከይመፅኻ ኣዝዩ ይከላኸለና ማለት እዩ።
1: ዕሹግ መግቢ እንታይ ይፀገሞ?
0: ሕጂ ዕሹግ መግቢ እንተደ ኢልና ኩሉ ግዜ ክዕሸግ ከሎ ብዝተፈላለየ ፕሮሰስ እዩ ዝሓልፍ፣ ብዝተፈላለየ መስርሕ እዩ ዝሓልፍ። ኣብዚ መስርሕ እዚ ንዕኡ ክዕቅቡ ዝተፈላለየ ባእታታት ፕሪዘርቫቲቭ ንብሎ ማለት ዝተፈላለየ ባእታታት ኣለዎም። ንባዕሉ እቲ መዐሸግ እዩ እንታይ ምኳኑ ርእሱ ዝኽኣለ ናቱ ባእታታት እንዳፈነወ እዩ ዝኸይድ። ነዊሕ ግዜ እዩ ከዓ ተዓቂቡ ዘሎ። ንክንደይ ግዜ ተዓቂቡ ከም ዘለዎን ኣብ ገለገለ እዋናት ኣይንፈልጦ ኢና። ስለዚ እዚኦም ዓይነት ዕሹግ መግብታት ኣብ ውሽጦም ካንሰር ወይ ድማ መንሽሮ ናይ ምምፃእ ዘለዎም ባእታታት ኣለዎም። ስለዚ እዞም ቅመማት ወይ ድማ እዞም ባእታታት ንብሎም ዘለና ኣብ ኣካላትና ነዊሕ ግዜ እንዳተኸዘኑ ምዝኸዱ እንታይ ናይ ምምፃእ ባህር ኣለዎም? መንሽሮ ናይ ምምፃእ ትልዑል ተኽእሎ ኣለዎም ማለት እዩ።
1: ፅቡቅ ዶክተር፣ እዞም ጠንቅታት ተዳ ርኢናዮም ሓደ ሰብ ምልክታት ርኢሁ ናብ ሕክምና ማዓስ ክኸይድ ከም ዘለዎ ክፈልጥ ኣለዎ ማለት እዩ። ገለገለ እዚ ምልክታት ክትጠቕሶ ዝፀናሕካ ናይ ቁስሊ ድዩ ናይ ገለ ድማ ገዲኡ ምናልባት ናብ መንሽሮ እውን ዘይዓቢ ክኸውን ይኽእል እዩ። ሓደ ሰብ መንሽሮ ክጥርጥር እንተዳ ኮይኑ ክስተውዕለለን ዘለዎም ምልክታት እንታይ እንታይ እዩ ክግምት ክእቱ ዘለዎ ኣብ ከባቢ ኣፍን ከባቢ እዩ?
0: ሕጂ ኣቐዲምና ብዙሕ ብዛዕባ ቁስልን ብዛዕባ ገለገለ ሕማማትን ክንዛረብ ፀኒሕና። ሓደ ነገር ክነስተውዕለሉ ዘለና ኩሉ ቁስሊ ናብ መንሽሮ ይምዕብል ወይ ድማ ኩሉ ቁስሊ መንሽሮ እዩ ማለት ኣይኮነን። እዚ ኩሉ ሰብ ክፈልጦ ዘለዎ ነገር እዩ። ግን ቁስሊ ክህሉ እንከሎ ቀልጢፉ ናብ ሕክምና ብምኻድ ቀልጢፉ ፍወሳ ንክረክብ ኢና እዚ ከም ኣርእስቲ ልዒልና ንዛረበሉ ዘለና። ስለዚ ገለ ክነስተውዕለሎም ዝግበኣና ምልክታት ኢለ ዝጠቐስክዎም ኣለው። እቲ ሰብ ነዞም ምልክታት እዚኣቶም እንተ ዝተውዕሉ ቀልጢፉ ናብ ሕክምና ክኸይዱ ግቡእ ዝኾነ ፍወሳ ምስ ዝገብር እቲ መንሽሮ ንብሎ ዘለና ናብ ዝለዓለ ደረጃ ንኸይበፅሕ ይሕግዞ እዩ። ገለ ካብኡ ክንሪኢን ከለና ዘይሓዊ ቁስልን ቃንዛን ነዊሕ ይቕሬታ፣ እዚ ካብቲ ቀዳማይን ዝዓበየ ምልክት እዩ ማለት እዩ። ዘይሓዊ ነዊሕ ግዜ ዝኸደ ቁስሊ እንተ ኣለካ ድሓኒዩ ክሓውየኒ ብዙሕ ኣይቐንዘውንን ብዙሕ ከምዚ ኣይገበረንን ኢልካ ሱቅ ክትብል የብልካ። ስለዚ ብዝተኻኣለካ መጠን ቀልጢፍካ ክንዲ ፀረ ናይ ቃንዛ እንዳወሰድካ ወይ ገለ ነዊሕ ምፅናሕ ቀልጢፍካ ናብ ሕክምና ትኸይድ ሞ ጠንቅናቱ ብምፍላጥ ክትፍወሰሉ ክትገል ኣለካ። ንኣብነት 3 ወርሒ 6 ወርሒ ይኸይድ ሰብ ናይ ቃንዛ ጥራይ ስለ እንዳወሰደ ሓንሳብ ይገድፎ ሓንሳብ ይጅምሮ ሓንሳብ ይገድፎ ሕጂ ዝተደጋጋሚ ንባዕሉ ዝገደደ ሳዕብን ከምፅእ ይኽእል እዩ። ስለዚ ኣብዚ ልዑል ጥንቃቅ ክንገብር ኣለና። ካልእ ከምኡ ነዊሕ ዝፀንሐ ሕበጥ ኣብ ኣፍ ወይ ኣብ ከባቢ ክሳድ ተዳሪእና ድማ ልዑል ተኽእሎ ናይ መንሽሮ ምዃኑ ፈሊጥና ቀልጢፍና መፂና ሕክምናዊ ኣገልግሎት ክንረክብ ኣለና። ዘይንቡር ለውጢ ከምዚ ኣብ ስእሊ ንሪኦ ዘለና ኣንተ ወይ እውን ኣቐዲምና ዝረኣናዮ ኣዝዩ ፃዕዳ ዝኾነ ሽፋን ናይቲ ኣብ ኣፍ ዝርከብ ቀፀላ ቀዳማይ ቀፀላ ክንርኢ ንኽእል ኢና። ኣብ ገለገል እዩ ድማ ኣዝዩ ቀይሕ ዝኾነ ኣብ ገለገለ እዋናት ከዓ ደም ዝደም ማለት እዩ። ከምዚ ዓይነት ምልክታት ክንርኢ ከለና ድማ ቀልጢፍና ናብ ሕክምና ክንከይድ ኣለና። ካልእ ምጉዳል ክብደት ኣካላት እዚ ምስቲ ኣቐዲምና ዝበልናዮ እቶም ዋህዮታት ዘይንቡር ዝኾነ ብዝሕን ቅርፅን ዘለዎም ነቶም ንቡር ዝኾነ ብዝሕን ቅርፅን ዘለዎም ዋህታት እንዳተክኡ ስለ ዝኸይዱ ግቡእ ዝኾነ ኣገልግሎት የብሎምን። በዚ መጠን ኣካላት ይደክም፣ እቲ ክብደት ናይ ኣካላት ከዓ ይጎድል። ስለዚ ሓደ ካብቲ ገለ ምልክታት ናይ መንሽሮ ክኸውን ይኽእል እዩ። ዘይንቡር ቃንዛን ምንቅስቃስ ኣስናንን እዚ ምስቲ ኣቐዲምና ዝበልናዮ ዝተፈላለየ ቁስሊ ከይረኣናዮ ኣብ ዓፅሚ ይኹን ኣብ ግርፃን ይፀንሕ ሞ ቶም ኣስናን ይንቀሳቀሱ። ስለምንታይ እዩ ዝንቀሳቀስ ዘሎ ኢልካ ክትሓስብ ትኽእል ኢኻ። ቀልጢፍካ ናብ ሕክምና እንተ ደኣ ኸድካ ግን ራጅብ ምግባር ድዩ ዝተፈላለየ ዓይነት መርመራታት ምግባር ቅልጡፍ ዝኾነ ፍወሳ ክትረኽበሉ ትኽእል ኢኻ። ሸለል ክትብሎ የብልካን ብፍላይ ቃንዛን ምንቅስቃስ ናይ ስንን ማለት እዩ። ካልእ ምዝላቕን ዘይምችእነት ናብ ኣርቲፊሻል ስኒ እዚ ምስታ ናይ ዓንተ ወይ ዝበልናያ ብኣንጻሩ ኢና ንዛረብ ዘለና። ኣብ ኣፍካ ተዓፅሚ ወይ ይረቅቕ ኦብዘርቭድ ስለ ዝኾውን ዘሎ ስለ ዝሓቅቕ ዘሎ እቲ ኣርቲፊሻል ስኒ እንታይ ይኸውን ካብ ንቡር ወፃኢ ዝለቕለቕ ይብል። ስለዚ እዚ ድማ ከድካ ተደጋጋሚ ናብቲ እንዳ ኣርቲፊሻል ከድካ ነቲ ስኒ ምዕራይ ጥራይ ዘይኮነ እንታይ ዝኸውን ዘሎ ኺልካ ቅልጢፍካ ናብ ሕክምና ብምኻድ ጠንቅናቱ ምእላይ ኣገዳሲ እዩ።
1: بعلها تفلطت غليها زي

0: እቲ ምልክታት
1: እወ ይዘልቕ እንዲ ዘሎ ሕጂ ዘሊቑ ኢልካ ስኻ ንኣብነት ኣብ ሰለስተ ወርሒ ናብ ሕክምና ትኸይድ ናብቲ ዝተገብረልካ ሕክምና ማለት እዩ ንዕኡ ቁርብ መፅበብ ኣሎ እሳ ትግበር ብድሕሪኡ እንደገና ከምኡ ይዘልቕ ስለዚ ትጠንቂ ዳ ክእል ዘለዎ እምበር እቲ ኣርቲፊሻል ምዕራይ ጥራይ
0: ኣይኮነን።
1: ካልእ ምፅጋም ኣብ ናይ መንጋጋን መልሓስን ምንቅስቃስ እዚ ምስ ሕበጥ ዝተኣሳሰር እዩ ዝኾነ ሕበጥ እንተደ ኣሎ እቲ መንጋጋካ ክንቀሳቀስ ይፅገም እዩ መልሓስካ ክንቀሳቀስ ይፅገም እዩ ስለዚ ንዕኡ ናብ ንቡር ንክትመልሶ ኢልካ ስኢልካ ካልእ ነገራት ምፍታን ዘይኮነ ቀልጢፍካ ናብ ሕክምና ብምኻድ ጠንቅናት ብፍላይ ዝኾነ ናይ ጥረ ምልክት ኣብቲ ከባቢ ተዳሪኻ ቀልጢፍካ ናብ ሕክምና ክትከይድ ትክእል ኣለካ። ፀገም ምውሓጥ እዚ እውን ልክዕ ምስቲ ናይ ጥረ ዝተኣሳሰር እዩ እንተ ጥረ ለካ ኣብ ከባቢ ክሳድካ ይኮነ ኣብ ውሽጢ ኣፍካ ናይ ምውሓጥ ፀገም ፈጥረልካ እዩ ቃንዛ ይፈጥረልካ እዩ ስለዚ ብዝተኻእለካ ናብ ሕክምና ብምኻድ ልዑል ዝኾነ ጥንቃቐን ምክትታልን ክትገብር ኢና ንመክር።
0: ፅቡቅ ዶክተር ንተኸታተልትና ዕድል ክንህብ ብቁፅር ቴሌፎን 1224 54 ከምኡን 1224 74 ብምድዋል ኣብ ምንሽሮ ኣፍን ከባቢኡን ዝምልከት ሕቶ ይኹን ርእቶም ዝህልወኩም ንዶክተር ናዝራዊ መሓሪ ከተቐርብሉ ትኽእሉ ኢኹም። ዶክተር እዚ ሕማም እዚ ክሓዊ ዝኽእል ድዩ ፍወስኡ እንታይ እዩ? ቅድሚያ ግን ሓንቲ ስላይድ ኣላ ኣብዚኣ ኣድላይነት ምፍላጥ ምልክታት መንሽሮ ኣፍ ኢልካ ሂብካና ዘለካ ንዓተን ኪፍናዮ ናብቲ ፍወሳ ክንከይድ
1: ራይ ሕጂ እዚ ኣቐዲምና ክንገልፆ ፅናሕና ምልክታት ከምቲ ቅድሚያ እውን ዝበልናያ ኩሉ ከምኡ ዓይነት ምልክታት ናብ መንሽሮ እዩ ወይ ድማ ናብ መንሽሮ ይዓቢ ማለት ኣይኮነን። ስለምንታይ ና ደኣ ነዚ ምልክታት እዚ ክንፈልጦ ዘድልየና ዘሎ ኣብቲ ሕብረተሰብ ሓደ እቲ ንቕሓት ናይቲ ሕብረተሰብ የበርኸልካ እዩ እቲ ንቕሓት እንተ ደኣ በሪኹ ቀልጢፉ ነቲ ንብሎ ዘለና ምልክታት የለልዮ እቲ ንብሎ ዘለና ምልክታት ተ ተለልዩ ድማ ከምታ ኣብ መወዳእታ ኢልናዮ ዘለና ቁልጡፍ ዝኾነ ሕክምናዊ ኣገልግሎት ንረክብ ናብቲ ዝለዓለ ደረጃ ንኣብነት ራብዓይ ስቴጅ ዝበሃል ኣሎ ናይ መንሽሮ ክሓው ዘይክእል ማለት ዳርጋ ኤንድ ስቴጅ ንብሎ ማለት እዩ። ስለዚ ናብቲ ደረጃ እቲ ናይ ምስዓብ ተኽእሉ ድማ የጉድለልና። ስለዚ እቲ ሕብረተሰብ ነዚ ተደኣ ፈሊጡ ቁልጡፍ ዝኾነ ኣገልግሎት ይረክብ ነቒሑ ይፀንሕ ማለት እዩ። ስለዚ እዚኣ እታ ቀንዲ ኣድላይ ናይታ ምፍላጥ ናይ ዘን ምልክታት ናይ መንሽሮ ኣፍ ንብላ ዘለና ኣፈዋውሱኡ ልክዕ ከምቲ ናይ ካልእ መንሽሮ ኣርባዕተ ዓይነት ኣፈዋውሳ እዩ ዘሎ። እዘን ኣፈዋውሳ እዚአን ኢልና ክንጠቕሰን ከለና ድማ ከም ዓይነት ናይቲ መንሽሮ፣ ዓቐን ናይቲ መንሽሮ ወይ ድማ ሲቨሪቲ ወይ ድማ ብርትዐ ናይቲ መንሽሮ እንዳተፈላለዩ እዩ ዝኸይድ። ኣብ ገለገሊኡ ንበይኑ ክግበር ከሎ ኣብ ገለገሊኡ ከዓ እንዳደረብካ ዝግበር ዓይነት ፍወሳታት እዩ። ኣብ ተቐዳሚቲ ጠቂስናያ ዘለና ፀረ መንሽሮ መድሃኒት ዝበሃል ኣሎ ኬሞቴራፒ፣ ካልኣይ ናይ ጨረር ሕክምና ራድዮቴራፒ ዝበሃል፣ ሳልሳይ ናይ መጥባሕቲ ማለት እዩ። መጥባሕቲ ክንክብል ከለና ግን ዝያዳ ኣብ ሓደ ቦታ እክብ ዝበለ ጥረ እንተ ደኣ ኮይኑ ብመጥባሕቲ ቀልጢፍካ ክእለ ይኽእል እዩ። ኣብ ገለገለ ክብድ ዝበለ ኩነታት ክንርኢ ከለና ግን መጥባሕቲ ምስቲ ናይ ጨረር ሕክምና ወይ ድማ መጥባሕቲ ምስቲ ናይ መድሃኒት ፀረ መንሽሮ ሕክምና እንዳሓዋወስካ ዝግበር ዓይነት ሕክምናታት ኣሎ። ኣብታ መወዳእታ ተጠቂሳ ዘላ ፓሊያቲቭ ኬር ኢልና ሂብናያ ዘለና እዚ ነቲ ሰብ ስነ ኣእሙራውን ከምቲ ዝጠቂስናያ ዘለና ኣካላውን መንፈሳውን ከምኡውን እቲ ስምዒታ ወይ ድማ እቲ ሞራላዊ ንብሎ ክፍሊ ናይቲ ሰብ ምሕካም ማለት እዩ። ከምታ መጀመርታ ዝበልናያ መንሽሮ ለካ ተ ተባሂሉ እቲ ሰብ ዳርጋ ሂወቱ ከም ዝጠፍአት እዩ ዝሓስብ ወይ ድማ ዝቕፅል ነገራት ብምሉኡ ከምዘየለ እዩ ዝሓስብ። ስለዚ ምስቲ ናይ መድሃኒት ናይ ጨረርታ ናይ መጥባሕቲ ሕክምናታት ንገብረሉ ነቲ ሰብ ድማ ሞራላዊ፣ ኣካላዊ፣ ስነ ኣእምራዊ ከምኡ ድማ መንፈሳዊ ሓገዛት ስለ ዘድልዮ ከም ራብዒትን ኣዝያ ከዓ ኣገዳሲት ኣብ ኩሉ ዓይነት ሕክምና ንብሎ ዘለና ወይ ድማ ኣፋውሳ ንብሎ ዘለና ትኸይድ ሕክምና እያ።
0: ሓደ ሰብ ኣብዚ ሕክምና ዝፅበየ ነገራት ከመይ እዩ? ማለት እቲ ሕክምና ኣቐንዛዊ ድዩ ነዊሕ ግዜ ዝወስድ ድዩ ከመይ ቁርብ ስእሊ ክትበና?
1: ኣብዚ ሕክምና ክንሪኦ ከለና ዝበዝሐ ነዊሕ ግዜ ዝወስድ ዓይነት መድሃኒት ብጀካቲ መጥባሕቲ ንብሎ ዘለና እቲ መጥባሕቲ ኣሊኻ ብድሕሪኡ ናብቲ ናይ ጨረርታ ሕክምና ድዩ ወይ ናብቲ ናይ መድሃኒት ሕክምና እዩ ዝኸይድ። ስለዚ ኣብቲ ናይ መጥባሕቲ ሓፂር እዩ ብዙሕ ኣሰካፊ እውን ኣይኮነን። ኣብ ናይ መድሃኒት ወይ ድማ ናይቲ ፀረ መንሽሮ ንብሎ ዘለና መድሃኒት ሕክምና እንተዳሪእናዮ ግን ዝበዝሐ ግዜ ነዊሕ ግዜ ዝኸይድ እዩ። ስለዚ እቲ መድሃኒት ንባዕሉ ከቢድ እዩ። ብዙሕ ጎድናዊ ዝኾነ ሳዕቤናት ኣለዎ። ምስ ኣመጋግባታት፣ ምስቲ ናትካ ላይፍ ስታይል፣ ምስቲ መነባብሩ ካገለውን ንባዕሱ ርእሱ ዝኽኣለ ፅልዋ ኣለዎ። ስለዚ ነዊሕ እዩ ዝኸይድ፣ የዳኽመካ እዩ ኸዓ ብዙሕ ድኻም እዩ ዝፈጥር። ነዚ ኢና ድማ ካብ መጀመርቱ እንከሎ ገና ኣብቲ ቀዳማይ ስቴጅ እንከሎ ወይ ድማ

0: ኣብቲ ገና መበገሲ እዩ ከሎ ቀልጢፍና ክነሕውዮ ክንክእል ኣለና ንብሎ ዘለና። ምክንያቱ ኣብቲ ኣፈዋውስኡ እንድሕር በፂሕካ ብፍላይ ኣብቲ ናይ ፀረ መንሽሮ መድሃኒትን ኣብቲ ናይ ጨረርታ ሕክምና እንድሕር በፂሕካ ብዙሕ ዝኾነ ናቱ ጎድናዊ ሳዕብና ኣለዎ። ስለዚ ነዚ ክንከላኸሎ ልዑል ጥንቃቐታት ንገብር ኣለና ቀዲምና።
1: ፅቡቅ ቴሌፎን ኣላትና። ሄሎ
2: ሄሎ፣
1: መርሓባ ዶክተራት ኣብ ስትድዮ።
2: መርሓባ
1: ቀፅል ይሕታኺ።
2: ኣነ ክሓተ ደሊ ዘለኹስ ጓል ሓፍተይ ኣላ ሕጂ ስ ነፍሳ መራ ዓቢሩ ጋስትራይት ኣይብልዋ ቀፃለ ብዙ ዶክተር ያፌት ተረኣየ ነይረ ሓደ ግዜ ሕጂስ ከኒና ከውሕጥ ኣይኽእኒ ከኒና ትወስድ ከለስ እቲ ማይ ብኣፍንጫ ኣይወፅት ከኒና ካብ ትገሮራ ጠጠው ይብል ሕጂስ ኒሮታ ከዓ ሊፈር በለለይ ገለ ኢልስ ናብኡ ምስከደት ከዓ ፈሪሕናዮ ድንድስኮፕ ክንገብረልክ ገለ ምስ በልዋስ ናይ ገሮሮት ፈርሕና እዚ ስ እንታይ ሰዕበየን ኣለዎ ምስ ኣስጊና እምበር ክንገብር ዘለና ነርና ምስቲ ናፍታ ምዕባሩ ገለሲ ፈርሕናዮ
1: ንፅርቲ ናይ ዶክተር ታሕቶ ዓራ ይቀኒልና ዶክተር ክምልሰልኪ ክንምልሰላ ዶክተር
0: ሕሩሕ እዚ ኣነ ከም ዝተረድእትኒ ማለት እዩ ናይ ውሽጣዊ ሕማማት እዩ ብዙሕ ምስ ኣፍ ዝተኣሳሰር ነገር ዘለዎ ኮይኑ ይስማዓኒ። ምክንያቱ ኣብ ኣፍ ዝተኣሳሰር ነገር እተዝህልዎ ናብ ሕክምና ስኒ እውን ምሰደድዋ ኮይኑ ይስማዓኒ። እቲ ናይ ኢንዶስኮፕ ምግባር ብዙሕ ሳዕቤን ኣለዎ ድዩ ገለ ትብሎ ዘላ ግን ሳዕቤን የብሉን ቀልጢፋ ከዓ ከምዚ ኣቐዲምና ክንብሎ ዝፅናሕና ቀልጢፋ ናብቲ ሕክምና ከይዳ ግቡእ ዝኾነ መርመራ ሓደ ካብቲ መመርመሪ እቲ ኢንዶስኮፕ እዩ ማለት እዩ ቀልጢፋ መርመራ ክትገብር ኣለዋ። ስለዚ ዝኾነ ዘሰክፍ ነገር የለን ቀልጢፋ ከይዳ መርመራ ተገበረት ዝያዳ ተመራፂ እዩ።
1: እቲ ምልክታት ሪኣቶ ዘላ ገለገለ ካብተን ምልክታት ስለ ጠቂስናይ እንድነበርና ኣሎ ኣብ ጎረራ ምናልባት ቁስሊ ክህልዋ ይኽእል ምጉዳል ሰብነት እውን ካብተን ምልክታት ኢልና ቅዲምና ዝጠቐስናየን ስለ ዝኾንና እዚ ግን ከምቲ ኣቅዲምካ ዝበልካዮ እውን ናይ ካንሰር ወይ ናይ መንሽሮ ጥራሕ ዘይኮነ ናይ ካልእ ሕማማት እውን ክኸውን ስለ ዝኽእል እዩ። ሕራይ ዶክተር ኣብዚ ሕክምና ፈወስኡ ኣብቲ መጀመርታ ደረጃ እንተ ኮይኑ ኸ ቀልጢፉ እተ ሓደ ሰብ ናብ ሕክምና ከይዱ ዝወሃቦ ዓይነት ፍወሳ ወይ ሕክምና ከመይ እዩ? ኣብ መጀመርታ ደረጃ ኣሎ ንብሎ ኣለና እቲ ካንሰር ኦልሬዲ ግን ካንሰር ግን ምዃኑ ከዓ ተፈሊጡ ኣሎ ካብዚ ፍልይ ዝበለዲቲ ሕክምና ወይስ ግን
0: እዚአ ነ እንተን ሕክምና ኣፈዋውሱ ሕጂ ናብቲ ዝለዓለ ደረጃ ከይበፅሐ ከሎ ኢልና ደጋጊምና ዝተዛረብናሉ ዘረባ ኣብቲ ዝለዓለ ደረጃ ናይ ምሕዋይ ተኽእሎ ኣለዉ ክሓዊ ይኽእል እዩ። ግን ብዙሕ ግዜ ናብ ሙሉእ ኣካላትካ ተዘርጊሑ ኩሉ ክፍለ ኣካላትካ እንደኣ ተተንኪፉ ኮይኑ ናይ ምሕዋይ ተኽእሉ እንታይ እንዳኾነ እዩ ዝኸይድ እንዳፀበበ እዩ ዝኸይድ። ስለዚ ነቲ ምፅባብ ኢና ክንኣልዮ ስለ ዝደለና ኢና እምበር ክሓዊ ተኽእሉ ኣለዎ።
1: ኣብ ሕብረተሰብና ንመንሽሮ ብክልተ መንገዲ እዩ ዝርኦ ብዙሕ ሰብ ኮይኑ ዝስማዓኒ እቲ ሓደ ናብ ሕክምና ብምኻድ ከምዝክንብሎ ፀናሕና ኣብ ሆስፒታላት ዝወሃብ ሕክምና እዩ። በቲ ሓደ መዳይ ድማ ባህላዊ ሕክምና ከዓ ኣሎ። እዚ ባህላዊ ሕክምና ከመይ ኹም እትሪኦ ሰብ ኣፍልጡ ምእንቲ ክዕቢ ቅድሚያ ሓንቲ ቴሌፎን ክንቅበል ሞ ዶክተር ብሓንሳብ ክንምልሰን ክንፍትን። ሄሎ
2: ሄሎ፣
1: መርሓባ ዶክተራት ኣብ ስትድዮ
2: እግዚኣብሔር ይመስገን ከመይ ኣለኹም?
1: ግርም ቀፅል ሕተኺ
2: ሓረሕረ ኣነ ውስጢ መሓሪ ይበሃል ካብ ሕምብርቲ ዝሓቶ ብዛዕባ ናይዚ ሕማም ካንሰር ማለት እዩ ሰማ ኣለኻ?
1: ዋዋ ቀፅሊ
2: ሰብኣይ ሓፍተይ እንድዩ ሕጂ ኣብ ኩርምቱ እንዲያ ወፅሓቶ እዛ ናይ ምንጋጉ ማለት እዩ እና ሕክምና የኸይድ ቀፃል ሕክምና ኸይድ ናይ ቃንዛ ናይ ረሲ ገለ ይህብዎ ሕጃማ እንዳገበረ ቀሳቀስ ምስ ነበረ ሕጂ መጨረሽታ ቃንዛ ምስ በርተ ከምዚ ፅፍጠፍ ገለምሻ ለካ ናይ ሓበሻ ከምኡ ወሲዱ ወዲቃ ትልታ ኢሎሞ መልሽ ተመልሻቶ ተጠፍቱ ወዲቃ ትልታ ኢሎሞ መልሽ ተቆንዚ ሕጂ በቃ ግደፈዎ ኣይትጠፍጠፍ እዚ እኔ በሎ ገለ ኢልናየ ሕጂ ማለት ማጨለ ተሓፂቡ በዚ እንዳምን ቆሬስ ዝበሃል እዩ ሰራይ ተሓፂቡ ተቃንዛ ዘፊልዎ ማለት እዩ ሕጂ ከዓ መልሽ ይቁንዞ ሕጂ ዚ እቲ
1: እታ ሕማም መንሽሮ ኢሎሞ ድዮም ሓካይ ዲኽ ትብል ዘለኺ
2: እናዳ ወላ ሓንቲ እኮ ይበልዎ ጥራሕ ይነል ኣብ ይብሎ ረክስን ናይ ቃንዛ ንህብዎ መታይ ተውግን
1: ሓራ ይቀኒልና
2: እወ ሕጂ ስቁሩብ ሓበሬታ ኣብ መጋቡ
1: እወ
2: ሓንቲ ለውጢ ስለ ዝሰኣነሉ ኢና
1: ዶክተር መብረኽ በኪ ይቀኒልና
0: እዚኣ ፅቡቕቲ ሕቶ እያ ኣቐዲምና ውን ብዛዕባ እቲ ባህላዊ ኣፈዋውሳ ተዛሪብናሉ ፀኒሕና ኢና ሕጂ እቲ ናብ ሕክምና ስለ ዝኸደ ቀጻሊ ከዓ ናይ ቃንዛ ናይ ረክስን እዮም ዝህብዎ ትብሎ ዘላ ብቐጥታ ኣነ ክረኽቦ ጥራይ እዩ እንተ ደኣ ረኪበዮ ጥራይ ነቲ መልሲ ክምልሰላ ዝኽእል ምክንያቱ ስለምንታይ ናይ ቃንዛ ሂቦሞ ሕበጥ ኣለዎ ድ የብሉን ብትክክል ኣይገለፀቶን ዘላ ስለዚ ብዛዕባ እታ ባህላዊ ኣፈዋውሳ ምስ ኣሕውስ ኣቢልና ተመለስናያ ተመራፂት ኮይና ትስማዓኒ እዛ ትብላ ዘላ ግን እዛ ተደጋጋሚ
1: ኣይተወግአን ገለ ትብል ቃል እውን እቲያ ትላ ከምኡ ዝበሃል ኣሎ
0: መርፋኣይትፈቱንያ ካራ ኣይትፈቱንያ ከምኡ ዝበሃል ነገራት ኣሎ ሕጂ ኣቐዲምና ተዛሪብናሉ ኢና እዚ መንሽሮ ንብሎ ዘለና ወይ ከዓ ዋላ ውን ትጥረውን ንባዕሉ ኣቐዲምና ዝተዛርም ተባዕታይ ዝብሎ ውን ልክዕ ከምኡ ዓይነት ኣተሓሳስባ እዩ ዘለዎ ብቲ ሕብረተሰብ ምክንያቱ መርፋ ኣይትፈቱንያ ላማ ይትፈቱንያ ካ በሊሕ ነገር ሰ ኣይትፈቱንያ እንተ ደኣ ጌርካስ መሊሱ እዩ ክስታይ ዝኸውን ዝበሃል ኣባህላ ወይ ድማ ኣተሓሳስባ ኣሎ እዚ ምስቲ ኣቐዲምና ክንሪኦ ፅናሕና ሕክምናዊ ኣፈዋውሳ ዝፃረር እዩ ስለዚ ኣብ ሕክምና ከድካ መጥባሕቲ ዘድልዮ ተኮይኑ ተሓኪም እዩ ዝውስኖ መጥባሕቲ ክግበረሉ እዩ መድሃኒት ዘድልዮ ተኮይኑ ብመርፍእ ዝኸይድ ነገራት ተኮይኑ መርፍእ ንኣብነት ሓደ ካብቲ መርፍእ ዘድልዮ መርመራ ክትገብር ተ ኮይንካ ናይ ግድን ኤፍኤንኤ ዝበሃል መርመራ ኣሎ መርፍእ እትዮም እዮም ዝወስድዎ ስለዚ መርፍእ ኣይትፈቱንያ ወይ ገለ ዝብል ነገራት ድሕር ሕጂ ካብቲ ኣተሓሳስባ ናይቲ ሕብረተሰብ ክለግስ ክኽእል ኣለዎ እዚ ክንብል ከለና ብዛዕባ እቲ ፅልዋ እቲ ባህላዊ ኣፈዋውሳ ክንዛረብ ከለና ምስቲ እምነትን ኣተሓሳስባ ናይቲ ሕብረተሰብ ብዘይፃረር መንገዲ ክገልፆ ክፍትን እየ ሓደ ካብኡ እቲ ባህላዊ ኣፈዋውሳ ንብሎ ዘለና ከምዛ ኣቐዲማ ዝበለቶ ገለ ነገራት ይጥፍጥፍሉ ወይ ኣቁፅልቲ ድዩ ሓመድ ድዩ ነገራት ምስ ተጠፍጠፈ እቲ ኣብቲ ከባቢኡ ዘሎ ጥረ ንብሎ ዘለና ወይ ናይ መንሽሮ ክምዕብል ይኽእል እዩ ንብሎ ዘለና ዓይነት ቁስልታት ኩሉ ግዜ ዝገደደ ቁስሊ እዩ ዘምፅእ ረክሲ የምፅእ ዝገደደ ቁስሊ የምፅእ እቲ ቁስሊ ምምፃእ ጥራይ ኣይኮነን ዋላ ድሕሪ ዝተወሰነ እዋን ሕክምናዊ ኣፈዋውሳ እንተደኣ ጌርካሉ ብርቱዕ ዝኾነ ወይ ድማ ዓብ ዝኾነ በሰላ ናይ ምግዳፍ ተኽእሉ ኣለዎ ስለዚ እዚ ነገራት እዚ ንምውጋድ እንተ ደኣ ክንገብር ኮይና ካብቲ ፅልዋ ናይቲ ባህላዊ ኣፈዋውሳ ወፂና ኣብቲ ግቡእ ዝኾነ ሕክምናዊ ኣፈዋውሳ ክንከይድ ንክእል ኣለና ንዕኡ መብርህ ዝኾነና ገለገለ ስእልታት ኣለዋ እዘን ስእልታት እዚአ እንተ ደኣ ርእናየን እቶም ሰባት ወይ እዞም ንሪኦም ዘለና ነዊሕ ስለ ዝፀንሑ እሞ ከዓ ገለገለ ባህላዊ ኣፈዋውሳ ስለተጠቀሙ እቲ ቁስሊ ከመይ ኢሉ ረኪሱሎ ናብ ዘይተደለየ ሳዕብን ከዓ በፂሑ ሎ ክንሪኦ ንኽእል ኢና ነዚ ክተኸውዮ እንተ ኮይንካ ዓብ ዝኾነ በሰላ ናይ ምፍጣር ልዑል ተኽእሎ ኣለዎ ስለዚ ካብቲ ንብሎ ዘለና ባህላዊ ኣፈዋውሳ ወፂና ግቡእ ዝኾነ ሕክምናዊ ኣፈዋውሳ ተገበርናሉ ተመራፂ እዩ
1: ስለምንታይ ኮይኑ ስማዓካ እቲ ሕብረተሰብ ዝባህላዊ ኣፈዋውሳ ብብዝሒ እዩ ኮይኑ ስማዓን ብናተይ ትዕዝብቲ ናው ይኸይድ ሓደ እውን ካብቲ ሓደ ኣይመሃርኒ እዩ ይሓውድ ዩ ዘሎ ኮይኑ ወይስ እቶም ዘይሓዊ ዘለዉ ድዮም ዘይፍለጡ ኮይኖም ግን ዝጎደለስ ኣይመስልኒ ናብቲ ናብ ባህላዊ ኣፈዋውሳ ምኻል
0: ሕጂ እዚ ሓደ ንቕሓት ናይቲ ሕብረተሰብ ይሓትት እዩ ምክንያቱ ነዊሕ ግዜ ዝወስድ እዩ ምክንያቱ ኣብ ኣተሓሳስባ ናይቲ ሰብ ኢካ ክትሰርሕ ዘለካ ከምዛ ቀዲማ ዝበለቶ እቲ ሰብ ከይዱ ወዲቓ ትልካላ ኢሎ ሞ ኢላትና ድሕሪ ዝተወሰነ እዋን ከዓ ተመሊሳ እንደገና ከዓ ከይዱ ወዲቓ ትልካ ላ ይብሎ ሞ ሕጂ እቲ ኣተሓሳስባ ናይቲ ሰብ ኢካ ክትቀይሮ ዘለካ እዚ ከዓ ብተደጋጋሚ ከምዚ ትገብርዎ ዘለኹም ኣብ ሜድያ እንዳወፃና ነቲ ሕብረተሰብ እንተ ደኣ ክነንቅሖ ጀሚርና ወይ ድማ እቲ ኣፍሉጡ ከነበርኮ እንተ ደኣ ጀሚርና እንዳተለወጠ ክኸይድ እዩ እምበር ይሓዉ ስለ ዘሎ ኢልና ክንዛረበሉ ኣይንኽእል ኢልና ኣብ ሕክምና ዝመፁና ዝተፈላለየ ዓይነት ቁስልታት ተዳሪእና እዮም መብዛሕትኦም ናብ ከምዚ ዓይነት ባህላዊ ፈዋውሳ ብምኻድ ነቲ ቁስሊ መሊሱ እዩ ዝጋደድ ልዕሊ ኩሉ እቲ ሳዕቤናቱ ድማ ኣብቲ ደጋዊ ትርኢት ስለ ዝኾነ ዘይተደለየ ምልዋጥ ናይቲ ወይ ድማ መልክዕ ናይቲ ሰብ እዩ ዝቀይሮ ብፍላይ ብዛዕባ ዛናትና ዲፓርትመንት ክንዛረብ ተደ ኮይና ኣብ ኣፍን ከባቢ እዩ ስለ ዝኾነ እቲ ሰብ መልክዑ ተደዊኑ ቅርፁ ተቀይሩ ኣብ ገለገሊኡ ተዓፅሙ ጠንቡይቁ እዩ ዝመፅእ ስለዚ ነዚ ኣገባብ እዚ ከነትርፎ ብዝተኽኣለና መጠን ነቲ ሕብረተሰብ ምንቃሕ እዩ ዘለየና
1: ትማል እውን ኣብ መደብ ሳይዳ ብመደብና ኣብ ኤርቲቪ ከም ብዛዕባ መደብ ፍኖ ነይሩ እቲ ንቕሓት ንኸዕቢ እቲ ዕላማ ኣብ መወዳእታ ዶክተር ምስ ግዜና እቲ ከነወግዶም ዝግበአና ባህርያትን ክንቅፅሎም ክንገብሮም ዘለና ባህርያትን ክትጠቕሰልና ሞ መደብና ንዛዝም
0: ኦኬ ከም ዝበልናዮ እቲ መንሽሮ እንዳ ዓብየ ስለ ዝኸይድ ዘሎ ብዝተኽኣለ መጠን እቲ ሕብረተሰብ እንዳንቃሕናዮ ወይ ድማ ነቲ ኣፍልጡ እንዳበረኽናዮ ብምኻድ ከነወግዶም ዘለና ነገራት ኣለዉ። ሓደ ካብኡ ምትካኽ ይቐትል ዝብል ዝተጠቅዓሉ ኣብ ኩሉ ናይ ትንባኾ ይኹን ናይ ሽጋራ ይኹን ዓሸጊታት ተፃሒፉሎ። እሱ ጥራይ ዘይኮነ ብዓብኡን እቲ መንግስቲ ዋላ ገለገለ ምሕዳራትን ገለገለ ውልቀ ሰባትን ዘካይድዎ ዘለዉ ሽጋራ ኣብ ትካላት ንኸይሽየጥ ምክልኻል ንበዕሉ እዚ ንበዕሉ ርእሱ ዝኽኣለ ኣበርክቶ ኣብ ምጉዳል ናይ ሕማም መንሽሮ ኣፍ ኣለዎ። በዚ ነገር እዚ ከነመስግኖም ንፈቱ ንዖ ማለት እዩ። ስለዚ እቲ ምትካኽ ኣብ መንእሰያትና ይኹን ኣብ ዓበይቲ እንዳጉደልናዮ ብዝኸድና መጠን ኣልኮላዊ መስተ እንተ ደኣ ኣጉዲልናዮ ከምኡ ውን ንጨረርታ ዝተቓልዐ ቦታታት እንተ ደኣ ኣቮይድ እንዳገበርናዮ ወይ ድማ ካብኡ እንዳረሓቕና እንተ ደኣ ከይድና ዕሹግ መግብታት ከምቲ ኣቐዲምና ዝበልናዮ ምስቲ ኣብዚ ግዜ እንዳሰዕረረ ዝኸይድ ዘሎ ዓይነት ኣመጋግባ ስርዓት ኣመጋግባ ናይ ወዲ ሰብ ማለት እዩ። እዚኦም ኩሎም እተ ከነወግዶም ክኢልና ብዝተኽኣለና መጠን ነቲ ናይ ኣብ መጻኢ ክዓቢ ዝኽእል ናይ መንሽሮ ኣፍ ሕማማትን ኣብቲ ከባቢኡ ዝርከብ ናይ መንሽሮ ሕማማትን እንዳጉደልናዮ ክንከይድ ንኽእል ኢና። ብኣንጻሩ ከዓ ክንገብሮም ዝግባአና ነገራት ኣለዉ። ሓደ ካብኡ እቲ ኣሕምልትን ፍረታትን ምዝውታር ምስቲ ናይ ዓንተ ወይ ድማ ኣቐዲምና ዝገለጽናዮ ጥቕሚ ዝተኣሳሰር ማለት እዩ። ካልእ ግቡእ ዝኾነ ክታበት ናይቶም ዝተፈላለየ ዓይነት ቫይረስስ ምውሳድ ማለት እዩ። ኣካላዊ ምንቅስቃስ ምዝውታር ከምኡ ድማ ደጋጊምና ንብላ ከዓ ናብ ሕክምና ስኒ ሕጂ ብዛዕባ ሕክምና ስኒ ስለ ንዛረብ ዘለና ናብ ሕክምና ስኒ ምክትታል ምግባር ተወሓደ ኣብ 6 ወርሒ እቲ ምልክታት ተሪኢኻ ቀልጢፍካ ናብ ሕክምና ትኸይድ። እተዘይርኢኻ ግን ኣብ 6 ወርሒ ኩሉ ኩነታት ጥዕና ኣስናንካ ኣፍካ ግርፃንካ ናብ ከባቢኡ ዘሎ ሕክምና ምክትታል ምግባር ማለት እዩ። ከምኡ ድማ እቲ ናይ ካልእ መንሽሮታት ቀልጢፍካ ናብ ሕክምና ሓፈሻዊ ሕክምና ብምኻድ ግቡእ ዝኾነ ምክልኻ እንተ ደኣ ጌርካ እቲ ሕብረተሰብ ይሓዊ እቲ ስድራ ቤታት ይጥዒ እቲ ሃገር ከዓ ብዓብ እዩ ድሓን ትረክብ ማለት እዩ።
1: ፅቡቅ ዶክተር ኣዚና ነመስግነካ ይቕኒልና። ዝኸበርኩም ተኸታተልቲ ናይ ሕጂ ዶክተራት ኣብ ስቱድዮ ኣብዚ ዛዚምና ኣለና ልዕልና ዝፀናሕና ዛዕባ መንሽሮ ኣፍን ከባቢኡን ዝብል እዩ። ዕድምና ዶክተር ናዝራዊ መሓሪ ካብ ሆስፒታል ኦረታ እዩ። ስለ ምክታልኩም ኣዚና ንመስግን። ዝመፅእ ሰሙን ኢና ንራኸብ ድሓንቀኒ እዩ።

ዝኸበርኩም ተኸታተልትና ቅንያቱ ቅንያት በዓልና ፅነት ስለ ዝኾነ ፅንዓትና ውሓስና ኣብ ትሕቲ ዝብል ቴማ መበል 35 ዓመት በዓልና ፅነትና ኣብ ምፅምባል ኢና ቀኒና ደጊምና ንመላእ ህዝቢ ኤርትራ ርሑስ ቅንያት በዓልና ፅነት እንዳበልና ካብ ዕለት 30 ወርሒ 4 ክሳብ ዕለት 27 ወርሒ 5 2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት ሒዘልኩም መፅእ ኣለኹ። ብደረጃ ሃገር ዝተመዝገበ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 209 እዩ ነይሩ። መጠን ሞት 9 ከቢድ መጉዳእቲ 60 ፎክስ መጉዳእቲ 79 ኣብ ንብረት ዝወረደ ዕንወት ድማ 1,102,028 ናቕፋ ዝግመት እዩ ተመዝጊቡ ንዕዘቦ ዘለና። ምናልባት ኪኖት ብዝሒ እቲ ኣብ መጠን ሞት ወሪዱ ዘሎ ምስ ንዕዘቦ 9 መጠን ሞት ኣብ ወርሒ ዘይመልእ ግዜ ኢና ተዓዚምና። እዚ ድማ ሓደጋታትና ክሳዕ ክንደይ ከቢድ ሳዕብየን ዘስዕቡ ምዃኖም እዚ ተረኺቡ ዘሎ ስታስቲካዊ ፀብፃብ ገደ መረዳእታ ክህበና ክኢሉ ኣሎ። ኪኒ እውን ኣብ ከቢድ መጉዳእትን ኣብ ፎክስ መጉዳእትን ተመዝጊቡ ዘሎ ቁፅሪ ምስ ንዕዘቦ ዳርጋ 140 ዝኣክል መጠን ስንክልና ኢና ኣብ ውሽጢ ሓደ ወርሒ ንዕዘብ ዘለና። እዚ ድማ ኣብቲ ሕብረተሰብና ክፈጥሮ ዝኽእል ማሕበረ ቁጠባዊ ፀገማት ክሳዕ ክንደይ ከቢድ ምዃኑ ምግንዛብ እውን ኣዝዩ ኣገዳሲ እዩ። ብደረጃ ዞባታት ዝነበረ ፀብፃብ ምስ ንዕዘቦ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 109 እዩ። ዝበዝሐ ክፋልቲ ሓደጋ ኣብ ዞባ ማእከል ዝረኣናዮ ነይሩ። መጠን ሞት 7 ካብቲ ብደረጃ ሃገር ዝተመዝገበ 9 መጠን ሞት እቲ 7 ኣብ ዞባ ማእከል ጥራይ ዝተዓዘምናዮ እዩ። ከቢድ መጉዳእቲ 19 ፎክስ መጉዳእቲ 26 ኣብ ንብረት ዝወረደ ዕንወት ድማ 29,300 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ደቡብ ምስ ንሰግር ከዓ ዝተመዝገበ ቁፅሪ ሓደጋታት 16 መጠን ሞት ኣይነበረን። ከቢድ መጉዳእቲ 5 ፎክስ መጉዳእቲ 6 ኣብ ንብረት ዝወረደ ዕንወት ምስ ንዕዘቦ ድማ 35,150 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቦ ኣለና። ናብ ዞባ ዓንሰባ

0: ስነብል ድማ ዝተመዝገበ ቁፅሪ ሓደጋታት 26 ነይሩ። መጠን ሞት ሓደ ከቢድ መጉዳእቲ 5 ፎክስ መጉዳእቲ ድማ 4 ተመዝጊቡሎ። ኣብ ንብረ ዝወረደ ዕንወት ከዓ 167250 ናቕፋ ዝግመት ዕንወት ተመዝጊቡ ንዕዘቡ ኣለና። ናብ ዞባ ጋሽ ባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 27 መጠን ሞት ሓደ ከቢድ መጉዳእቲ 11 ፎክስ መጉዳእቲ 26 ኣብ ንብረት ዝወረደ ዕንወት ከዓ 477225 ናቕፋ እዩ። ምናልባት እቲ ዘጋጠሚ ቁፅሪ ሓደጋታት ምስቲ ኣብ ንብረት ዝወረደ ዕንወት ኣገናዚብና ምስ ንዕዘቦ እቲ ሓደጋታት ውሕድ ክነሱ፣ ኣብ ንብረት ዝወረደ ዕንወት ምስ ንዕዘቦ ግን ኣስታት ፍርቂ ሚልዮን ዝኣክል ክሳራ ኣብ ዞባ ጋሽ ባርካ ጥራይ ክንዕዘብ ክኢልና። እዚ ድማ ኣብዚ ዝጠቐስናዮ ዕለት ኣብ ዞባ ጋሽ ባርካ ዝነበሩ ሓደጋታት ከቢድ ሳዕብን ዝኸተሉ ምንባሮም ክረዳእና ዝኽእል ሓደ ነጥቢ እዩ። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ነብል ዝተመዝገበ ቁፅሪ ሓደጋታት 29 መጠን ሞት ኣይነበረን። ከቢድ መጉዳእቲ 20 ፎክስ መጉዳእቲ ድማ 17 እዩ ነይሩ። ኣብ ንብረት ዝወረደ ዕንወት ከዓ 387050 ናቕፋ እዩ። ናብ ዞባ ደቡባዊ ቀይሕ ባሕሪ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 2 መጠን ሞት ከቢድ መጉዳእቲ ፎክስ መጉዳእቲ ኣይነበረን። ኣብ ንብረት ዝወረደ ዕንወት ከዓ 6053 ናቕፋ ዝግመት ዕንወት ምዃኑ ዝረኸብናዮ ስታስቲካዊ ፀብጻብ የረዳኣና ኣሎ። ናብ ጠንቅታት ሓደጋ ምስ ንሰግር ድማ ሕጂ እውን ከምቲ ብቐፃሊ እንጠቕሶ እዞም ኣብ ዝተዘርዚሮም እንዕዘቦም ዘለና ጠንቅታት ሓደጋ ሕጂ እውን እቶም ዝዓበዩ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለዉ። ብዚ ኣገባብ ንድሕሪት ምምላስ 17 ኣዝዩ ተፀጊዕካ ምሕላፍ 12 ቀዳምነት ዘይምሃብ 28 ሓደገኛ ኣመራርሓ 26 ርሕቐትካ ዘይምሕላው 21 ከምኡ ውን ንኣጋር ቀዳምነት ዘይምሃብ 20 ሓደጋታት ዝኸተሉ ጠንቅታት ነይሮም። ምናልባት ካብዚ ኣብ ዝጠቐስናዮ ዕለት ዘጋጠሞ ብስእላዊ መግለፂ ዘጋጠመ ሓደጋታት ብስእላዊ መግለፂ ክንዕዘቦ ምስ እንፍትን፣ እዚ ንዕዘቦ ዘለና ሓደጋ ብዕለት 3 ወርሒ 5 ኣብ ከባቢ ዓዲ ሃከፋ ዝበሃል ወይ ድማ መስመር ደቂ ኣምሓረ ዘጋጠመ ሓደጋ እዩ። እቲ ጠንቂ ሓደጋ ድማ መስመርካ ዘይመሓዝ እዩ። ሓፈሻዊ እቲ ጠንቂ ሓደጋ እንታይ እዩ ዝመስል፣ እንታይ ሳዕብን ከወሪድ ኣሎ፣ ካብዚ ክንምሃሮ ንኽእል ነገር ከ እንታይ እዩ ንምግላፅ ንሓላፊ ሓደጋ ምርመራ ፖሊስ ትራፊክ ዞባ ማእከል እስያስ ብርሃነ ዓዲሜዮ ኣለኹ። ሕራይ እስያስ፣ እስከ እዚ ንዕዘቦ ዘለና ሓደጋ መዓስ እዩ ኣጋጢሙ? እንታይ እዩ ትጠንቂ ሓደጋ? እቲ ዝኸተሎ ሳዕቢናት ከ እንታይ እዩ ዝመስል ብኣካል ኣብኡ ስለ ዝነበርካ?
1: እዚ ሓደጋ እዚ ብዕለት 3 ወርሒ 5 ሰዓት 7 ንግሆ እዩ ኣጋጢሙ። ሚኒባስ ካብ ዓዲ ቀይሕ ተበጊሳ ንጥምቀት ዝኸዱ ነበሩ ሓደ ስድራ ቤት እዮም ንሽከት እዮም ዝኸዱ ነይሮም። እታ ማርቸድስ ካሴታታት ፅዕና ንማይ ዓይን እያ ትኸይድ ነራ ካብ ኣስመራ ተበጊሳ ካብ ዓዲ ጓዕዳድ ማለት እዩ። ኣብ ከባቢ ዓዲ ሃከፋ ተን ኩርናዕ ኩርባታት ዘለዋ ሓሊፍካ እታ ኩርናዕ ዓዲ ሓብሻ ቅድሚ ምብፃሕካ እዚ በዓል መርሰድስ በዓል ቀያሕ መኪና ንሪኦ ዘለና ሙሉእ ብሙሉእ ካብ መንገዱ የማን ናብ ፀጋም ብምኻድ ነዛ ኣብ መንገዳ ዝነበረት ታክሲ እዩ ዝገጭዋ። በዚ ሓደጋ እዚ ክልተ ሰባት ሽዑንሽዑ ሓደ ሰብኣይ ሓደ ሰበይቲ ክመጡ ከለዉ 8 ብከቢድ 5 ከዓ ብቐሊል ተሃሪሞም ኣለዉ። ኣብ ዕንወት ናይ መካኒን ከዓ ከቢድ ዝኾነ ዕንወት በፂሑ ኣሎ። እዚ ብዙሕ ግዜ ዘጋጥም መንገድካ ደይምሓዝ ኣብ ኩርባ መስበርካ ሒዝካ ዘይምኻድ ደይምጥንቃቅ ከውሉ ዝበሃል የብሉን ብዙሕ ዘረአየ እዩ። ግን ናይ መራሒ መኪና ሸለልትነት መንገድካ ካብ ትሕዝ ዝግባእካ መንገድካ ካብ ዘይምሓዝ ክንሪኦ ከለና ኣብዚ መንገዲ እዚ ብሸነኽ የማናይ መስመር ናይታ ማርቸድስ ሙሉእ መኪና ዘሕልፍ ጎደና ኣሎ። እዚ ናብ ፀጋም ከምዝኸደ ዘርኢ ስእላዊ መግለፂ እውን ብንፁር የርእየና ኣሎ። ሽዑኡ ምስተሓበረኒ ኣነ ናብቲ ቦታ ሓደጋ ግድነት ክህሉ ስለዝነበረኒ ከቢድ ሓደጋ ስለዝኾነ ከይደ። ኣዝዩ ኣሰካሒ ሓደጋ እዩ። እቲ መራሒ መኪና ንባዕሉ ብከቢድ ተሃሪሙ ኣሎ፣ ተቃቂሩ እዩ ነይሩ። ንዕኡ ንምፍላይ ሓንቲ መኪና ዓባይ መፅያ ንታ ማኪና ስሒባ ክተውፆ ክኢላ፣ ምክንያቱ ተቃቂሩ ተፀቂጡ እዩ ነይሩ። ስለዚ ከምዚ ብዚ ንሪኦ ዘለና ብሸነኽ መራሒ ማኪና ኣዝዩ እታ ማኪና እዚኣ ፀቂጣቶስ ንዑ ንምፍልላየን ተፈላለየን ዘለዋ ተለጋጊበን እየ ነረን። ነቲ ኣውቲሳ ንምውፃእ ግን ተሓር ተፈላለየን እምበር እቲ ቦታ ሓደጋ ልክዕ ኣብዚ ብብዝሒ ቤትሮታትን ሓመድን ዘለዎ ብቲ ከባቢ ኣብኡ ይጋጢሙ። ስለዚ ኣዝዩ ኣስካሕካሓይ ከቢድ ሓደጋ እዩ ነይሩ።
0: መስመርካ ሒዝካ ዘይምጓዓዝ ዝኸተሎ ሸለልትነት ኣብ መወዳእታ እዚ ዕንወት እዚ ክመፅእ ተዓዚምና ኣለና። እስከ ክሳዕ ክንደይና ሓላፍነታውያን ክከውን ዘለና ሸለልትነት ዘስዕዎ ዘሎ ሳዕቤንካ ከምዝክንዕዘቦ ዝፀናሕና እዩ። ክሳዕ ክንደይ ጥንቁቃት ክንከውን ኣለና ኣብ ትራፊካዊ ምንቅስቃስና እስከ ብዝጋጣሚ?
1: ትራፊካዊ ምንቅስቃሳት ኣዝና ዕቱባት ጉዱሳት ኣብ ሓላፍነታውያን ክንከውን ክንክል ኣለና። እዚ ማለት ሂወት ካልኦት ሰባት ከይጠፍእ፣ ሂወት ናይ ባዕልና ውን ናይቶም ንዝውርደ ለና ከይጠፍእ ኣዝና ጉዱሳት ክንከውን ኣለና። ናይቲ መራሕ ማኪና ኣብ ኮረሻ ናይታ ማኪና ምስ ተሰቕለ ዘርእዮ ናቱ ናይ ሸለልትነት ናይ ኣመራርሓ እዩ። ስለዚ ኩላና ከዓኒ ሓላፍነታውያን ክንከውን የላቦ
0: ወገን ብሽክለታዊ ብዙሕ ሓደጋታት ክንዕዘብ ቀኒና ኢና። ምናልባት ካልእ ስእላዊ መግለፂ ክንውስኽ ኣገዳሲ ኮይኑ ይስምዓኒ። እዛ ንዕዘባ ዘለና ሓደጋ እውን ሓንቲ ካብተን መስመርካ ብዘይመሓዝ ዘጋጠመ ኣብ መንጎ መኪና ምሽክለታንያ ኣብ ዝሓለፈ እዋን ዝተዓዘብና እያ። እስከ ብዛዕባ እዚ ክንታትብልና ትኽእል? ብብዝሒ እውን ኣብ ብሽክለታ ሓደጋታት ክንዕዘብ እውን ስለ ዝቐነና
1: እወ እዚ ብብዙሕ ሓደጋታት እዩ ዘጋጥም። እዚ እውን ቀቅምታ 24 ጉንበት ዝነበረት ቀዳም መዓልቲ ሽዑ ይጋጢሙ። እዚ መስመር ናይ መንገዲ ቀሓውታ ንህዝባዊ ሚዛን መኸዲ መስመር እዩ። እዚ በዓል መኪና መንገዲ ሒዙ ይኸይድ ነይሩ። እዚ በዓል ብሽክለታ በቲ ናይ ኣታውሽቲ ሃገር ደሎ ድሕር እንዳ ነዳዲ ብኣይ እዩ መፅኡ። ነቲ ሓደ ጎደና ንንፃር ናይዛ ማኪና ትኸይድ መገድሲዒ ቆሪፁ ናብቲ ቀለበት መንገዲ ኣትዩ ደው ክብል ዝግብኦ ነቲ ቀለበት መንገዲ ጥሒሱ ነታ ኣብ መስመራ ዝነበረት ነዛ ማኪና እዚኣ እዩ ኣትዩ ዝጋጮ። ስለዚ ኣብዚ መራሕ ብሽክለታ ንመራሕ ማኪና ቀዳምነት ክቦ ይግብኦ። ናይ በዓል ብሽክለታ ጌጋ እዩ። ኣብዚ ቀዳምነታት እዚ ዝኾነ ተሽከርካሪ ኣብ ፅርግያ ናይ ምጥቃም መሰል ንኩሉ ብማዕረ እዩ ብሕጊ ከዓ ብኩሉ ብማዕረ ሕተት። ስለዚ ናይ ምጥቃም መሰልና ማዕረ ናይ ምሕታት ከዓ ማዕረ ንሕተት። ስለዚ ብሽክለታ ኢሉ መራሕ ማኪና ክንዕቆ ይብሉን መራሕ ማኪና ከዓ ብሽክለታ እንደ ኢሉ ብዘይ መንገዱ ወይ እንዳተ ዚግዛግ እንዳክደ ክኸይድ ኣይግብኦን እዩ። ኩላህና ሕጊ ብዝኽተሎ መንገዲ ክንከይድ ሓላፍነታውያን ክንከውን ኣለና። ኣብ ንሪኦ ብዙሕ ግዜ ብሽክለታ ንማኪና ተደልዩ ብየማን ተደልዩ ፀጋም ሕጊ ከምዘይምልከቶ ክሓልፍ ንሪኦ። ብመራሕ ማኪና ኣብ ገለ እዋን ከዓ ንበዓል ብሽክለታ ሕጊ ከምዘይምልከቶ ንዑ ዝግብኦ ቀዳምነት ኣብ ዘይህውበሉ ኣጋጣሚታት ትፍጠር እዩ። ኣብዚ ግን ኩለን ተሽከርከርቲ ዓረብያ፣ ሞተር ሳይክል፣ ብሽክለታ፣ ማኪና ዝኾነት ዓይነት ተሽከርካሪት ኣብዚ ፅርግያ እዚ ናይ ምጥቃም መሰሉ ሕሉ ኮይኑ ብሕጊ ናይ ምግዳድ መሰሉ ከዓ ግዴታ ኣለዎ። ኣብዚ ቕነ እዚ ብብዙሕ ናይ ብሽክለታ ሓደጋታት የጋጥማ ኣሎ። ብዕለት 13 ወርሒ 5 ብሽክለታ ንኣጋር ዘጋጠመ ናይ ሞት ሓደጋ እውን ኣለና። እዚ ናይ ሞት ሓደጋ እዚ ብሽክለታ ኣብ ማይ ተመናዩ ኣጋጢሙ ሓደ ወዲ 17 ዓመት ተምሃራይ ካብ ቤት ትምህርቲ ካብ ገዝኡ ናይ መተመናይ ንባርካ ቤት ትምህርቲ ክኸይድ ከሎ ኣብ ከባቢ ሆስፒታል ዓይኒ ማይ ተመናዩ ንሓንቲ ዓባይ ሰበይቲ ዝሃርመን። ኣብዚ እንታይ ደርእካ እዞም ሰብ ብሽክለታ እዚኣቶም ሓደ ሰዓት ክሳብ ዝኣኽሎም ንቤት ትምህርቲ ክኸዱ ኣብ ገዝኦም ነዊሕ ግዜ ይወስዱ። ናይ ዜሮ ሰዓት ክሳብ ተኣክል ኣብ ገዝኦም ፀው ደው ብሉ እቲ ኣብ ገዝኦም ዘሕለፍዎ ናይ ግዜ ክትክእዎ ብጉያ ክኸዱ ናብ ቤት ትምህርቲ ክገብሩ ዘጋጥም ሓደጋታት እዩ። እዚ ሓላፍነታውያን መራሕቲ ብሽክለታ ኮኑ ወለዲ ብልክዕ ሓላፍነታውያን ክኾኑ ምክንያቱ ዝመፅእ ዘሎ ደራዕ ንኩሉ ቤተሰብ ንኩሉ ሃገር ፀሩ ስለ ዝኸውን፣ ስለዚ መራሕቲ ብሽክለታ ብተጠንቂቖም ክኸዱ ኣለዎ። መን እዩ ቀዳምነት ዘለዎ መን እዩ ቀዳምነት ዘይብሉ ከጋጥም ካብ ዝኽእል እዩ። ድሕሪኡ ዘጋጠመ እውን ምፅዳፍ መኪና ሓንቲ ካብ ሽዕብተ ዝበገሰት መኪና ብዕለት 15 ወር 5 ካብ ሽዕብተ በጊሳ ንሰረጃቃ ትኸይድ ነበረት ንዓቐብቲ ድይብ ነበረት መኪና እሞ ንዓቐብቲ ድይብ ብናይ መንገዲ ሰለሙና ኣብ ከባቢ ሰለሙና ክበፅሕ ከሎ ድቃስ ወሲድዎ ብቢንቶ ተጋጭዩ ፀዲፉ ናይ 100 ሜትሮን ገደል ኣትዩ ሂወቱ ሓሊፉ ኣሎ። እዚ ካብቲ ኣብዚ ናይ ወርሒ ጉንበት ዘጋጠመ ሓደጋ እዩ። ብዕለት 15 ወር 5 እውን ኣብ ከባቢ ሰዓት 18 ወታደራዊ ቀፃጥራ ብሽክለታ ሕጂ እውን ብሽክለታ ንኣጋር ኣብ ከባቢ ሲኔማ ሓማሴን ዘጋጠመ እዩ። እዚ እውን ወዲ 25 ዓመት ንሓደ ዓብ ሰብኣይ ኣብ ከባቢ ሲኔማ ሓማሴን ብዕዳጋ ዓርቢ ንትራቨሎ እናወረደ ከሎ እቲ ሰብኣይ ከዓ ፅርግያ ክቆርፅ እዩ ገጪው ናይ ሞት ጉዳት ኣብዝሕሉ ዘሎ። ስለዚ እዚ ናይ ብሽክለታ ሓደጋታት ብጣዕሚ ብተደጋጋሚ ካብ ዝረአ ዘሎ ሓደጋታት እዩ። ብዕለት 24 ወር 5 ሰዓት 2 ፈረቓን ኣብ ከባቢ ወጋሕታ 24 ጉንበት ኣብ ናኣተወሉድ ነበርና ወጋሕታ ከዓ መኪና ንብሽክለታ ኣብ ከባቢ ቢያሳ ኣብ ከባቢ ባርትብለፅ እዩ ዘጋጥም። በዓል ብሽክለታ ብኢናኢል ደውረደ ትኽኢሉ በታ ናይ ማይበላ ናይ ቬትሮ መሸጢ ደላ ብኡ ገይሩ ነቲ ፅርግያ መስመር ናይ ሹቕ ዝወስድ ቆሪፁ ንቀለበት መንገዲ ሰጊሩ ልክዕ መንገዱ ምስ ሓዘ ማዕኮሩ ሂብዎ ከሎን በዓል መኪና ብድሕሪት መፂ በዓል መኪና እዩ ነዚ በዓል ብሽክለታ ዝገጭዎ እዚውን ሽዑኡ ብሞት ተፈኒና ኣሎ ዕለት 23 ወር 5 226 ሰዓት 13 ፍርቃን ከዓ ብሽክለታ ምስ ትራክተር ኣብ ከባቢ ፋብሪካ ባራኮ ናይ ቪላጆ መንገዲ ካብ መንገዱ የማን ናብ ፀጋም ምኻድ ምስታ ትራክተር ተጋጭዩ በዓል ብሽክለታው ናብዚ ሂወት እዩ ኣሎ ስለዚ ብጠቕላላ ኣብ ውሽጢ እዚ ጉንበት ኣቲና ደለና ብዚ ብፀብፃብ ዘቕረብካዮ ሓደጋታት 7 ናይ ሞት ሓደጋ ኣብዞባ ማእከል ኣጋጢሙ ኣሎ እዚ ከዓ ኣዝዩ ኩሉ ብሸለልትነት መብዛሕትኡ ናይ መራሕቲ ብሽክለታ እዩ ኣብዚ ክንሪኦ ፀናሓ ዝቐነና
0: ኣዝ የመስግነካ ኢስያስ ብርሃነ ሓላፊ ሓደጋ መርመራ ፖሊስ ትራፊክ ዞባ ማእከል ዝኸበርኩም ተኸታተልትና ንሎሚ ኣዳሊናዮ ዝነበርና ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት እዚ ክትከታተልዎ ፅናሓ ክብዩ ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል ሰላም

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ። ሚኒስትሪ ዜና።

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተኸታተልትና ኣብ ዘለኹም ዕዙዝን ልባውን ሰላምታና ይብፃሕኩም። ከመይ ቀኒኹም? ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕሚ ዜማታትን ካልእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብክብሪ ንዓደምና ሰናይን ዕረፍትን ንዝንግዓን ግዜ ክኾነልኩም እናተመንና መደብና ከም ወትሩ ብደርፊ ኢና ክነፍልሞ ናብ ስትድዮ ክነስግረኩም

ክቡራት ተኸታተልትና ናብ ስዕብ ትሕዝቶ መደብና ኢና ክነስግረኩም ተጋዳላይ ዝርአይ ቦኽረ ኣብ ዝተፈላለዩ ኢደ ጥበባዊ ስራሓት ዝነጥፍ በዓል ሙያ እዩ። ሎም ድማ ኣብ ምርኢት ዘቕርቦም ዝተፈላለዩ ንታሪክና ህዝብናን ባህልናን ካልእን ዝገልፁ ዝተፈላለዩ ቅርፃታት ብምቕራፅ ኣብ ምርኢት ኣቕሪቡ ነይሩ። ሙሉእ ትሕዝቶ ናብታ መደብ ከስግረኩም እያ ክትከታተሉ ብኣኽብሮት ንዕድመኩም።

0: ኣዳራሽ ኢምፐርያል ሆቴል ብዝኣተናሉ ብዙሓት ተጋደልቲ እዮም ፀኒሖምና። ምብዛሕትኦም እንተበልካ እውን ምግናን ኣይኮነን ካልኦት ዓበይቲ ጋይሽ ዝተረኽብሉ ኣጋጣሚ እውን ብምንባሩ ኣብ ናይ ጥበብ ምሸት ከም ዝኸውን ኣይሰሓትናዮን። ንግሩም ፅባቐ ናይቶም ቆፂርካ ዘይውዱ ቅርፃታት ጥሚትካ ምፅጋብ ምስኣንካዮ ስለምንታይ ክሳብ ክንድኡ ዓበይቲ ሰባት ኣብቲ ቦታ ተረኺቦም ነይሮም ንኽትርዳእ ኣየፀግመን።
1: ስነ ቅርፃ ኣካል ስነ ጥበብ ኮይኑ ከም ካብ እምኒ፣ ካብ ዕንፀይቲ፣ ካብ ሓመድን ጭቃን፣ ካብ ሓፂን፣ ካብ ፕላስቲክ ክስራሕ ዝኽእል እዩ። ቅርፃ ቅርፂ ምስራሕ ኣብ ዓለም ኣብ ረብዓይ ክፍለ ዘመን ኣብ ግሪክ ከም ዝጀመረ እዩ ዝፍለጥ። ድሕሩ ናብ 16 ክፍለ ዘመን ኣብ ግብፅን ቻይናን ዝውተር ከም ዝነበረ ሰነዳት ይሕብሩ። ኣብቲ ግዜ እቲ ትሕዝቶ ስነ ጥበብ ነቶም ዝኣምኑሎም ኣማልኽትን ጣዖታትን ነቶም ገዛእቲ ደርብታትን ዝንእድን ዘመስግንን ነቲ ዝነበረ ዓወታትን ስልጣነን ዝገልፅን እዩ ነይሩ። ቅርፃ ብኣሰራርሑ ኣብ ክልተ ዓበይቲ ክፋላት ክምደብ ይከኣል እዩ። እቲ ቀዳማይን ኣውራን ናይ ቅርፃ ስራሕ ዝበሃል እቲ ኣብ ሓደ ወሳኒ ቦታን ኣከባብን ብዝግባእ ኣብ ዝተሰርሐ ሰፊሕ መደብ ተተኺሉ ንትኩል ተሰሪሑ ማለት እዩ። ኣብ ማዕዶን ቀረባን ኮንካ ብቐሊሉ ዝረአን ሒዝዎ ዘሎ ታሪካዊ መልእኽቱ ብቐሊሉ ንኩሉ ህዝቢ ብኩሉ ቋንቋ ብኩሉ ናይ ወዲ ሰብ ዓልየትን ክልለን ክፍለጥን ዝኽእል መለለይን ሓበን ናይቲ ዝውክሎ ህዝብን እዩ።
0: እዚ ምሸት ናይቲ ናይ ምቕራፅ ፍሉይ ተህቦ ዘለዎ ስነ ጥበኛ ዘርኣይ ባሆረ እዮም። ወዲ 16 ዓመት ከሎ ክራር ምፅዋት ዝለመደ ዝርኣይ ናይ ምድራስን ምግጣምን ክእለት እውን ይውንን እዩ። ስለዝኾነ እዚ ናይ ጥበብ ዝምባለ ድማ እዩ ነዚ ቅርፂ ክሰርሕ ኣብቂዕዎ። ከመ ውፅኢት ስነ ጥበባዊ እዩ ድማ እንሆ ኣብዛ ምሸት ውህሉል ቅርፃታቱን ናይ ሓወልቲ ዲዛይናቱን ኣቕሪቡልና።
1: እቲ ካልኣይ ናይ ቅርፃ ስራሕ ድማ ሰባት ብቐሊሉን ብቐረባን ክርድእዎ ብዝኽእሉ ኣገባብ ይህነፅ። እዚ ዓይነት ቅርፃ እዚ ከም ከተማታት፣ ዓውደ ውግኣት፣ ባሕርታትን ቀላያትን ወሓይዝን ኩሉ ናይ መሬት ትሕዝቶን ዘጠቓለል ክገልጽ ይኽእል። ናይዚ ኣብነት ዘለኣለማዊ ብርሃን ተባሂሉ ዝፅዋዕ ሓውልቲ ኣብ ሩስያ ከተማ ሞስኮ ዝርከብ ክጥቀስ ይከኣል። እዚ ሓውልቲ እዚ ነቶም ኣብ ካልኣይ ኩናት ዓለም ዝሞቱ ሩስያውያን ንምዝካር ዝተተኽለን ንዘለኣለም ዘየቋርፅ ሃልሃልታት ዘለዎን ኮይኑ እዩ ተሰሪሑ። ናይ ሩስያ ዝዓበየን ዝተፈለየን መስሕብ ምዃኑ ከዓ ይፍለጥ። እዚ ክንብል ከለና ኣብ ዓለም ኣብ በበይነን ሃገራት ንመንነተንን ባህለንን ዘንፀባርቁ ኣዝዮም ብዙሓት ሓውልትታት ኣለዉ። እዘን ኣብ ላዕሊ ዝተገልፃ ናይ ኣሜሪካን ናይ ሩስያን ኣብነት ዳኣም ቀሪበን እምበር ምስአን ዝዳረግ ኣበይ ከባቢ እዩ ዝተተኽለ ሓውልትታት ብዙሕ እዩ። ቅርፃ ብዓይንኻ ዝረአን ብኢድካ ዝድህሰስን ጥበብ ዝሓቆፈ ብምዃኑ ብዘይ ዘረባ ዝስማዕ ብዘይ ፅሑፍ ዝንበብ ባህሪ ኣለዎ። ሓውልቲ ዓልየትን ቋንቋን ኣይፈልን እዩ። ብዙሕ ግዜ ኣብ ሰብ ብብዝሒ ዝርከበሉ ስለ ዝትከል ከዓ ትሕዝትኡ ንምስትምቓር ልዕሊ ካልኦት ስነ ጥበባት ታሪክ ኣብ ምግላፅ ኣበርክቱ ኣዝዩ ጉልሕ እዩ። ከምኡ ብምዃኑ ከዓ ታሪክና ብዘለኣለማዊ ዘይበርስ ሓውልቲ ንሰንዶ ብዝብል ሓሳብ ተደሪኽና ኣብ ሓደ መደብን ብሓንሳብን ኣብዚ ዳራሽ እዚ ተራኺብና ኣለና።
0: እታ ቀዳመይቲ ኣብ ቅድሚ ህዝቡ ዘቕረባ መግለፂ ዝሃበላን ቅርፃ ካርታ ኤርትራ እያ። ኣብ 1992 ሓደ ዓብ ፓርክ ሰማእታት ብደረጃ መንግስቲ ንክስራሕ ሰፊሕ መደብ ተበጊሱሉ ጎስጓስ ይካየደሉ ኣብ ዝነበረ ብወገኑ ኣብዚ ፓርክ እዚ ብዛዕባ ሰውራናን ገሉን ገለ ነገር ከበርክታለን ኢሉ ብምሕሳብ ነዚ ቅርፂ ከም ዝቐረፃ እዩ ዝዛረብ።
1: ኣብዚ ተኣኪብና ዘለና ሓደ ናይ መቕርብ ወይ ሓደ ብፃይና ክኸውን ይኽእል ሓውና ክኸውን ይኽእል ዝኾነ ዝተሰዋኣሉ ቦታ ካርድ ኣብ ገገዛን ኣሎ። ዋላብቲ ሜዳ ከለና ንኣብነት ኣብ ሳሕሪ ዘሕለፎ ግዜስ ኣብ ደቡብ እንድሕር ተሰዊዑ ሓዉ እታ ቦታ መስዋእቲ ኣበይ ምዃኑ ኣይፈልጣን እዩ። ኣብታ ካርድ ላ ግን ቦታ መስዋእቲ ትብል ዘሎ ኣብታ ካርድ ላ ኣበይ ውድዕ ኣይፈልጠን እዩ። ስለዚ ኣብ ፓርክ ሰማእታት ከይድዉ ኣብዚ ህንፃ እዚ ኣትዩ ኣብዛ ካርታ እዚኣ ክረኽባ ክእል ኮምፒተራይዝ ስለ ዝኸውን ሃይለ እንድሕር ትብል ኣለኻ እሞ ቦታ ከዓኒ ሓንቲ ቦታ እንድሕር ጠቒስካ ኣበይ ምዃና ደንደን እንተይልካ ሲ ኣብዚ ምናልባት ልሙፅ እንዲ ዘሎ ኣብታ ካርታ እንተሪኢኹም ኣብታ ቅርፃ ቀሪባ ዘላ ግን ሓርፋፍ እያ ኩሉ ጎቦታትን ሰናጭሮን ኣብኡ ኣሎ። እዚኣ እውን ከምኡ እያ ጥራይ ኣብ ስታ ይቐርብ ስለ ዘሎ እቲ ቅርፃ ብምሉ ኣይረኣየናን እዩ ዘሎ። ንኣብነት ደንደን ተሰውኡ ክንጉጅሎም ንኽእል ኢና ክንጉጅሎም ንኽእል ኣብ ደንደን ተሰውኡ ሲ ኣብ ሰነዳትና ኣሎ ቀሊል እዩ። ስለዚ ሓዉ ኣብ ደንደን ተሰውኦ ግን ከዓ ንደንደን ዘይፈልጦ ሰብ ኣብዚ መፅ እዩ ቦታ ደንደን ይፈልጥ። በዚ ገይሩ ከዓ ንሃገር ኤርትራ እውን ተዘዋዋሪ መንገዲ ይፈልጣ። ስለዚ ነዘን ነጥብታት እዚኣተን ክትምልስ ኢለ የ ነዛ ካርታ እዚኣ ሰሪሐ እያ።
0: እታ ካልአይቲ ቅርፃን ቃል ፕሬዚደንት ኢሳያስ ኣፈወርቂ ዝሓሰት እያ። ብሓይልን ተሃዲድን ኣይንርዕድን ኣይንምርካኽን ንሸፈጥን ዕልቑን ኣይንርዕምን ንወሽላኽለኽን ልቕመፅመፅን ክብረተይን ክብርታተይን ኣይሸይጥን እንተ ፅበበ ኣይጭነቕን እንተ ተረረ ኣይስነፍን ረሃፀይን ደመይን ሂወተይን ኣይበቅቕን ክሳብ ዕላማይ ዝጭብጥ ኣይሕለልን ትብለያ ዝነበረት
1: እዚኣ ኣብ 219 ፕሬዚደንት ተዛሪብዋ ኣብ ፀብፃቡ ቅሪብዋ ኣብቲ መግለፂ ዘቕረባ ነብሶ ከፍና ሕጂ ተነሕተት ንዝክራ ዲና እዛ ትሕዝቶ እዚኣ ማዓስ ተባሂላ ንፈልጣ ዶ እንታይ ከትሕዝቶኣ ንፈልጣ ዶ ኣይንፈልጣን ኢና ኣነ ንገዛ ርሰ ኣይፈልጣን እየ ፀኒሐ። ሕጂ እዚ ዘረባ እዚ ፕሬዚደንት ንውልቁ ገይሩ እዩ እቲ ቋንቋ ተዛሪብዎ። ንውልቁ ግን ኣይኮነ ዝዛረብ ዘሎ ንህዝቢ ኤርትራ ብሙሉእ እዩ። ኩላትና ነዚ ትሕዝቶ እዚ ክንደጋግሞን ክንሰርሓሉ ከዓ ክንሰርሓሉ ከዓ ክንክእል ኣለና ማለት እዩ።
0: እታ ሳልሰይቲ ቅርፃ ካብ ጉንዲ ኣውልዕ ዝተፀርበት ክልተ ኣእዳው ዝተጣመራ እተርኢ ሓድነት እተድምፅ ቅርፂ ዘለዋ ገይሩ እዩ ሰሪሕዋ።
1: ኣብ ላዕሊ ኣደላ ታቐንዲ ትርጉም ኣእዳው ከምዚ ፍሉጥ እዩ ኩሉ ሰብ ዝፈልጦ እዩ። ግን ብሓብቲ ደረጃ ክንሃንፀ ኣለና ኢና ንብል ዘለና ሓድነት እዩ። ሓድነት ለይቲ ምስ መዓልቲ ብዛዕባ ሓድነት ክንዝምር ኣለና እንታይ ንምንታይ እሱ እዩ ዘንብረና እምበር ሓድነት እንድሕር ደለ የለና ከዓ ንሕና ማለት እንተ ሰቂልናዮስ ኩሉ ግዜ እዛረብ እዩ እዛረብ ሓድነት ካሓሉ ሓድነት ካሓሉ ብለካ ቀፃሊ ክትሓልፍ ከምኡ እዩ ዝብለካ እዛረብ እዩ ሓድነት ካሓሉ ተጠንቀቕ ብለካ። እዚ መስቀላዊ ጎደና እዩ። ኣብ ዓበ ጎደና ይህነፅ ኣብ ላዕሊ ታቕርፃ ትብሉ ማለት እዩ። በዚ ዓበይቲ ናይ ፅዕነት መካይን እውን ክሓልፎኦ ዝኽእላ ጌርካ እዩ ተሰሪሑ ዘሎ ማለት እዩ።
0: ራብዒቲ ቅርፃ ኣርእስታ ንዘለኣለም ዝብል ኮይኑ ኣብ እግር እቲ ሓወልቲ ክልተ ኣንስትዮን ክልተ ተባዕትዮን ማለት ኣርባዕተ ኣናብስ ኣብ ምንቅስቓስ ከለዉ የርኢ። እዚ ህዝቢ ኤርትራ ወዱ ጓሉ ጅግና እዩ ንምባል ዝዓለመ እዩ። ኣብ ላዕሊ ከዓ እቲ ቀንዲ ሓወልቲ ይርከብ። ክልተ ተጋደልቲ ወድን ጓልን ይረኣዩ። እዞም ሰባት እዚኦም ደቂ ከበሳድዮም ደቂ መታሕት ብሓፈሻ ካበየናይ ቦታ ኤርትራ ምዃኖም ኣይፍለጡን። ሃይማኖቶም እንታይ ምዃኑ ቋንቋኦም ይኹን ዓለይቶም ዝገለጽ የብሎምን። እዚ እምበኣር ንሓድነት ህዝቢ ኤርትራ ንምግላጽ እዩ። ብኣእዳቦም ዓጥዒቶም ሒዞሞ ዘለዉ ከዓ እቲ ወዲ ብፀጋማይ ኢሉ ኣፍራሰ ሒዙ ኣሎም። እዚ ድማ ንጻዕሪ ህዝቢ ኤርትራ ይገልጽ።
1: ኣንበሳ ከም ኩሎም እንስሳ እዩ፣ ግን ንጉስ ናይ በረኻ እዩ። እንታይ ዝብል ዘሎ ዳ ኣብዚ ህዝቢ ኤርትራ ኣንበሳ ክንብል ከለና ኣንበሳ ህዝቢ ኤርትራ ብኩሉ እንትን ብሉፅ ህዝቢ እዩ እዩ ዘስምዕ።
0: ትሕዝቶ ናይታ ሓሙሸይቲ ቅርፃ ድማ ታሪካዊ ፍፃሜታት ኣብ ባፅዕ ንኩናት ሳሊና 1977 ከምኡውን ንስርሒት ፈንቅል 1990 ኣጣሚሩ ዝሓዘ እዩ።
1: ሪኢኹም ኣለኹም ምፅዋዕ ኣብ ኣገሰ ሓሳብ ጆን ካርሎ እዩ ኣብዚ ሎ ምሳና እስከ ብዛዕባ እዚአን ክልተ ፍፃሜታት ናይ 77 ናይ 90 እንታይ ክንገብር ንኽእል ዝብል ሓሳብ ኣንቂሉ ኣብ ክልቴና ማለት እዩ ክልቴና እናተዘራረብና ከምዚ ክንገብር ኢልና እዛ ቅርፃ እዚኣ ሰሪሕናያ ማለት እዩ። ሕጂ እዚ ግራት ናይ ሳሊና እዩ። እዚ ኩርና እዚ እንዳ ሚክኤል እዩ። እንዳ ሚክኤል ሰፊሕ ታሪክ ኣለዎ። ንበይና እንዳ ሚክኤል እንተይልካ ሲ ኣብ 77 በይን እያ ትግጨብ ነይራ ብናቫል ቤዝ ብግራር በቲ ብጠዋለት ብክንደይ እያ ኮን ትግጨብ ነይራ እዛ ቦታ እዚኣ ዋላ ሓንቲ መከላኸሊ ከዓ የብላ ኣብ ቅድሚያ ጎልጎል እያ ከመይ ገይሩ 77 እንዳ ነዚ ቦታ ዝተቋፃፂርዎ ነይሩ እንድሕሪ ኢልካ ዝክሮም ኣለካ እንታይ ኢሉ ወትኩል ኣብ ደርፉ ባፅዕ እስከ ተወከስዋ 77 ስዋእ ኣለዋ እዩ ከም ስዉእ ኣለዋ እዚኣ እዛ ጎልጎል እዚኣ ካልኣይ ግዜ ካብ 9 ኣብ 9 ከዓ እንደገና ኣሰውያትና ታሪክ እዩ ኣብዚ ከዓ ርእሱ ዝከኣለ ናይ 9 ናይ ፍንቅል ታሪክ ኣሎ
0: ትሕዝቶ ናይታ ሸርሸይቲ ቅርፃ ንኽትህሉ ክትሕል ኣለካ ንኽትሕይል ክትተሓቋቆፍ ኣለካ ንኽትተሓቋቆፍ ከዓ ሓበራዊ ዕላማ ክህልወካ ኣለዎ ሓበራዊ ዕላማ ክህልወካ ሃገር ክትህልወካ ኣለዋ ሃገር እተሰክመካ ሓላፍነትን ግቡኣትን ክተማልእ ግዴታኻ እዮም ዝብል እዮም
1: እዚኣ ከምታ ናይ ፕረሲደንት እያ ምንጭ ናይዛ ፅሕፍቲ እዚኣ ሰላይት መቐለ እያ መፅሓፍ ሰላይት መቐለ ኣብኡ ኣሎ ኣብ ገጽ 229 ገለ ኣሎ ንዓና ኣዝዩ ዝበቅዕ ንዓና ዝገልፅ ትሕዝቶ እዩ ዘለዋ እዚኣ ኣዝያ ኣገዳሲት እያ ከዓ ደጋጊምና ንዛረበሉ ዘለና ሓድነትና ክንሕሉ ክንክእል ኣለና ከመይ ገርና ኢና ሓድነትና ንሕሉ ዝብል ሕቶ እዩ ዝምልሽ እዙ

0: ህዝብታት ዓለም ከዓ ውሑድ እዩ፣ ውሑድ ሰውነታት እዩ። እንታይ ኮንና ኢና ታሪክና ብስነ ቅርፂ ጌርና ክንገልፅ ዘይከኣልና? እንታይ ኮንና ኢና እቶም ካልኣውቲ ሰባት መጋደልቱ ድዩ ካልኦት መንእስያት ዘይሰዓብናዮ? እዚ ቁርብ ይሕዝነኒ። ስለዚ ንከለ ንከለ ንብሎ ጉስጓስ ዘይኮነ ናይ ኩላህና በብ ዘለናዮ ታሪክና ንምግላፅ ታሪክና ንምግላፅ ኣብ ፅሑፍ ጥራሕ ዘይኮነ ከምቲ ክገልፆ ዝወዓለ ዘይበሊ ቀፃሊ ዝንበብ ቀፃሊ ንወለዶታት ዝሓልፍ ሃወልትታት ጌርና ከነሰኒዮ ነዚ ፅንዓት ህዝቢ ኤርትራ ነዚ ተወፋይነት ህዝቢ ኤርትራን ሰውሩን ዝገልፅ ሃወልትታት ክገብሩ ብዙሓት መንእስያት ክንበጋግስ ናይ ኩላህና ሓላፍነት እዩ እሞ እንቋ ዓብዚ ብፀሓካ ንዓና ከዓ ዓብይ ዕዮ ገዛእ እዩ። ክብረት ሃብካ ኣብነታ ወይካ እሞ ከላስ
1: ጥራይ ፅባቐ እዩ ዝጥራይ እዚ ኣሰራርሑ ዝድነቕ እዩ ብጣዕሚ ልሙፅን ፅሑፋት ኣብኡ ዘሎ ኩሉ ከዓ ናይ ሃገር ታሪክ ዘመልክት ናይ ጀጋንና ዘመልክት ኣገዳሲ ታሪክ እዩ። ካልኣይ ነገር ድማ ንሱ ጥራይ ክኢሉ ሶ ክብል ዘይኮነ ብድሕሪ እውን ቀፃሊ ክሰርሕ ካብ መፅሓፍ ንላዕሊ እዩ ዝርአዮ ዝፀናሕና ካብ መፅሓፍ ንላዕሊ እዩ ኣብ ተፃሒፉ ዘሎ ናይ ጀጋኑና ናይ ታሪክና ንሱ ኣብ ጥቓት ስለዝነበረ ኩሉ ዘድልን ኣገዳስን ይፈልጦ ስለዝኾነ ዝዕድል ተጠቒምካ ዝሰፍሐ ስራሕ ክሰርሕ ምትብባዑ ጠቓሚ ይመስለኒ። ካልኣይ ነገር መንእስያትና ብርቱዓት መፅሎ ክኢላታት መፅሎ ነዚ ናቶ ክእለት ወሪሶም እንደገና ነቲ ዝተቐበልዎ ታሪክ ናብቶም ትሕትኦም ዘሎ ንኣሽ ንከሰጋግሩ እዚ ጥበብ እዚ ክመሃርዎን ክርድእዎን እቲ ታሪክ ከዓ ፈሊጦም ከዓ ንዝመፅ ዘሎ ወለታት ከሰጋግሩ እዚ ጥበብ ዚ ከሰጋግረሎ መታን ኣብ ሃይስኩልን ኣብ ኮሌጃትን እንተዝረአ ዝብል ርኢቶ ኣለና ኣነ።

ኩራት ተኸታተልትና ዝስዕብ ትሕዝቶ መደብና እታ ወትሩ ሰንበት ኣብ ሰዓት እዚ ተቐርበልኩም ዘላ መደብ ኣሰራርሓ ምግቢ እያ። መደብ ኣሰራርሓ ምግቢ ዝተፈላለዩ ባህላውን ዘመናውን ዓይነት ኣሰራርሓ ምግቢ ከምኡውን ብውሑድ ኣስቤዛ ጌርካ ዝተፈላለዩ መኣዛታት ምርካብን ዝተፈላለዩ ዓይነት ምግብታት ምድላውን ዝብል እዩ። ካብዛ መደብ እዚኣ ድማ ንምሃር ክንህሉ ተስፋ እናገበርኩ ናይ ሎሚ ትሕዝቶኣኸ እንታይ ክኸውን ብሓባር ኢና ክንከታተሎ ናፍታ መደብ ንሰገር። ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ፍልይ ዝበለት እያ ንሳ ከዓ ክብል ከለኹ ላዛኛ ባዕተር፣ ኩሉ ግዜ ባዕተር ኢና ብፊኖ ኢና ንሰርሕ። ሕጂ ፊኖ ዘይምገብ ወይ ላዛኛ ዘይኣይደልኒ ብፊኖ ሰንኪ፣ ዓተር ግን እቲ ዝበለፀ ትሕዝቶ ስለ ዘለዎ ናይ ፕሮቲን ናይ ኣትክልቲ ፕሮቲን ኣለዎ፣ ደምካዮም ማዓራሪ። ስለዚ ዘይ ክብደት የጉድል ምሕቃቅ መግቢ ዓተር ዘይጠቕሞ ነገር የለን። እሱ ፈሊጠን ና ኣዴታትና ቀደም ውን ብዓተር ሽሮ ዝሰርሓ ዝነበረ። ሕጂ ካብ ብፊኖ ምስራሕ ብዓተር ከኣስ እንዳተቀየረ ከይድ ኣሎ እንዳተቀየረ ንሕና ከላይ ልክዕ ከምቲ ግዜ ከምኡ ኢና ክንከይድ ዘለና። ሕጂ ንፍርቂ ክሉ ዓተር ሰለስተ እንቃቑሖ እዩ ዘለየና። ንሕና ውሕድ ኢና ክንሰርሕ ሕጂ ሰለስተ እንቃቑሖ እዩ ዘለየና። ንፍርቂ ክሉ ዓተር ሰለስተ እንቃቑሖ ሕጂ ሓንቲ እንቃቑሖ 100 ግራም ጥሑን ፋርማጆ፣ 100 ግራም ሞሰሬላ፣ ፍርቂ ሊትሮ መስርሒ ናይ ክሬም ፓሽመል ማለት እዩ። ጨው ከዓ ጨው ሕጂ ብዙሕ ደይኮና ብዘይ ጨው እውን ክትገብሮ ትኽእል። ጨው ዘይደሊ ሰብ ስለ ዘሎ ብዘይ ጨው ክትገብሮ ትኽእል። ንሕና ሓፈሻዊ ኢልና ኢና ጌርናዮ ዘለና። በርበረ ፀሊ ሃንገፍ ከይብለና ናይ እንቃቑሖ ተመራፂ ከዓ ስለ ዝኾነ ሕጂ ኩላ ግዜ ኩሉ ሰብ ይዝክሮ እዩ፣ ዝርስዕ እውን የለን። ኩላ ግዜ መባእታ ንገብራ ግን ኢድና ምሕፃብ እያ። እዚኣ ዝርስዐ ሰብ ኣሎ ይንብልኒና መዘኻኸሪ ጥራይ ዳኣ እምበር ነዛ ናይ ኢድካ ምሕፃብ ሲ ኩሉ ሰብ ዝሕፀብ ኩሉ ሰብ ይፈልጦ። ስለዚ ንኸነዘኻኸር ጥራይ ሕራይ ካብ ምሕፃብ ሕጂ ኢድካ ምንቃፅ ካብ ክትሕፀብ ኢድካ ክተንቅፆ ከዓ እቲ ዝበለፀ ኢድካ ፅፍርካ ኩሉ ኣብ ናይ ኣመጋግባ ጥዕና ክንረክብ ድሕር ኮይና ኣብ ኣመጋግባና ፅሬት ክህልወና እዩ ዝብል እንዘይ ፀሪ ሰብ ኣሎ ማለት ኣይኮነን። ኩሉ ሰብ ይፅሩይ ንመዘከርታ እዩ። ሕጂ ከምቲ ዝበልክዎ ፍርቂ ክብሎ ዓተር ክንገብር ንድሕር ኮይና ፍርቂ ክብሎ ዓተር ሕጂ እንታይ ኢና ንገብር? ሰለስተ እንቃቑሖ ሕጂ ውሕድ ስለንሰርሕና ሕጂ ከም ፊኖ ኣይኮነን ምቹ ኣይኮነን ምስርሑ ሒኽ ኢልካ እዩ ትስራሕ። ዓተር ኩለ እንደይኮንኩ ትገብረን ሕጂ እንዳወሰኩ እንዳወሰኩ እየ ደብዕጦ እንዳወሰኩ እንዳወሰኩ ዓተር ጨው ገይረሉ በርበረ ፀሊም ገይረሉ ሕጂ ከም ናይ ፊኖ ኣይኮነን ቁርፅ ቁርፅ ስለ ዝብል ብጥበብ ኢካ ዝሰርሖ ብጥበብ ኢካ ንክሰርሖ። ሕጂ ዓተር መጀመርታ ዓተር ንኣርዮ ዳሓር ንሕምሶ ዳሓር ነፀፅዮ ድሕር ምፅፃ ኢና ከዓ ነጥሕኖ ሕላፉ ኣሪና ማለት እዩ። ሕላፍ ኣለዎ እንዲ ነቲ ሕላፉ እይ ነብሎ ከይፅልመና ኢካ ሕላፍ ንኣርዮ ዘለና ከይፅልመና ዓተር ላዛኛ ብዓተር ሕጂ ብዙሕ መንገዲ ክሰርሕ ትኽእል ብዓተር ንሰርሕ ኣለና። ሕጂ ኣለስልስ ነብሎ ብኢድና ትርራ ቢልና ዮ ንገብሮ ኣለስልስ ከዓ ነብሎ። ሕጂ መጀመርታ ክክፍሐ እየ እንዮ ገፀ ድሓር ኣብዚ ምስሓሰኽዋ ደጋጊመ ክሰጦ እየ ደጋጊመ በብንእሽተይ ከዓ ንዓተር ሲ ፍርስፍርስ ስለዝብል ሓደ ኣይተቕጥቕኖን ኢኻ ከም ናይ ፊኖ ኣይኮነን ባህረ ናይ ዓተር ከም ናይ ፊኖ ኣይኮነን። ሕጂ ናባይ ክስሕበ እየ ክሓስያ እንደ ፀኒሐ ብነዊሕ እውን ክተምፅኦ ትኽእል እንዲኻ ድሓን ሕፅር ሕፅር ድበለ ጌርና ክንገብሩ ኢና ንግዜ ንክሰልጠና። ሕጂ ማይ ከዓ ከነፍልሕ ኢና ማይ ንዓተር መብሰሊ
ማይ ሕጂ ኣብዚ ከዓ ክሬም ፓሽመል ክሰርሐ ክሬም ፓሽመል ኣብዚ ስጎዳልዩና ኣለና ኣብዚ ማይ ንፓስታ ሳኺትና ኣብዚ ከዓ ክሬም ፓሽመል ሓንቲ ማንካ ጣውላ ብሮን ሓንቲ ማንካ ጣውላ ሕሩጭ ሂኖን ፍርቂ ሊትሮ ከዓ ፀባ ቀሪብሉ ሕጂ ኢና ከይፈለና ንክሶ ሕጂ ሕሩጭ እዚ ክሰጦ እንዴ ሕሩጭ እንዳተሓመሰ ከሎ ሕሩጭ እንዳተሓመሰ ከሎ ብሮ ይመክኽ ሕሩጭ እንዳተሓመሰ ከሎ ብሮ ይመክኽ ክሬም ፓሽመል ከማ ናይ ግባእካን እዩ ግን ንግዜ ክ ክሬም ፓሽመል ትብሮ እንዳመኸኸ ከሎ ሓርጩ ይሕመስ ድሕሪኡ ፀባ ክገብረለ ጨው በርበረ ፀሊም ፋርማቾ ክገብረሉ እዩ ላዛኛ ባዕተር ልምድና ኣይኮነን ሕጂ ኢና ንተኣታትዎ ዘለና ኩሉ ግዜ ተደጋጋሚ ትሰርሖ ብዙሕ ምዕባለ የብሉን እቲሓደ ካብቲ ሓደ ክትቅይሮ ትዝሓሸ እሱ ስለ ዝኾነ ኢና ከዓ ባዕተር ንሰርሕ ዘለና ላዛኛ ባዕተር ሕጂ ብዙሕ ማይ ኢና ንገብር ብዙሕ ማይ ሕሩጭ እንዳተሓመሰ ከሎ ብሮ መኺኽልና ብሮ ምስ መኸኸልና ፀባ ኢና ንገብር ፀባ ንፍርቂ ኪሎ ፓስታ ላዛኛ ፍርቂ ሊትሮ ፀባ ሓንቲ ማንካ ጣውላ ብሮ ሓንቲ ማንካ ጣውላ ሕሩጭ ፊኖ እጂ ክሬም ፓሽመል ክሬም ፓሽመል ምሕፋሱ ክንዲ ኣብ ፃሕሊ ዝስራሕ ሽሮ ምስ ኮነ ከነውርዶ ኢና ምሕፋፁ ክንዲ ብፃሕሊ ሕጂ ጨው ግድነት ኣይኮነን ክትገድፎ ትኽእል ኢኻ ጨው ብዘይ ጨው ዝምገብ ክትገድፎ ትኽእል ኢኻ ጨው በርበረ ፀሊም በርበረ ፀሊም ሓደ ዝበለፀ ትሕዝቶ ኣለዎ ካልኣይ ነገር ከዓ እንቃቑሑ ከዓ ሃንገፋ ይብለልካ በርበረ ፀሊም ኣርቅቕ ኣቢልና ንሰጦ ኣርቅቕ ኣቢልና ንሰጦ ኣብዚ ኸንሕውሶ ሕጂ ታክሬምና ብስ ፈሊሓትልና ሓንቲ ማንካ ጣውላ ፋርማጆ ወይ ሓንቲ እንቃቑሑ ውቂዕካ ክትገብረላ ትኽእል ሓንቲ ማንካ ጣውላ ፋርማጆ ሕራይ ምሕፋሱ ክንዲ ኣብ ፃሕሊ ዝስራሕ ሽሮ ምስ ኮነ ነውርዶ ማለት እዩ ምሕፋሱ ጨው ገይረሉ በርበረ ፀሊም ገይረሉ መጀመርታ ሕርጭን ማንካ ጣውላ ሕርጭን ማንካ ጣውላ ብሮን ሓሚሰዮ ድሕሪ ምሕማሰይ ፀባ ገይረሉ እቲ ፀባ ምስ ኣኺልዎ ምስ በልኩ ከዓ ጨውን በርበረ ፀሊም ንድሕሪዩ ፋርማጆ ምሕፋሱ ክንዲ ኣብ ፃሕሊ ዝስራሕ ሽሮ ምስ ኮነ ነውርዶ ሕራይ ሕጂ ማይና ፈሊሓላ ከምዚ ድዩ ዝገርር ግርር ጨው ዘይቲ ጌርናሉ ማለት እዩ ሕጂ ኣብቲ ዘይቲ እንዳጠማዕና እዚ ብዚ ጌርናዮ ዘለና ኣብቲ ዘይቲ እንዳጠማዕና ኢና ንገብሮ ኣብታ ዘይቲ እንዳጠማዕና ውሕዋት ውሕዋት ተላጊቡ ምውፃእ ከይኣብየና

በሲላት እናላን ላዛኛ ንዓተር እንቃቆሖ ሰለስተን ፍርቅ ኺሎ ሕጂ ንሕና ግን ውሕቲ ኢና ጌርና ዘለና ሓንቲ እንቃቆሖ ምስ ኩባያ ዓተር ሕጂ እቲ ዓተር መጀመርታ ይእረ ድሕር ትሕምሶ ድሕር ምሕማስ ከዓ ተፀፅዮ ድሕር መፅፃይ ከዓ ኣሕላፍ ኣለዎ ከይፅልም ተኣርዮ ድሕር ተጥሕኑ ሕጂ ወይ ኣነ ኣይ ሕምሶን እየ ገለ ትብል ንድሕር ኮንካ ከዓ ምስ ልክዕ ከምዛ ናይ ከዓ ትሕምሳ ሕጂ ኣብ ምንታይ ኢና ንገብሮ ብዙሕ ማይ ነላ ብዙ ብዙሕ ማይ ኣብዚ ማይ ኢና ንገብሮ ምክንያቱ መጫጭ ከይብል ከይጣበቅ ኣብ ብዙሕ ማይ ድሕር ኣብ ጨርቂ ከም ድንሽ ኢና ክነፅፎ ከይነድድ ኢደ እዚ ውዑይ ዓተር ሕጂ ብዙሕ ማይ ብዙሕ ማይ ምእንቲ ከይጣበቀ ሕጂ እዛ ሞሰር የላ ክመትራ እየ ሞሰር የላ ውፅኢት ናይ ፀባ ሞሰር የላ ኣብ መንጎ መንጎ ሓንሳ ስማይ ስጋዕ ዝሕል ዝብለለ ነዚኣ ሞሰር የላ ውፅኢት ናይ ፀባ ሞሰር የላ ሕጂ ብዙሕ ሕጂ ልዕጅል ዓቢልካ ትገብሮ ኣብ ኩሉ ክበፅሓለይ ትብል ትበልካ ከዓ ተድቅቆ መሰንከቲና ቅብኣት ጌርናሉ ድሕሪ መሰንከቲና ቅብኣት ምግባርና ከዓ ዝሰጠጥናዮ እሞ እንቃቁሖን ዓተርን ጌርና ዝሰጠጥናዮ ሕጂ ኣብ መብሰሊና ኣብ መብሰሊና ድሕርታ ኢና ክንገብር ስጎ ስጎ ከዓ ፅቡቅ ጌርና ሰሪሕና ኣለና ስጎ ፍስ ኣቢልና ሽጉርቲ ቀይሕ ምስ ካሮት ፋሕፊሕናዮ በቐሊናዮ ድሕሪ ሽጉርቲ ቀይሕ መቕላውና ከዓ ንሽተይ በርበረ ጌርናሉ ምዕስ ክብለልና ድሕሪ ቲ በርበረ ከዓ ኮሚደረ ዝሰራሕናዮ ክሬም ፓሽሜል ሓርጭ ሓሚስናዮ ብሮመኺሑ ድሕሪ ፀባ ጌርናሉ ድሕሪ ቲ ፀባ ከዓ ጨው በርበረ ፀሊም ድሕሪ ጨው በርበረ ፀሊምካ ሓንቲ ማንታ ጣውላ ፋርማጆ ሕጂ ድፀበቐት ኮይናትና ሕጂ ጥሑም ፋርማጆ

ድሕሪ ተን ፋርማጆ ንሕብሪ ንሕብሪ ጥቡ ጌርና ዝሰርሕናዮ ስጎ ቆፅል ባዘሊኮ ካሮት ሽጉርቲ ቀይሕ ሽጉርቲ ፃዕዳ ንግዜ ክንብል ኢና እምበር ኣብ ቅድሚ እንዲ ክስራሕ ግን ብዙሕ ግዜ ዝወስድ ንሕብሪ ንከለር ክኾነ

እዛ ሕጂ በኣል ክሳድ ሓደ ፀናሕ ኩነይዓተ እዚ ኩሉ ፖታሽም ኣለዎ፣ ሓፂን ኣለዎ፣ ኩሉ ነገር ኣለዎ። ጠቃሚ ኮለስትሮል ክንክ ይኽእል ኩሉ ስለ ዘለዎ ሕጂ ኣብ ፈርኖ የኸትዋ። ን15 ደቂቕ ኢና ፈርኖ ትወስ 1 ብታሕቲ 5 ካብላዕሊ ዓተርቲ ዝበለፀ ክንጥቀመሉ ናይ ጥዕና ስለዝኾነ ኩሉ ክገልፀ ዝፀናሕኩ ናይ ጥዕና ስለዝኾነ ክንጥቀመሉ ፅቡቅ ሕራይ እምበኣር ክብራት ተዓዘብትና ናይ ሎም መዓልቲ ድሰራሕናያ ላዛኛን ብዓተር ነዚ ትመፅል ንዝመፅእ ዘሎ ሰውን ብካልእ መደብ ክሳብ ንረኸብ ሓንቀኒ እዩ።

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ ያክትውን ዝተፈላለዩ ኣገረምቲ ዝኾኑ ፍፃመታት ናይ ዓለም ሒዛልና ቀሪባላ ገለ ካብ ትሕዝቱ መቸን ብዛዕባ ፅባቐ ክበሃል እንከሎ ሎሚ ኣብዚ እዋን እዚ ዘለናዮ ማለት እዩ ክፋል ናይ ገፅካ ብመጥባሕቲ ጌርካ ምትዕርራይ ከምኡውን ዝተፈላለዩ ክፋላት ናይ ኣካላትካ ከተጉድልን ከትዕብን ዝኽእል ምዃን እዩ ንሎም ድማ ኣብዛ ስዒባ ተቐርበ ዜናና ድማ ሽክና ናይ ርእሲ ናይ ምቕያር መስርሕ እዩ ኣዝዩ ዘገርመካ እዚ እውን ሓደ ካብቲ ኣዘራራቢ ዝኾነ ጉዳይ ኮይኑ ዘሎ ንምሉ ትሕሱ ናብታ ዜና ከስግረኩም እየ ብድሕሪ እውን ሓንቲ ዜና ክትህልወና እያ

ኣዘራራቢ ኣርእስቲ ኮይኑ ዘሎ ቅርፂ ርእስኻ ናይ ምቕያር መስርሕ። ኣብ ቻይና መንእሰያት ብርኽ ዝበለ ሽከና ርእሲ ምልክት ጽባቐ ይሓስብዎ። ብምህላዎም ቅርፂ ርእሶም ንምምሕያሽ ኩሉ ዓይነት ናይ ምፅብባቕ መስርሕ ይገብሩ ከም ዘለዉ እዩ ዝጥቀስ። እዚ ብምብራኽ ርእሲ ተባሂሉ ዝፍለጥ ዘይተለምደ ናይ ጽባቐ ዝምባለ ሰባት ኣብ ትሕቲ ቆርበት ርእሶም ብብዝሒ ሃይሉሮኒክ ኣሲድ ክውግኡን ዋላ እውን ሓደገኛ መጥባሕቲ ብምግባር ቅርፂ ርእሶም ክቕይሩን ይገብር። እቲ መስርሕ ሓደገኛ ምዃኑ እዩ ዝጥቀስ። ከም መርፍእ ሃይሉሮኒክ ኣሲድ፣ ምትካል ፕላስቲክ፣ ከምኡውን ብተለምዶ ኣብ መጥባሕቲ ኣካላት ንመላግቦታት ንምፅጋን ዝውዕል መጣበቒ ናይ ዓፅሚ ስሚንቶ ይሓቁፍ። እቲ ናይ ዓፅሚ ስሚንቶ እቲ ኣዝዩ ኣካታዕን ሓደገኛን ኣገባብ ከም ዝኾነ እዩ ዝሕበር። መጥባሕቲ ዘካይድ ሓኪም ኣብ ቆርበት ርእሲ 3 ሰንቲሜትር ብምጭንዳሕ ድሪል ሰርሳሪት መሳርሒት ተጠቒሙ ኣብቲ ዓፅሚ ንኣሽጡ ቀዳዳት ይፈጥር። ድሕሪኡ ነቲ ስሚንቶ ብቕልጡፍ ወጊኡ ከይተረረ ከሎ ቅርፂ ይህቦ። መርፍእ ሃይሉሮኒክ ኣሲድ ዋላ እኳ ጉድኣቱ ክንዲ ናይ ዓፅሚ ስሚንቶ ኣይኹን፣ ካብ ሓደጋ ነፃ ግን ኣይኮነን። ኣብ ቻይና ዝርከቡ መንእሰያት ኣብ ዝሓለፉ ውሑዳት ዓመታት ዝተፈላለዩ ዘገርሙ ናይ ጽባቐ መስርሓት ክገብሩ ተዓዚብና ኢና። ንኣብነት እዝኒ ንደገ ተወጢጡ ከም ዝወፅእ ምግባር። ይኹን እምበር ከም ናይ ዝብራኸ ርእሲ ዝገርምን ንሰማዒኡ ዝርብሽን ኣይነበረን።

Jibachi Sambei. ጅባች ሰንበይ ጃፓናዊ መግቢ እዩ። ንፈለማ እዋን ኣብ መፋርቕ 2010 ታት ኣብ ዜናታት ኣርእስቲ ዝሰርሐ ናይ ዕኮት ብሽኮት እዩ።

0: ዕኮት ካብ ሓሸራታት ዝለዓለ መጠን ፕሮቲን ከም ዘለዎ እዩ ዝግለጽ። ይኹን እምበር ሰባት ፕሮቲን ንምርካብ ጥራሕ ኣይኮኑን ዝበልዕዎ፣ ጣዕሙ ንምፍታን እውን እዩ። እቶም ኣብ ዓለም በዚ ዝሰርሕዎ ዘይተለምደ ዓይነት ብሽኮቲ ፍሉጣት ዝኾኑ ኣብ ኦማቺ ጂባቺ ኣይኮካይ ዝርከቡ ስድራ ቤታት ኣብ ጫካ መፃወድያታት ብምቕማጥዮም ነቶም ሓሸራታት ዝሕዝዎም፣ ድሕሪ እዚ ነቶም ዕኮት ኣብ ሲሎም ብምንቃፅ ነቲ ብሽኮቲ ዝሰርሕ ሰብ ይህብዎ እሞ ኣብቲ ብሑ ቃእቲ ይስንክቶ። እቲ ብሽኮቲ ቁሩብ ሽኮራዊ ጣዕሚ ክህልዎ ከሎ እቶም ዝነቐፁ ዕኮት ድማ ናይ ዝሓረረ ዘቢብ መቕረት ከም ዘለዎም ይጥቀስ። ነቶም ብሽኮት ንምስራሕ ዝውዕሉ ዕኮት ንሰባት ውሑሳት ከም ዝኾኑ እዮም እቶም ስድራ ቤታት ዝዛረቡ። ኣብ ኦማች ጃፓን ዝተማሃዘ ጅባቺ ሰንበይ ንዕኮት ብሽኮቲ ኣብ ዕዳጋታት እቲ ኸባብን ኣብ ካልኦት ከተማታት ጃፓን ኣብ ዝርከባ ምሩፃት ድኳናት ክርከብ ይከኣል።
1: These crackers aren't just snacks. They have real wasps inside. In Japan, wasp crackers or jibachi senbei are made by mixing dried wasps into the dough, then baking them until crispy. The taste is savory, with a bitter sensation from the wasp's body. Still dare to try?

ተፈጥሮዊ ጽባቐ ገረብ ሆሎንግ። ሆሎንግ ኣብ ጫካታት ደቡባዊ ምብራቕ ኤስያ ዝርከቡ ነዋሕቲ መሳጢ ትርኢት ዘለዎም ኣግራብ እዮም። እዞም ኣግራብ ፍርኦም ኣብ ክንዲና መሬት ዝወድቕ ከም ሄሊኮፕተር ዝሕንበቡ ዓበይቲ ክንፊ ዘለዎም ፍረታት የፍሪ። ብልምዲ ሆሎንግ ተባሂሎም ዝፍለጡ እኳ ትኾኑ ቀንዲ ስሞም ዲፕተሮ ካርፐስ ሮቱሰስ እዩ። ክሳብ 60 ሜትሮ ንውሓት ዘለዎም ዓበይትን ተረርትን ኣግራብ እዮም። እዞም ኣግራብ ኣብ ከባቢ ደቡባዊ ምብራቕ ኤስያ ብዘለዉ ደቀባት ዝኽበሩን ምስ ፅፅዋያት ኣፈ ታሪኽ ስርዓታትን ልምድታትን እቶም ህዝቢ ዝተኣሳሰሩ ምዃኖም ይንገር። እቲ መሳጢ ዝኾነ ፍልይ ዝበለ ትርኢቶም ንጎኒ ገዲፍካ ኣብ ህንፃ ምፍራይ ኣቑሑ ገዛን ጀላቡን ክውዕሉ ይኽእሉ። እቶም ኣግራብ ዘደንቕ ሜላ ምብታን ዘርኢ ድማ ኣለዎም። እቶም ክልተ ክንፊ ዘለዎም ፍረታት ሆሎን ካብ ጨናፍር ክወድቁ ከለዉ ከም ንኣሽቶ ሄሊኮፕተራት ኣብ ኣየር ይሽከርከሩ። እዚ ድማ ካብቲ ገረብ ርሒቖም ብምጓዓዝ ናብቲ ክለምዕሉ ምችኡ ዝኾነ ከባቢ ናይ ምዕላብ ዕድሎም ዘዕቢ መስርሕ እዩ።

ወዲ 98 ዓመት እንግሊዛዊ ሄሪ ሄስማን ኣብ ክንፊ ትበርር ነፋሪት ደው ክብሉ ብምኽኣሎም ብዕድመ ዝዓበዩ ከምኡ ክገብሩ ዝኽኣሉ ተባሂሎም ኣብ መዝገብ ክብሮ ወሰን ጊነስ ሰፊሮም። ሄስማን ዝሓለፈ ሰሙን እዮም ኣብ ካምብሪጅ ኣብ ዝርከብ መዓርፎ ነፈርቲ ዳክስፎርድ ካብ ዝተበገሰት ኣስታት 300 ሜትሮ ብራኸ ዝነበራ ነፋሪት ልዕሊ 9 ደቓይቕ ኣሕሊፎም። ሄስማን ንትካል መዝገብ ጊነስ ኣብ ዝሃብዎ ሓበሬታ ካብ ንእስነተያት ሒዘ ነዚ ክገብር ሕልሚ ነይሩኒ ክብሉ ተዛሪቦም። ሄስማን በዓልቲ ቤቶምን ወዶምን ብሕማም መንሽሮ ካብዚ ዓለም ቅድሚ ነዊሕ ዓመታት እዮም ተፈልዮም። ስለዚ ድማ ነቲ ዝረኸብዎ ኣታዊ ብሕማም መንሽሮ ንዝተጠቕዑ ቆልዑት ከውዕልዎ ከም ዝኾኑ ክፍለጥ

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ሌላ እያ ክትከውን ንሎሚ ድማ ብዛዕባ ሓንቲ ዝነውሐ ቁመት ዘለዋ ጓል ኣንስተይቲ ኢና ሕዝና ክንቀሪምና ዘሎና ዝነውሐ ቁመት ዘለዋ ጓል ኣንስተይቲ ተባሂላ ኣብ መዝገብ ክብረ ወሰን ሰፊራ ዘላ ሩሜሳ ቤጋምያ ሩሜሳ ምክንያት ቁመት ናይ ምንዋሕ ናይ ቁመታ ማለት እዩ ብሰንኪ ናይ ጀነቲካዊ ፀገማት ምዃን እዩ ዝፍለጥ ኩሉ ግዜ ቁመት ክንብል ንከልና ምስተውህቦ ነተኣስሮ ዳ እምበር ብሰንኪ ሕማም ወይ ናይ ጀነቲካዊ ፀገማት እውን ከጋጥም ከም ዝኽእል እዩ ዝፍለጥ ሩሜሳ እምበኣር ኣብ ሂወታ ይኹን ማሕበራዊ ንጥፈታታን ዘጋጥመዋ ፀገማት ተበዲሃ ኣብ መዝገብ ዓለማዊ ክብረ ወሰን ክትሰፍር ዝበቕዓት ጓል ኣንስተይቲ እያ ንሉ ትሕሶ እምበኣር ናብ መደብ ሌላ ከስግረኩም እያ ክትከታተሉ ብክብሪ ንዕድመኩም

ሩሜይሳ ገልጊ ልዕሊ 7 ጫማ ቁመት ዘለዋ ንሳ ኣብ ምድሪ ዝነውሐት ህያው ሰበይቲ ብምዃና ክብረ ወሰን ዓለም ጊነስ ሒዛ ትርከብ። ታሪኻ ግን ካብ ቁመት ኣዝዩ ዝዓበየ እዩ። ዛንታ ጽንዓት ብልሒ ሕያውነትን ኣብታ ንማእከላይ ሰባት ዝተዳለወት ዓለም ብዝተፈላለየ መንገዲ ትነብር ዘላያ። ሩሜይሳ ገልጊ ኣብ ቱርኪ ብ1997 ተወሊዳ ኣብ መጀመርታ ከም ዝኾነ ካልእ ቆልዓያ ትመስል። ዓመታት እናሓለፈ ምስ ከደግና ሓደ ዘይተለምደ ነገር ተነጸረ። ተዓቢ ነበረት፣ ኣዝያ ቁልጡፍ ዕብየት። ድሒሮም ሓካይም ሩሜይሳ ዊቨር ሲንድሮም ዝበሃል ሳሕቲ ዝረአ ሕማም ከም ዘለዋ ረኺቦም። እዚ ድማ ንዕብየታን ኣካላዊ ምዕባሊኣን ዝጸሉ ኣዝዩ ዘይተለምደ ጀኔቲካዊ ጸገም እዩ ነይሩ። ሩሜይሳ ቆልዓ ከላ ብዙሓት ሰባት ፈጺሞም ዘይሓስብሉ ብድሆታት ኣጋጢምዋ። ነዊሕ ርሕቐት ንምጓዓስ ይኸብዳ። ዝሰማምዓ ክዳውንቲ ምርካብ ዳርጋ ዘይከኣል ነይሩ። ቀሊላ ሕገዛ እውን ከይተረፈ ዘይምቹ ዕንቅፋታት ክኸውን እውን ክኢሉ እዩ። ቁመታ ግን ብደገ ፍሊቲ ክገብራ ከሎ ስብእናኣን ናይ ፈጠራ ክእለት ዘለዋን ከምኡ እውን ቆራጽነት ዝነበራን እያ። ንመብዛሕትና መዓልታዊ ህይወት ኣውቶማቲክ እዩ። ከይሓሰብና ኣብ መንበር ኮፍ ንብል ንኸይድ። ልክዕ ምስዓቕና ዝተዳለወ ኣውቶቡሳትን ነፈርትን ኢና ኸዓ ንጓዓዝ። ንሩሜይሳ ግን ዓለም ኣዝያ ንእሽቶ ኮይና ክስምዓ ይኽእል እዩ። ኣብ ሓደ እዋን ዘጋጥማ ኣብ ሓደ መንገዲ ኣየር በጢላ ብሰላም ክትበርር ምእንቲ ሓያሎ መንበር ምስ ኣልገሱ ውዕዞ ኣየር ከይተረፈ ኣህጉራዊ ዜና ክኸውን በቒዑ። ምስ ናይዚ ግን ሩሜይሳ ካብ ኣቓልቦ ኣብ ክንዲ እትሕባእ ናብ ሓያል ነገር ቀየረቶ፣ ማለት ናብ ንቕሓት ብዛዕባ

ብርቂ ኩነታት ምንባርን ኣገዳስነት ምቕባል ፍልልያት ደቂ ሰባትን ብግልፂ እትዛረብ ጀመረት። ሰባት ድማ ክሰምዕዋ ጀመሩ። ኣብ 2021 ሩሜይሳ ገልጊ እታ ዝነውሐት ብህይወት ዘላ ጓል ኣንስተይቲ ኮይና ብወግዒ ኣብ መዛግብቲ ክብረ ወሰን ኣትያ። ነዛ ልዕሊ 7 እግሪ ቁመት ዘለዋ ሩሜይሳ ገልጊ ማሕበራዊ መራኸቢታት ብግብረ መልሲ ተፈንጀሩ። ኣብ ነፍሲ ወከፍ ኣህጉር ዝመጻት ትካላት ዜና ንዛንታኣ ሸፈነኦ። ሩሜይሳ ግን ብትሕትና ትምልሰሎም ነበረት። ካብ ሰባት ዝተፈልየ ምዃን ከም ኣውሉታዊ ነገር ፈጺሙ ክረአ ከም ዘይብሉ ንሰባት መሊሳ ኣዘኻኺራ። ኣብ ቃለ ምሕተት ሰባት ነብሶም ምቕባል እንተ ተማሂሮም ኩሉ ጉድለት ረብሓ ክኸውን ከም ዝኽእል ብዙሕ ግዜ ትዛረብ። ምናልባት እውን በዚ ምኽንያት እዚ ሚልዮናት ዘድንቕዋ ነዋሕ ስለ ዝኾነት ጥራይ ዘይኮነ እቲ ሰባት ከም ጉድለት ዝርእዎ ንሳ ንረብሓኣ ቀይራ ንጥቕሚ ንኸምኣ ዝኣመሰሉ ሰባት ትምዕዳላ። ኣብ መላእ ዓለም ዝርከቡ ሰባት ብመዓልታዊ ህይወታ እናተመሰጡ ንጉዕዞኣ ብማሕበራዊ መራኸቢታት ይከታተልዎ። ከመይ ጌይራ ዝኣኽላ ክዳውንቲ ትዕድግ፣ ጫማኣ ክንደይ ዝኣክል ዓቐን ኣለዎ፣ ከመይ ኢላ ትጓዓዝ፣ ኣብ ጎና ተራ ሰብ ደው ክብል ከሎ ከመይ ይስምዖ። ኪኖ ምፍላጥ ግና ብዙሓት ሰባት ኣብ ምትብባዓ ይርከቡ። ሩሜይሳ መብዛሕትኡ ግዜ ብዛዕባ ርእሰ ተኣማንነትን ኣእምራዊ ሓይልን ውልቃውነት ምትሕቁቓፍን ዘምልክት መልእኽትታት ተካፍል። ንዝተፈልየ ኮይኑ ዝስምዖ መንእሰይ ኣዝዩ ነዊሕ፣ ኣዝዩ ሓጢር፣ ኣዝዩ ሓፋር፣ ኣዝዩ ዘይልሙድ ዛንታኣ ሓያል መልእኽቲ ይሰድድ። ዋጋ ንኽህልወካ ክትሰማማዕ ኣይድልየካን እዩ። ሓደሓደ ግዜ እቶም ዝያዳ ጐሊሖም ዝረኣዩ ሰባት ዓለም እቲ ዝክሮም ሰባት ይኾኑ። ኣብ ትሕቲ ቀጻሊ ኣቓልቦ ህዝቢ ምንባር ኩሉ ግዜ ቀሊል ኣይኮነን። ብዙሓት ኣብ ናይ ከም ናይ ሩሜይሳ ናይ ኣካላዊ ፍልልይነት ዘለዎም ሰባት ተነጽሎ ክመርፁ ይኽእሉ እዮም። ንሳ ግን ግሉጽነት መሪጻ። ደጋጊማ ሰባት ምጥማት ብምርዳእ ምፍራድ ድማ ብርህራሄ ክትክእዎ ተተባብዕ። ታሪኻ ኣካላዊ መልክዕ ንሓደ ሰብ ሙሉእ ብምሉእ ክገልጾ ፈጺሙ ከም ዘይክእል የዘኻኽረና። ምናልባት እቲ ዝዓበየ ዓወት ሩሜይሳ ክብረ ወሰን ዓለም ኣይኮነን። ምናልባት ኣረኣእያኣ ክኸውን ይኽእል እዩ። ምኽንያቱ ብህይወታ ኣቢልና ሰብኣውነት ብብዙሕ መልክዕ ከም ዝመጽእ ስለ ዘዘክር። ዝተፈላለዩ ኣካላት፣ ዝተፈላለዩ ክእለት ዘለዎም፣ ዝተፈላለዩ ብድሆታት፣ ኩሉ ሰብ ድማ ክብሪ ይግብኦ። ኣብዛ ብፍጽምና ዝተዋሕጠት ዓለም ሩሜይሳ ገልጊ ዝያዳ ትርጉም ዘለዎ ነገር እያ ትውክል። ንሱ ድማ ሓቅነት እዩ። መን ምዃና ኣይትሓብእን እያ። ሩሜይሳ ገልጊ ኣብዚ እዋን እታ ዝነውሐት ሰበይቲ ኣብ ጊነስ ሪከርድ ሒዛ ትርከብ እያ። እቲ ሓቀኛ ዕብየት ግን ብሰንቲሜተር ክዕቀን ኣይክእልን እዩ፣ ብትብዓት እዩ ዝዕቀን። ከምኡ እውን ነብሳ መሲላ ምዃና ጥራይ ንሚልዮናት ክትነቓቕሕ ክኢላ እያ። ምኽንያቱ ሓደሓደ ግዜ እቶም ዝለዓለ ደረጃ ዝድይቡ ሰባት ንኻልኦት ኣትሒቶም ዝጥምቱ ዘይኮኑስ ንደቂ ሰባት ኣብ ዝለዓለ ደረጃ ደጊፎም ንኽበጽሑ ዝሕግዙ እዮም።

ደንደን ስለ ዝኾነ በጻሕቲ ካበየ ኩርና ሃገሮም ናብ ደንደን ብምኻድ ዝኽሮም ዘሐድስሉን ሓድሽ መብፅዓ ዝኣትውሉን እዋን እንሆ ደንደን ዝብል ብበጻሕቲ ስዒቡ የቐርብ።

0: ለመሉን ተዞሉኒ ማለፊያ ማለማ በትሐር ሰማይ በትምህረር ስማ እዲያታ ባህሪ ዘይ ሐስስ ቀለማ ምስል ናይ ተዓዱ ዘዓደላ ግርማ ጥልፍ መበል ኩሉ ዝተጻፎ ስማ ኣምሃም ሃብኩ ንዝ ደንደን ኣርማ ድረፈሉን ተዞሉኒ ሕላይ ካሃልየሉ ኣብቲ ኸውታ ለይቲ ኣብቲ ሰብ ዘይብሉ ነቐየ ሓሊመስ ገለስ መበልኩሉ ደንደን ኣቋር ክብሪ ንጉስ ምዋዕሉ ኣብ በረኻ ኾይኑ መትበሩ ዝሕልቡ ዘምረሉ እንተዝብሉኒ ምበልኩ ከዓ ኣለኒ ዝበሃል ኣለኒ መፅዓ ነዚ በዓሉ ዕለት ጸፍጸፍ እንግድዓ ሹርማ በርበረን ድዩ ዘይፍትዎ ደይብዓ እዚ መትከም ኣባይ ፀሓይ ጾመርበዓ ደንተር ተፍትሒ ዘይብርኾ ወፅዓ
1: ደንተር ፍትሒ ዘይብርኾ ወፅዓ
2: ክዓስሉ ተዝብሉኒ ጨጉረይ ንዘገፈ ከምቲ ጨጓር ደንጋ እሳ ዝሓለፈ ኮውታ ዝቐደደ ትብዓት ተደገፈ ደንደን ዝቤትወ ምቑሕ ዝጓሓፈ ከምከምኡ ምኾንኩ ዘሕረት ዝሓለፈ ውቕዕሉ እንተዝብሉኒ ኣውታር ናይ በገና ከም ናይ ካሕካሕ ጽባሕ መረዋሕ ወጋሕታ ጥሪም መበል ኩሉ ነዝ ገዚፍ እምባ ከም ውዳሴ ሰማይ እተነግሐ ቓና ልቢ ብስትንክፍ ከም ናይ ዕዋፍሕና ጸወታ ጻብዕቲ ብፍልያ ኩርኩማ ዘርዓሚ ቐልቢ ስምዒት ፈለማ ንስሙ ዝበቅዕ ነዝ ደንደን ግርማ ንፍሕሉ ተዝብሉኒ እነፍሕ እምብልታ ከም ተረዚም በዓል ህዝባዊ ደንፋዕታ ሻንቂ ድፍን ደባይ ብብታርታ በቲ ዓዋፍ ልቢ ናይ ድምር ጸወታ ስሚዒ ዝንቕንቕ ስሩ ንዕልልታ መለኸት ነፍሔ ምንቕነቕኩ እምባ ከዋኽብቲ ሰማይ ክወርዱ ንባይታ መናፍሕ ንኽብሩ ነዝደንደን ጐይታ
1: መናፍሕ ንኽብሩ ነዝደንደን ጐይታ
3: ቅባእ እንተ ዝብሉኒ ብትርኢት ኣምሳሉ ንሰማይ ስሒበ ነጠቕሚ በልኩሉ ላመት ከኸብ ፀሓይ ሕብርታት ንኽብሩ ኣድምቕ መበልክዎ ዕላልዋይ ሕብሩ ደንደን ፀሓይ እንድዩ ብለይቱ ብቖትሩ መካነ ጸዳልዩ ይፈለጥ ትስሩ ንፋስ ገምገም ባሕሪ ንኽብሩ ዘሚሩ ንዝእምርተ ሓይሉ ማዕበል ላንቃዕሪሩ ዛርወት ተዝብሉኒ ተወሰዶ ድቃስ ርሩ መበልክዎ እንተመጾ ትኻስ ክንደይዲ ኣሕሊፉ እዚ ደንደን ነካስ ኣተሕቀሽኖ ኣተኣካራፋስ ኣትውረት ደይብ ኣብ መናጣል ትንፋስ ደንደን ዘንግድ ኪሉ ሓርነት ክወሓስ መዓልት እንዲ ጽሒው ዘይርኽብ ድቃስ ሕጅስ ስምም ዝዕም ድኣይበል እርም ክርትም ናይ ድኸሙ ደበስ ለይቱ ተባሪኹ መዓልቱ ይቀደስ ደንደን ጐይታ ንዘለዓለም ይንገስ
1: ደንደን ጐይታ ንዘለዓለም ይንገስ
4: ክረመሉ ተዝብሉኒ ምኾንኩ ኸረምቲ ደበና ቕቂጨ ምሰቐልኩ ላዕሊ መስታን ደሃይን ብመብረቕ ብነጉዲ ትእንግርቲ ኸውን ዓዚም ነጠማቲ ኣብ ዝባን ደንደን ዝናብ ንኽፋጢ ኣውሊዑ ሰራዉ ክሕምልምል ምእንቲ ቀጠልያ ኽደን እዚ ደንደን ዓይኒ ዝናብ ምስሓ

0: ኣንዘዘ ሰማይ ምስ ተከዘ መብረቕን ነጎዳን እናተሓጋገዘ ኣብ ዝባኑ ኮይኑ ሰይፉ ተመዘዘ ርግኣት ማቴልኡ ብህድኣት ዝዋዘ ደንደን ጐይታ ክብሩ ዝዓዘዘ
1: ደንደን ጐይታ ክብሩ ዝዓዘዘ
2: ወሓዝሉ እንተዝብሉኒ ውሕጅ ምኾን ኩሉ ውሕጅ ሸዓተ ሩባ ሓንጋር ኩሉ ምሉ ብእግሩ ዝሓልፍ ሩባ ሙዖ ገይሩ ትም ኢሉ ዝዕዘር ሕዳ እያንቈልቂሉ ንኸውታ ዘርዕድ ክጓዝም ምሕዳሩ ማዩ ዘይንኪ ከበሳ ድራሩ ድሃይ ፉፍን ድፍን ውሕጁ ገርጊሩ ዋሕዚ ዝቕነት ነብስዋ ማእኪሉ ዝግርማዊ እምባ ደንደን ኣያኹሉ ዓምብብሉ እንተዝብሉኒ ዕምባባ ምኾንኩ ከምታ ጽገሬዳ ከም ኣደስ ከም ሽቱ ኣብቲ ፀሓይ ብርቃሕ ንንህቢ መፍተቱ ቅልዕልዕ ምበልኩ ልበይ ብኽፍቱ ብዓይነይ ክርኦ ደንደን ተኸንቲቱ ዕረርዋይ ሕብሩ ሓምላይ እድያቱ ንግርማዊ ደንደን ኣልማዝ ስልማቱ
3: ርእሱ ኩሉ እንዲታ ደንደን ብሉፅ ንጉስ
4: ኣዝዩ መሉ እንተዝብሉኒ ከም ያሬድ ማህሌታይ ድጓም ገበርኩ ብዕዝል ኣረራይ ከም ምርኽ ከም ኣስፈል መህመም ክዎ ድሃይ ቁም ዜማ ሃሌታ ኣብ ለይቲ ኣብ ፀሓይ ወድስ መበልክዎ ነዝ ደንደን ሊላይ ብወረብ ሸብሸባ ምገለጽኩ ደስታይ መቖሚ ዓቲረ ብድብር ክልሃይ ደንደን ዓብ እምባ ኣበባይ ዕምበባይ ዝምር መበልኩሉ ንደንደን ኮኸባይ እንተ ዝብሉኒ ዝብል ዘይብለሉ ባዕለይ ኣብቲ ግስም ለይቲ ዋካን ደንደነይ ገልዕ ቐንዴል ክስከም መቕረዝ ዝምዲ ስመይ ዋልጣዕ ዓንዲ ፋኑሱ ዘይኮነሉ ኸመይ ጥዋፉ ሒዘ ምሕዳረይ ብቕመይ
3: ጥዋፍ ሒዘ ምሕዳረይ ብቕመይ
2: ኣብቲ ቑራቑሪ ኣብ ቅርዝፍስፍ ለይቲ ኣብቲ ገብገብወ ምሕቀብቀብ ወቕቲ ደንደን ገዚፍ እንድዩ ካብ ፀሓይ ዝዓቢ ሃፉ እሳት እዩ ኣስያ ድርብ ፈርጊ እዚ ሰሓቢ ግመ ግመ ተጐልባቢ ኣሻብ ስውር ዝብል ኣብ ገለ ዘድቢ እዚ ደንደን ግዙፍ እዚ በዓል ወጅሂ ተደረብ ግመ ክንዲ ክንዲ ጋቢ ኪድናይ ንዕናይ ዝብለኒ ብፀሓይ ጾረይ ልዕሊ ዕይር እቲ ሕጃይ ምጃይ ስኒ ዘንክሰኒ ብስኖ ብተላይ ኒሐይ ዘበርኾ ከም ድፍእ ንላዕላይ ቁሩብ ዝተርፈኒ ክነክእ ንሰማይ ወይ ዝድርብ ጋቢ ኣበባይ ዕምበባይ ደንደን ክቡር እምባ ዝደንደን ክኸባይ
3: ደንደን ክቡር እምባ ዝደንደን ክኸባይ
2: ከም ሸብረኽ ከም ድንን ንኢደይ መንስኢ ነዝ ጐቦር ትዒ ፍትሒ መጋቢኢ ነዝ ጐይታ ደንቢ ነዝ ጐይታ ወግዒ ኣብ እዋን ሕሰምና ዝኾነና ጸግዒ ሕይወተይ ዝህቦ ሃገር መቐውዒ ብረቕ እንዳበለ ሰብረቐን ፀሓይ ሰጓግ ደበንገረ ነጋፊ ጸለንጋይ ዘይትሰምዕ እዝኒ ጕንዳ መላሃማይ ውቓዕ እንተበልዎ ዝዓሉ ብሮማይ ደንደን ዓብ እምባ ደንደነይ ስዮማይ ከም ቀደድ ብርህርህ ከም ሕራይ ከም ዋሕ ብርቅሕቅሕ ከም ፀሓይ ብርሃን ትርኢት እንድዩ መነኒ ንሰማይ ኣብኡ ዝጋብኡ ከዋኽብቲ ላዕላይ ቅጥ ናይ ተሃሩ ትርኢቱ ድራማይ ኮኸብ ሸውዓተ እዩ ደንደነይ ክኸባይ ክርዕርዕ እንተበለ እዚ እምባ ዓቢ ትፍንን እንተበለ ከመርሓ ትማሊ መንጉድ እንተውፀ ኣንበሳ ጓዛሚ ድሃዩ እንተህመመ ድሃይ ሓበን ልቢ መላሃዮ ኣልባብ እዚ ጥዑም ድምፂ ኣዳራሽ ድምድዩ ሃይከል ናይ ሰማእቲ ትእምርተ ጽንዓት ንመንፈስ መጋቢ
3: ትእምርተ ጽንዓት ንመንፈስ መጋቢ እትርወውና ንዂሉ ሓንጋሪ ኣብ ማእከል ዱር ብዓውታ ነጋሪ ዜና ዕስ ንፋስ ድሃሳ ዓምጣሪ ርግፁ ዓጠምጠም እቲ ተሰባሪ ኣብ ደንደን ክበጽሕ ኣብ ራኹ ዝቖሪ ኣብ ጕንዲ ዘስብር ደንደን ንስሓይ

ክቡራት ተኸታተልቲ መደባት ንዛይ ካብተን ኣዘናጋዕቲ ዝኾና ትሕሶታትና መደብ ወይ ክና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ኣዘናይቲ ዝኾኑ ቪድዮታት ኢና ሒዝናልኩም ቀሪብና ዘለና ንምሉእ ትሕዝቶ እውን ክትዘናግዑ ናብታ መደብ ከስግረኩም እየ ተኸታተሉ።

Thank you.

0: Dale, un poco.
1: ¿Qué, qué?
2: Oh, my God.

0: ቶፕ 5 ሆቴል ሪስቶራንትን ባርን እዚ ዝንውልዑል ዝኾነ ቶፕ 5 ንኹሉ መልክዓቱም ትሕዝትኡም ብዝለዓለ ደረጃ ሕይሩን ውዳቢኡ ኣጻፊፉም ንዕበትኩም ዘማልእ በቢ ዓይነቱ መግቢ ኣዳልዩ ንቐደም በሉ እናበለ ይዕድመኩም ኣሎ። እዚ ብጽፈትን ውሕልነትን ተዳልዩ ዘሎ በቢ ዓይነቱ መግቢ ከከም ሕርያኹም እዩ። ስፔሻል ፓስታ ዶ፣ ስፔሻል ዓሳ ወይ ስፔሻል ማኣዲ፣ ስፔሻል ጫዕጫዕ ዓሳ ዶ፣ ጫዕጫዕ ስጋ፣ ከምኡውን ስፔሻል ፓኒኖ ምጽማቕውን ኣገዳሲ ክፋል ትሕሱ እዩ። ብዘይካዚ ፒዛ ብዘተኣማምን ደረጃ ተሸፊኑ ቴክ ኣዌይ ናብ ቤትኩም ክትማልእዎ ሕርያኹም እዩ። ቶፕ 5 ሆቴል ምዝኹሉ ዕግበት እዙ ኣገልግሎት ኢንተርነት ዋይፋይ ጀሚሩኹም ዘሎ ነበስረኩም ብትሓን ምፁ ቶፕ 5 ሆቴል ሪስቶራንትን ባርን።
1: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ናብ ምዛም ገፂ ዝኸይድ ዘሎ ተሪፋትና ዘላ ትሕዝቶ ድማ ዝሓለፈ ሰሙን ከም ዝተኸታተልኩሞ ተኸታታሊት ፊልም ክብረት ተዛዚማ ሎሚ ድማ ካብ ዝተፈላለዩ ዞባታት ዝተኣከበ ርእቶታት ህዝቢ ኣብ ፊልም ክብረት እንታይ

0: ኣብ ፊልም ክብረት ዘለኒ ርእቶን ጠውላሕታን ክገልፅ እንተ ደኣ ኮይነ ፊልም ክብረት እቲ ዝዓበየ ንዓና ሳፕራይዝ ዝኾነ ኣዝና ነፍቅሮም ንናፍቆም ስነ ጥበበኛታት ብናይ ቦታን ግዜን ምፍልላይ ነዊሕ ዘይረኣናዮም ብመንገዲ ፊልም ክብረት ተረኢና ማለት እዩ ንኩላቶም በዚ ኣጋጣሚ እዚ ፍቅርን ሰላምን ጥዕናን ዘለዎ ሂወት ንምነየ ብዓብኡ ከዓ ኣብ ሕብረተሰብ እንታይ መልእኽቲ የሕሊፋ ንዝብል ነቲ ዝነበረ ሃጓፍ ከይተፃላእካ እሞ ከዓ ኣብ ሓደ ህርመት ልብ እናሃለኻ ግን ብካይዳኻ ግን ትፈላለ እጂ ኤልሳ ዝነበራ ፍቅርን ኣብ ስድራ ቤታ ዝነበረ ሓያልዮትን ዝኸፈለቶ ዋጋን ከም ኩሉ ኤርትራዊ ማለት እዩ ክትሪኦ ከለካ ቀሊል ኣይነበረን በዚ ከዓ እቲ ናይ መወዳእታ መጎስ ክትረክበሉ ዝግበአ ከዓ ክንደይ ኣብ ፅዕናኣን ኣብ ስድራ ቤታን ብዙሕ ሽግር ሓሊፋ ማለት እዩ ሕጂ እዚ ሽግር ሓሊፋ ኣብዚ ናይ መዛዘሚ ምብፅሓ ኣነ እቲ መልእኽቲ ተመሓላሊፉስ ሽግርኩ እንተወዲኡ እየ ዝብላ በዚ ጋጣሚ እዚ ስለዚ ፊልም ክብረት ዕውት መልእኽቲ ኣመሓላሊፋ እየ ዝብል ኣብ ሕብረተሰብ
1: ኣብ ፊልሚ ክብረት ኣዝያ መሃሪትን ኣዘናጋዒት ፍቱውቲ ፍሉይ ተቐባልነት ዘለዋ ፊልሚ ኣብ ሕብረተሰብ ብፍላይ ኣብ ኣዴታት ኤርትራ ኣብ ሓፈሻዊ ብኩሉ ፍትውቱ ድገብራ ዓባይ ትምህርቲ ዝነበራ ፊልሚ እያ ፊልሚ ክብረት መሃሪት እንድያ ኣዘናጋዒት ክንብላ ፀኒሕና ግን ካብኡ ዝተበገሰ ከዓኒ ዓበይትን ፍትዋትን ስነ ጥበበኛታት ዘሳተፈት ብምዃና እሞከ ኣብ ውሽጢ ዓድን ኣብ ደገን ብፍሉይ ከም ዝተሰርሐት መጠን እቶም ጠፊኦም ሃሲሶም ንብሎም ዝነበርና ዓበይት ስነ ጥበበኛታት ክንሪኦም ዘብቃዕት ፊልሚ እያ ብጣዕሚ ፅብቕት እያ ዝነበረ ዛንታ ኣብ ሕብረተሰብ ኤርትራ ዳርጋ ደይነበረን ኣሎ ክትብሎ ከዓ ኣሰካፊ ዝኾነ ፊልም ዛንታ እዩ ነይሩ ግን ፍሉይ ድገብራ ከዓኒ ኣብ ታደ እዩ ኣብ ደቃ ትገብሮ ዝነበረት ኣፈላላይ ፍሉይ ክገብራ ክኢሉ ነታ ፊልሚ ብሓንቲ ዓይኒ ክትሪኦም ዝግባአ ዝነበረ ግን ፈልያ ንወዳ ክትርኢ ፈልያ ንጓላ ክትርኢ ግን ከዓ መሃሪት ድገብራ ከዓኒ በታደ ዝተበርኮሰት እንድዩ ማለት እምነት ክህሉ ኣለዎ ብሓፈሻ እምነት ኣብ ሓወካ ብሓፍትኻ ብሓፈሻ ኣብ ደቅኻ ፍሉይ ተገዳስነትን እምነትን ክህልወካ ኣለዎ ብማዕረ ክትሪኦም ኣለካ ደቅኻ ከምኡ እየ ዝብላነ
2: ዶ ተረድእኒ ባባ ንዑ ኢለ ገብሮ ከም ዘለካ ይርድኦን እዩ ዘሎ እስ ክጥራሕ ክትርድእን ትኽእል
3: እንተወደ እማሕቃኖም ከይሕረቐካ ቀስ ኢልካ ንበሮ ዘይመስረ እኮ እዩ ዝሃስየካ ዘሎ
2: ንእሽተይ ካል ክዛርቦ ከሉ ክፀርፀር እናበለ ከመይ ገይር ክርዶ ብምንታይ ክርዳእኒ
4: ፅቡቅ በቃ ነ ብጣዕሚ እየ ናይ ፊልም ክብረት ሓደ ጓል ንሰይቲ እያ ደሪሰታ ኣነ ከዓ ጓል ንሰይቲ ሃማድ ዶ ማእከል ብልክዕ ብዛዕ ደቅንቸ ንዛረበሉ ዓቕመን ሓይለን ክሒላ ከም ዘለዎን ኢና ንፅዕር ከምኡ ኮይኑካ ፀኒሑ ሕጂ ናይ ፊልም ክብረት ብሓቂ ንሰብ ስምሂረ እያ ክንደይ ካብ ሚእት ካልሕቶ እዩ ግን እዛ ፊልም እዚኣ ኣብ ብዙሓት ስድራ ቤት ኣብ መለሲ ኣብ ገለገለ ሕልፍ ልካ ትሪኦ ክላስ ቤት ፍርዲ ውዕሉ ኣለዉ ጥልመት ሓደ ጥልመት ናይ ቃል ኪዳን እዩ ትርድእ ንለኸ ኣቦ ናደን ክፈላለዩ ብጣዕሚ እ ክትሓዝን ኣነ ብጣዕሚ እ ክትሓዝን ተፈላለዮም እዮም ከምኣ ኢሎም ከዓ ከይተሓጎሱ ከዓኒ እቲ ሰብኣይ ሞይቱ ማለት እዩ ልያ ግን ኣነስ ብጣዕሚ ልያ እዛ ተዋሳኢት ማለት እዩ እታ ድራማ ተዋሂባታ እንድያ ግን ብጣዕሚ እያ ትሕርቀኒ ነራ ብጣዕሚ ትሕርቀኒ ነራ በቃ ግን እታ ድራማ ስለናታ ስለዝሃብዋ ብጣዕሚ ተዋሲያ እያ ተዋሲያ እያ ሳሲ እቲ ህሉ ኩነታት ዘሎ ዝረኣያ ነገራት እያ ገሊፃ ስለዚ ካልኣይ ከዓኒ እቶም ተዋሳእቲ ኣብኡ ዝነብሩ ከዓኒ ንፅቡ እዮም ዝነበርና ሰባት ክኢላታት ዓቕሚ ዘለዎም ብምዃኖም ከዓኒ ኣፀቢቖም ታሽ ምኳኑ ካልእ ምስ ናይ ደገ ተኣሳሰረ ኮይኑ በዓል ነጭሲ ደገ እየን ዘለዋ በዓል እዚ ማዕበል ከማን ብዙሕ ንብህጎ ናሃርፎ ዝነበርና ሰብ ከማን ምሳና ከማን ኣብ ሓምሳን ንገለን ክፈላሲ ብሓንሳ ክንጓዓዝ ክንሪኦ ከለና ብጣዕሚ እያ ንዓይ ከማን ክስታይ ገራት ዘማለት እዩ። ስለዚ ፍልም ናይ ክብረት ምሂራያ ከምኡ ከም ዘሎ ብልክዕ ኣሎ ንብዙሓት ደቂ ኣንስትዮ ከዓኒ ኣፀቢቓ ኣብነት ኮይና ክትከይድ ትኽእል እያ ክትምህረለና ትኽእል እያ። ስለዚ ኣነ ፅብቕቲ ገላፂት እየ ድብላ የለን ማለት ኣይኮነን ኣሎ። ስለዚ ኣገዳስነት ነይርዋ ልዕሊ ኩሉ ከኣቶም ተዋሳእቲ ዝተዋሃቦም ነናቶም ክስታይ ብጣዕሚ ለቢሶሞ ኣንፀባሪቆሞ ኢና ንብል።
5: ብሓፈሽኡ ብዛዕባ ዘለን ርእቶ ናይ ፊልም ክብረት ዝዛርብ ዝደሊ ከም ፊልም ኣዝያ መሳጢትን ኣሻቃሊጢን ፅቡቕቲ ዝብል ርእቶ እዩ ዘለኒ። ምክንያቱ ኩሉ እቲ ኣብ ስድራ ቤታት ዘጋጥም ብሓፈሽኡ ዘሎ ፀገማት እያ ትገልፅ ማለት እዩ። እታ ፊልም ኣዝየ ዝንእዳ ኣነ ብወገነይ ማለት እዩ። ገለገለ ርእቶታት ኣለኒ ቅሬታ ኣለኒ ብልዕሊ እያ ማለት እዩ። ንኣብነት ኣብ ፊኒሽን ኣብቲ መወዳእታ ሰይቲ ቴድሮስ ሄለን ማለት እዩ ኣበይ ከም ዝኣተወት ብዙሕ ኣይገልፅን። ምክንያቱ ምስቲ ዘሎ ፀገማት ተቀያይማ ገለ ኣብ ዝኾነ ቦታ ተኸውላ ከም ዝነበረት እዩ ዘርኢ። ድሓር ግና ፊኒሽን ክትመፅእ ነይርዋ ቲ ስድራ ቤት ክትእከብ ነይርዋ ዝብል ርእቶ ኣለኒ ማለት እዩ። ኣነ ኣብ ኣቕሩብ ቅሬታ ኣላትኒ። ካልኣይ ብሓሶት ዝምስክሩ ነይሮም እቶም ብሓሶት ዝምስክሩ ናቶም ፍርዲ ኣለዎም። ምክንያቱ ሲ መሃሪን መሳጥን ክኸውን እንተኮይኑ ፍርዶም ናብ ህዝቢ ክንፀባርቕ ነይርዎ ዝብል ርእቶ ኣለኒ። ኦኬ ከም ሳልሰይቲ ሓንቲ መትከል ምስታ ኣፍቃሪቱ መዛዘሚኦም እንታይ ምዃኑ ኣይገልፅን ማለት ሲ ከምቲ ዝነበሮም ብፍቕሪ ብሓዳር ብናብራ ብመርዓ ክውድኡ ኢኻ ትፅበ ንዚኣ ብዝኾነ መዕለቢ ኣይበፅሕትን ከም ሳልሰይቲ ርእቶ ዘይኣላትና
6: ንዓባ ኣገባብ ግበር በጃኻ
7: እንታ ኣገባብ ግበር ትብለኒ
6: ባህልል ለና ኣገባብ ኣለና ንሕና
7: ኣብ ሓዘን ትና ዘለና
6: ዋላ ሓዘን እንትኾነ ብገባብ ኮ ይኹሉ ንዓይ ስቦይ እንዩ
1: ፊልሚ ክብረት ኣዝያ ጥዕምቲ መሃሪትና ዘናግዕና ነራ። ኣነ ከም ደስ ዝበለኒ ቀንዲ ኣብቲ ፊልሚ እቲ ኣብ መንጎ ስድራ ቤት ዘሎ እንድዩ ግዲ ንስኸም ብዙሕ ነገር ትሪኢኻ ግን ትቐንዲ ደስ ዝበለኒ ክብረሲ ንቴድሮስ ማዕረ ክንደይ መስዋዕት ትኸፍለሉ ነራ ማለት ወላ እናበደላ ንከሎሲ ንፅቡቕ ነገር ጥራሕያ ትምህሮ ነራ ማለት እዩ ንክምለስ ናብ ፅቡቕ ነገር ፅቡቕ መንገዲ ንክሕዝ ማለት እዩ። ኣደ ነገርሲ ብክልተ ነገር ክንሪዮ ነርና ማለት ከምኡ ከዓ በቲ ሓደ ምዃኑ ቴድሮስ ምስቲ ሕሳል ደደ ምዃኑ ሓደ ወዳ ምዃኑ ንኸይህሰያ እምበር ንካልኦት ሕዋት ንካልኦት ደቃ ፀሊኣ ወይ ድማ ገለ ኮነትናቱ ፀግዒ ትኸውን ነራ ክልተ ነገር እዩ። ኣነ ኣብዚ ማለትሲ ክልተ ነገር ክንሪኦ ኣለና ይብል እምበር ከም ሓንቲ ገገኛ ኮይና ክትቀርብሲ ኣይ መብዛሕትአ እንትአን ደቃስ ከምኡ እየን ዘቕርብኣ ነይረን ማለት እዩ ንኡ ጥራሕ ደጋፊ ትብላ ነይረን ትቑሩብ ቂር ዝበለኒ ግን ኣነ ከም ክሳይ ማለት እዩ እቲ ወላድሲ ኣቦኡን ቴድሮስ ማለት እዩ ብሰንኪ ጭንቀትን ኣብ ዘይተደለየ ሓደጋ ሓሳባትን ኣብ ዘይተደለየ ሓደጋ ወዲቑ ብሰንኪኻ እዩ ዝብል እምበር ቴድሮስ እውን ኣቦኡ ከብል ኢሉ ኣይኮነኒ ግን ከይተረድኦ ዝገብሮ ዝነበረ ነገር ክኸውን ይኽእል እዩ። ኣብዚ ቁሩብ ቅሪ ትብለኒ እምበር ኣዝያ ደስ ዘብል እያ ነራ። ኣብ መወዳእታ ግን ብዕርቂ ብፍቕሪ ብምውድኡ ኣዝዩ ደስ ዝብለና ከባቢና ኹን ወላ ኣብ ኩሉ ኣብ ቀለውዕ ኹኑ ኣዝዮም ብጣዕሚ ዝከታተልዋ ደስ ዝብል እያ ነራ። ማተይ ቀንዲ ኸማን ክብረት ሲ ከም ሓፍቲ ሲ ኣዝያ ኣለዋ ኩሉ ነገር ስለ ዝነበረ ሲ እቲ ናታ ካራክተር ሲ በዓላ ደራሲት ብምዃና ገለስ ኣዝያ መሃሪት እያ ነራ ይብል ኣነ ክንርእያስ ኣዝና ኢና ንህንጠ ነርና ማለት እዩ ወላ እንተሓሊፋትና

0: ካልእ መዓልቲ ኣብ ድግማስ ክንከታተላ ብጣዕሚ ኢና ንህቦ ነርና። ኣነ ሕጂ ንቴድሮስ ብጣዕሚ የ ዘድንቆ ኩሉ ነገር ድራማታቱ ተዋስኦ ማለት እዩ። እንተደልየ ገጠር ኸውን፣ እንተደልየ ወዲ ከተማ ኸውን፣ እንተደልየ ኩሉ ነገር እዩ ዝኸውን ቴድሮስ። ኣነ ብጣዕሚ እየ ዘድንቆ ኩሉ ናቱ ፊልምታት ክርኢካ ደስ እዩ ዝብለኒ። ምክንያቱ ኣብ መንጎ ክልተ ኣሕዋት ኣብ መንጎ ስድራ ቤት ልክዕ መሃሪት እያ ነራ። እዚ ዘሎ እዩ ንሪኦ ክልተ ኣሕዋት ኣብ ቤት ፍርዲ ውዕሉ፣ ኣቦን ወላድን ኣብ ቤት ፍርዲ ይውዕሉ ዘሎ እዩ። ምስቲ ሕብረተሰብ ተኸይድ ናይ ግድን እያ መሃሪት እያ ከዓኒ። ምክንያቱ ኣብ ዘይትነብረላ እንታይ ባሃሲ ኣብ ገዛ ኣብ መሬት ክልተ ኣሕዋት ኣብ ቤት ፍርዲ ክውዕሉ ንሪኤና ዘለና ዘሎ እዩ። ናይ ብሓቂ ኣትያ ፊልሚ ዝተሰሪሐ እያ ኣዝያ ደስ ዝብለኒ ንዓይ ወገነይ ማለት እዩ።
1: ፊልሚ ሕብረት ብጣዕሚ ገላፂት እያ። እዚ ከዓ ዘሎ እዩ ኩሉ ዋላ ኣብ ፈለጥትናዊ ንሪኦ ኢና እዚ ስስዐ ከም ዘሎ ትገልፅ እያ። ንዓይ ጣዓመኒ ትብል እያ። እዚ ከዓ ኣብ ኩለን ደገ ዝቕመጣ ንኣብነት ኣለዋ ክንደይ ንሃገር ክብላ ንስድራ ክብላ ብዘይውላድ ዝተረፈ ኣለዋ። ንስድረአን ሰዳለን ኣብ ገዛ እዚ ዘሎ እዩ። በቃ ገሊፃቶ ዘላ ዘሎ እዩ ገሊፃቶ። ክንደይ ገንዘብ ድሰድለን ዝኸሓድወን ትርኢኻ ዘሎ እዩ ዘጋጥም እዩ። ፅብቕቲ ገላፂት እያ መሃሪት እያ እየ ክብል ዝደሊ ዋላቶም ተዋስኣት እውን ብጣዕሚ ቴድሮስ ሕጂ ኣምፂዎ እዩ ኩሉ ገጢምዎ እዩ እቲ ነገርሲ ኩሉ ኣብርህዎ እዩ ገላፂ እዩ ፅቡቅ ንፍዕቶ ዋሳኣይ ብጣዕሚ የደንቆ።
2: ብሓፈሻ ፊልሚ ክብረት ክንዛረብ ንድሕር ኮይና ኣብ ሕብረተሰብ ካብ ዘሎ ፅልዋታት ኩሉ ተበጊሳ ዝተሰርሐት ኮይና ኣብ ሕብረተሰብ ኤርትራ ከዓ ካብተን መሃርቲ ኣብ ቀዳማይ ደረጃ ትስራዕ ፊልሚ ለምገምገም ጓብናተይ ክሪኣ ከለኹ ማለት እዩ። ብመፅር ኣርቲ ምስ ረኣኸያ ኮንቲኒቲ ዝሓለወት ንሕብረተሰብና ከዓ መሃሪት እያ። ኣብ ነፍሲ ወከፍ ገዛውቲ ዘጋጥም ዘሎ ኩነታት ከ ጓሕጉሓ ወይ ኣጉሊሓ እተርኢ ፊልምያ ክብላይ ይቐለኒ ማለት እዩ። መልእኽቲ ብሓፈሻ ኣብ ፊልሚ ክብረት ብዙሕ መልእኽትታት እዩ ዘለዎ። ሓደ ካብቲ ስስዕቲ ኣሎ ዘይናትካ ምድላይ ትዝዓበየ ነገር ከ ፍቅሪ ስድራ ቤትን በንፃሩ ከዓ ከምዚ ከስዕደ ጉራምራ ከም ዝበሃል ካብ ሓደ ከስዕደ ዝተወልዱ ዘሎ ፍቅሪ ኣብቲ ቤት ንምዝራግን ነቲ ፍቅሪ ንምትካልን ንምዝራግን ዘሎ ፍቅሪ ከ ይረአየካ ማለት እዩ። ብሓፈሻ ግን ኣብ ፊልሚ ክብረት ካብቲ ዝተምሃርናዮ ሓደ ፍቅሪ ሕድገት ብዓብዩ እቲ ሕድገት ዝበሃል ማለት ካብ ብመፅሓፍ ቅዱሳዊ ወይ ብናይ ቁርኣን መልክዕ ንድሕር ርኢኸ ሕድገት ዝበሃል ብዓብዩ ማለት እዩ። ንሰባት ሒዝካሎም ዋላ ሓንቲ ረብሓ ከም ዘይብሉ እቲ ንዓኻ ናይ መወዳእታ ናይ ሂወት መልክዕ ዝበሃል ሕድገት ምዃኑ ከዓ ክትምህረና ክኢላ ማለት እዩ። ፅባቐ ናይዛ ፊልሚ እንታይ ስ ብዙሕ ፃዕሪ ከም ዝሓለፋ የርእካ እዩ። ምክንያቱ ኣብ ሰለስተ ፓርቲያት ትሰኣል ነራ ኣብ ደገ ኣብ ውሽጢ ሃገር ከምኡውን ኣብ ዞባታት ትዝዓበየ ፀጋታቱ ሕጂ እቲ ኣብ ደገ ናብ ከምዚ ኣብ ውሽጥን ፊልሚ ብዙሕ ተሰሪሑ ኣይፍለጦን እዩ። ትዛዓብየ ፅቡቅ ነገር ናይዛ ፊልሚ ክብረት ከ ኣብ ደገ ዘለው ኤርትራውያን ኣብዚ ዘለው ማዕር ክንደይ ሓድነትን ፍቅርን ምትሕግጋዝ ምስ ህዝቢ ከም ዘለዎ ዘርእካ ኣጉሊሓ ተርኢ ፊልሚ ኮይና ፅኒሓትኒ ማለት እዩ። ንዳይረክተር ንኣላይ ናይታ ፊልሚ ከድንቃ ይፈቱ ከም ደራሲትን ዳይረክተርን ብፍላይ ነዊሕ ዓመታት ካብ ሜድያ ጠፊኦም ዝነበሩ ዓበይቲ ስነጥበባውያን ሃገርና ኣብ ሜድያ ኣጉሊሓ ኣምፅያ ትልናያ ካብ ትፅቢት ወፃኢ ማለት እዩ። ኩሉ ሰብሲ ኣይተፀበዮምን ድሕር ነዊሕ ዓመት ንኣብነት ከም በዓል ማዕበል ከም በዓል ነጭፍ ሳፅን ኣብ መድረክ ነዊሕ ዓመት ጠፊኦም ነሮም። ከምዚ ክንሪኦም ከለና ንዓና ሓደ ዓበ ሃበኒ እቶም ስነጠባውያን ካ ምስ ሓይሎም ከም ዘለዉ የርእና ኣለዎ ማለት እዩ። ስለዚ ኣነ ዝነበሩ ተዋሳእቲ ብሓፈሻ ተላቢሶም እዮም። ብፍላይ ከም ክብረት ኮይና ክሰርሕ ከላ ኤልሳ ኪዳነ ከም ደራሲት ከም ኣላይት ከም ተዋሳኢት እቲ ዝበለፀ ገፀ ባህሪ ሒዛቶ ዝነበረት ማዕረ ክንደይ ፀዋር ሓያል ነቲ ገፀ ባህሪ ከም ድራማ ዘይኮነሲ ብኣካል ተላቢሳቶ ከም ዘላ የርእካ ማለት እዩ። ምናልባት ኣነ እንታይ ክብል ይኽእል እየ ኣብታ ፊልም ዝተዓዘብናዮ ብዙሕ ነገራት ኣለ። ከም ጥልመት ዝተዓዘብናዮ ኣሎ፣ ስስዕቲ ዝተዓዘብናዮ ኣሎ። ወላ ገንዘብ ሱር ኩላ ሓጢኣት እዩ ዝብለካ መፅሓፍ ቅዱስ ማለት እዩ። ገንዘብ የጋገየካ እዩ። ሕጂ እዚ ክብርታት ዘይኮነ እቲ ገንዘብ ምስ ኣጋገየካ ባዕልኻ ነቲ ክብርታት ሓደሓደ ግዜ ትገህሶ ኢኻ ማለት እዩ። ስለዚ ብዙሕ ገንዘብ ምስ መፆ ብዙሕ ዘይፈልጦ ነገር ምስ መፆ ትሰብ ካብቲ ክብርታት ክወፁ ንቡር እዩ ማለት እዩ። ስለዚ ኣነ ምናልባት ኣነ ዝነበራ ኮይኑ ይስምዓንን ፅቡቅ ነገር ፅቡቅ ጎኒ ነይርዋ ክብል ንዓና ብፍላይ ከም መንስያት ኣዝያ ምሂራትና ጥንቃቐ ዘለዎ ካይዳ ክንከይድ ከም ዘለና ፀጋታት ብልክዕ ክንጥቀመሉ ከም ዘለና ኣብ መንጎ ስድራ ቤታ ዝትከል ፍቅሪ ዝያዳ ክንሕዞ ከም ዘለና ፅቡቅ ጎኒ ምሂራትና ክብል እየ ዘለ ከም መንእሰይ ማለት እዩ።
3: እንታይ ዘይፈልጡ
4: ገዛ ገዚ ኣትሎም ከተብቀ እቲ ሓዋ ከዓ ስራሕ የብሉ ገለ የብሉ ብገንዘብ ሓዋካ ክላገፅ ውዕል ኣለዎ
3: ማማ ሓዳሮም በዓሎም ኣለዎ።

0: ክብረትካ ልዕሊ ሰባ ንፍዕቲ ምዃና በዕሊ ክትምስክርላ ድን ይበርክ
1: ስራሕ ካ እንታይ ክወፃ ሓየት እንዲ ሕጅስ
0: ሞግደፍያ ስድራያት የለ ብጀካ ደ ጥዋር ኣለዎም ካብ ሴራ ትፅበየ ነገር ኣለዶ
2: ሓደ ኣቐዲመ ንሚኒስትሪ ዜና ከመስግን ይደሊ ከምዝኣመሰለ ዓበይቲ መሃሪ ነቲ ሕብረተሰብ ከዓ ብኩሉ ሸንኹ ባሓደ ወገኑን ኣዘናጋዒ መደባት ክዳሉ ምኽኣሉ ዓብ ነገር እዩ ብጣዕሚ ፅቡቅ ካልኣይ ከዓ ንደራሲት ይኹን ዳይረክተር ኩሉ ስራሕ ዝመርሐት ንኣርቲስት ወይ ከዓ ስነ ጥበባዊት ኤልሳ ኪዳናውን ከመስግን ደሊ ካልእ ከዓ ኩሎም ቶም ኣብ ውሽጢን ኣብ ደገን ኮይኖም ኣብ ስራሕ እዚ ተሳቲፎም ነዚ ስራሕ እዚ ዘቕረቡ ማለት እየ ከመስግኖም ደሊ ኣነ ዓብ ስራሕ እዩ ድብሎ ምክንያቱ ምዘሎ ምዕባለ ገሊኡ እስክተኣምኖ ነ ፀግመካ ገሊኦም ኣብ ደገ ከለዉ ብዝውን ከለዉ ነዚ ኣዋሃይትካ ብከምዝኣመሰለ ጥበባዊ ኣቀራርባ ክተቕርብ ምክኣል ኩሉ እቲ ናይ ቴክኖሎጂ ክእለት እውና ጥርዮም ሲ ብከምዚ ንህዝብና ከቅርቦ ምክኣሎም ዓብ ነገር እዩ ሕጂ ኣነ ብትሕዝቶኣ ካብቲ ቅድሚ ሕጂ ንፈልጦ ዝተፈለየት እያ ምክንያቱ ብፍላይ ከዓ ብሮ ማለሲ ካብ ነዊሕ እዋን እውን ገሊኦም ሲ ርሕቆምና ዝፀንሑ ስነ ጥበባውያን እውን ዳርጋ ሃለዋቶም ኣፍሊጣትና ከተሳትፍ ምክኣላ ካልኦት እውን ካላ ካብቲ ሓድሽ ወለዶ ንኩሉ እውን ዝሓቆፈት ምኳና ዓብ ነገር ማለት እዩ በቲ ጥበባዊ ስራሕ ክረአ ከሎ በቲ ትሕዝቶ ከዓ ኣዝያ መሃሪት እያ ብርግፅ ኣብ ሕብረተሰብና ከምዚ ዓይነት ፀገም ከቢድ ፀገም ኣሎ ኢልና ክንዛረባ ይንክልና ግን ዋላ ውሑድ ኹን ከምተርእዮ ስለ ዘሎ ንደረጂ እውን ከይረአ ትምህርቲ ስለ ዝህብ ኣዝዩ ኣገዳሲ ነይሩ እየ ዝብሎ እቲኡ ዘሎ ገፀ ባህርያት ከዓ ናይ ብሓቂ ወካል እዩ ነቶም ከም ዓይነት ዘይፅቡቕ ባህርያት ተጓዳኢ ባህርያት ዘለዎም ብግቡኦም ከንፀባርቦ ክኢሎም ብካልእ መንገዲ እውን ነቲ ቅኑዕ ኣተሓሳስባን ክብርታት ናይ ሕብረተሰብና ተላቢሶም ዝዋስኡን ብግቡኦም ኣንፀባሪቆሞ
3: እዚኣ ተኸታታሊ ፊልም ክብረት ን57 ክፋል ዝኸደት ካብ ኣርእስታ ጀሚርካ ክትሪኦ ትኽእል ኢኻ ክብረት ናይ ባህልና ናይ ሕብረተሰብና ክብርን ክብርታትን ዝገልፅ ስለ ዝኾነ ብህንጡይነት ኢና ተፀቢና እንታይ እያ ክትገብሩ ፊልም ክብረት ናይ ብሓቂ ኣብ ሕብረተሰብና ዘሎ ክብርታትን ኣነባብራን ባህልናን መንነትናን ውርሻናን እንታይ ምዃኑን ካብቲ ባህልን ካብቲ ክብርታትን ካብቲ ናትና እምነትን ዝወፅእ ከዓ ማዕረኽ እንደይ ሕማቕ ምዃኑ ከተገንዝበና ዝኽኣለት እያ ማለት እዩ ኣብ ስድራ ቤት ዘሎ ምክብባር እምነት ኣብ መንጎ ወላድን ውሉድን ኣብ መንጎ ኣሕዋት ዓብን ንእሾን ዘሎ ምክብባር ባህሊ ካብ ነዊሕ ካብ ወለዶ ናብ ወለዶ እንዳሰረፀ ዝኸደ ኣብዚ ግዜ እዚ ኣብ ከመይ ኩነታት ኣሎ ጥልመት ካበይ ተበጊሱ ናበይ ዝመፅእ ስለምንታይ እዩ ሰብከ ዝጠልም እቲ ሕልና ነቲ ሕግን ከ ከመይ ይርዮ ነዚ ክልቲኡ ብመንፅር ሕልና እንታይ ዝስምዖ እቲ ዘደናግር ሰብ ብካልኦት ሰባት ከመይ ይረአ ኣብ መወዳእታ ሕጊ ከዓ እንታይ ይርዮ ዘገንዘበትና ስለ ዝኾነት ኣዝያ ኣገዳሲት ፊልም ኮይና ረኺበያ ምስ ስድራ ቤትና ምስ ደቅና ብግዜ ሰንበት እናዕረፍና ቡና ሰተና ደቅና እውን ካብኡ እንታይ ክምሃሮ ከም ዘለዎም ብዝሕግዝ መንገዲ ንዕኦም ሓበሬታ እናሃብና ዝኸድናላ ስለ ዝኾነት ኣዝያ ፅብቕቲ ኮይና ረኺበያ እዋ ሕጂ ታ ፊልም ፅብቕቲ እያ ብጣዕሚ ትሕዝቶኣ ተኸታቲልናያ ኢና ቁርብ እንታይ እዩ ስክፍታት ዝፈጥረልካ ኣዴታት ኤርትራ ሲ ጌጋታት እኳ እንተሎ ምዝምባል ናብ ገለ ውላድ እኳ እንተሎ ሕጂ ኣነ ብውልቀይ ክዕዘቦ ከለኹ ማዕረኸምኡ ድን ኣዴታት ኤርትራ ዝብል ሕጂ ኣነ ናይ ኣዴታት ኤርትራ እዩ ዘገድሰኒ ማዕረኸምኡ ድን ኣደን ውላዳ ሓልዮት ክትገብር ትኽእል እያ ፍሉይ ሓልዮት ክትገብር ትኽእል እያ ግን ከዓ ብዋጋ ናይ መን ብዋጋ ሰብኣያ ሰብኣያ ብጓሂ ሓሊፉ እዩ ደቃ ፋሕፋሕ ኢሎም እዮም ኣብ ደገና ውሽጥን ዘለዉ እዚ ኩነታት እዚ ከዓ ኣዴታት ኤርትራ ሲ ከም ውሑድ ተርእዮ እየ ዝወስዶ ኣነ ናይ ብሓቂ ንዓና ኣዴታት ኤርትራ ብዙሓት ከምኡ ገብራየን ኢልና እውን ክንዛረባ ይንኽእል ኢና ምክንያቱ ኣዴታትና ምዕሩይ ዝኾነ ኣመላኻኽታ ምዕሩይ ዝኾነ ኣተሓሕዛ ሕጂ ኣብዚ ዘለናየ ሰዓት ዘለናየ እዋን ግን እንታይ መንስ ኣሎ ቀደም ገንዘብ ኣይፍለጥን ነይሩኸውን ሎሚ ግን ገንዘብ ኩሉ ሰበይቲ ቆልዓ ዓብዪ ስለ ዝሓዞ ማዕርኡ ከዓ እቲ ናይ ጥልመት ኩነታት ንዕዘብ ንኽእል ኢና ግን እንታይ ዝብል ኣነ ኣጠቃሊለ ክሪኣ ከለኹ እዛ ፊልም ኣብዛ ፊልም ኣደ ኮይና ሒዛ ዘላ ገፀ ባህሪ እያ ትገብሮ ዝነበረት ምንቅስቃስ ትገብሮ ዝነበረት ኣቀራርባ መጠኑ ዝሓለፈ ሓልዮት ንወዳ ቴድሮስ እሞ ብዋጋ ናይ በዓል ቤታ ብዋጋ ናይ ደቃ ዝተጋነኑ ኮይኑ ስምዓና ኣነ ፈፂሙ ኣይረአኒ ኣይብልኒ ከም መምሃሪ ስለ ዘገልግል ግን ናይ ብሓቂ ነቲ ብማዕዶ ዝርአ ከዓ ከምኡ ዝውቱር ነገር ከምዘይኮነ ኣዴታት ኤርትራ ኣብ ስድራ ቤት ዘለዎን እሰነየን መሰረት ክሪኦ ከሎ ከ ልዕሊ ሰማይ ንስድራ ቤት ውሕስን ዋናን ኮይነን ዘካይደ ኣዴታትና ስለዝኾና ብከምኡ ጥራይ ክንድምድመን ከምዘይብልና ግን ከዓ ከምተሪዮ ከይንቃሳቀስ ከምኡ ከይመፅእ መሃሪት ስለዝኾነት ናይ ብሓቂ ነቲ ክብርታትና ብመንፅርሕልናን ብመንፅርሐ ግን ዓማፅ ሰብ ከዓ ቀሲኑ ከምዘይነበር ኣብ መወዳእታ ፍትሕን ሓቅን ኣብ ሰዓቱ ኣብ መዓልቱ ከም ዘራኻኽበሉ ዘረኣየትናያ ቴድሮስ ከዓ መወዳእታ ቤት ማእሰርቲ ኮይኑ ከስቆርቁር ብዝገበሮ ክጣዓስ ከስተማስል ኢና ተዓዚብና እሞ ኣዝያ መሃሪት ኣብነታዊ ኩሎም ስነ ጥበበኛታት ከዓ ናይ ብሓቂ ዝገበርዎ ፃዕሪ ነቲ ዝተዋህቦም ገፀ ባህሪ ንምምሳል ዘረኣይዎ ቆራፅነት ስራሕ ኣነ ኣድናቂት ኮይና ረኪበያ ኣድናቂ ፊልም እየ ብቀደመይ ግን እዚኣ ከ ብሓቂ መሲጣትን ብዘይካ ዝተወሰነ ብዘይ ምቁራፅ ኩሉ ተኸታቲልና ዝሓለፈና እውን ኣብቲ ዝድገመሉ ሰዓት እናተኸታተልና ብዓብዪ ካ ተማሂሩ እቲ ሕብረተሰብ ካብዚ እንታይ ምሃር እዩ መወዳእታ እሞ ሕብረተሰብ ክትምህር ዝኽኣለት እያ ሚኒስትሪ ዜና እውን ንከምዚ ዝኣመሰለ ንሕብረተሰብ መሃር በብእዋኑ መፂ እዩ ሕጂ እውን ካብኡ ንላዕሊ ሰብ ኣባና ዘሎ ሃገር ዘሎ ሰብ ከዓ ማዕረ ክንደይ ቴሌቭዥን ኤርትራ ከም ዝከታተል ከተገንዝበና ዝኽኣለት እያ ፅቡቕ ስራሕ ኢለ ክድምድም ይኽእል እየ
4: ኣብ ፊልሚ ክብረት ኣሰኣእልኡ ጀሚርካ እቲ ምከና ጀሚርካ ካብቲ ናይ ዝሓለፈ ንሪኦ ፊልምታት ዝተፈለየ ኣሰኣእላ እየ ነይሩ ዋላ ኣብ ገዛ ምስ ስድራ ክንሪኣ ከለና ሲ እቲ ሕጂ ተበፅሒ ደሎ ኣገባብ ኣሰኣእላ ኣብ ፊልሚ ክብረት ታን ርአዮ ምክንያቱ ሲምፕሊሲቲ ነይርዎ ዋላ ውንቲ ኤንቫይሮንመንት ከም ዘለዎ የርእካ ኣብቲ ኣሰኣእላ ካብቲ ናይ ካልእ ኣንግል ኣሰኣእላ ትጥቀምሉ ዝነበሩ ሲ ኣብ ፊልሚ ክብረት ፍሉይ ኣሰኣእላ ነይሩ በቲ ስነ ጥበባዊ ሸነኹ ክጅምር ኢለ ካልእ ክብረት ከም ሽማ ክብረት እያ እታ ፊልም ማለሲ ኣብ ኤርትራዊ ሕብረተሰብ ሲ ተኸባቢርካ እዩ ሂወት ተኸባቢርካ ተፋቂርካ ሓድሕድ ተመላሊእኻ ነቲ ሓደ ኢሉ እዩ ዝነብር ንነብሲ ኢሉ ዝነብር ኤርትራዊ ሳነ ካብ ድሪኦ ካብ ደስተውዕሎ ብዙሕ የለን ውሉቶ ኮይኑ ንወላዲኡ ነብር ንሓዉ ንሓፍቱ ይነብር ሕጂ እዛ ክብረት ካብቲ ኣርእስታ ጀሚርካ ዋላ እቲ ገፀ ባህሪ ዝተላበሰቶ ክብረት እውን ናይ ብሓቂ ንዓኣሲ ይበቅዕ እዩ
5: ብጣዕሚ ያ ኣመስጊን እያ ፅቡቅ እያ ትምህረካ ኣብቲ ዘሎ ማለት እዩ ኣብ ሕብረተሰብና ዘሎ ሕጅስ ኣሚንካ ትቦሞ ይጠልመካ ተኻልኻ ኣደ ከኣኒስ ተዳሉ ሕጅስ ምስቲ ወዳ ኮይና ማለት እያ ክንዲንኩሎም ተሓቃቅፎም ስኒ ነቲ ወዳስ ክሳይ ትገብሮ ኣብ ሊፃርያቶ እዚ ከዓ ክኸውን የብሉን ትምዕዶ ነይርዋ ግን ኣይመዓለቶን ኣብ መጨረሻ ከዓኒ ምስ ኮነ እቕረ ኢላ ኣብዚኣ ከዓ ይሕጉሳትኒ
6: ስመለየ ክብረት ኣነ ፀገም የብለይን እንዲዩ እታ ጓል ሰብ ትብልያ ዘለካ ፅቡቅ ገርያ ትፈልጠን ንዓይ ክትዕዘበኒ ትኽእለ ንዓ ከይትዕዘበ ግን ተጠንቀቀ እዩ
7: ሓራይ ግንቲ ኣዲ ከይትርስዖ ኣነ ብጣዕሚ እየ ዝሰትወካ ፀገም ተለካ ነገርን ኩሉ ግዜ ጎኑ
8: ኣነ ቴድሮስ ናይ ብሓቂ እንደ ዝፈትዎ ኩሉ ግዜ ከምዚ መሽኪና ኮይኑ እዩ ዝሰርሕ ኣብቲ ኣብ ፊልሚ ግን ቁርብ ከምዚ ርጉም ገለ ኮይኑ ዝሰርሕ ሙሽ ቁርብ ደስ ኣይበለትን ነቲኣ ዝገበራ ማለት እዩ እምበር ናይ ብሓቂ እየ ዝፈትዎ ቴድሮስ ዋላ መሽኪን ኣፀቢቑ ንዩ ፅቡቅ ዝገብሮት ፊልሚ ግን ኣብቲ ርግሚ ኢሉ ክሰርሕ ከሎ ሃሽ ገለ ክኾን ከሎ ከዓ የፀብቀሉ እዩ ኩሉ ኮታስ ፀብቀሉ እዩ ሕጂ ክወሓጠለ ጀሚሩ ቁሩብ ክስታይ ክኾን ከሎ እምበር ናይ ብሓቂ ደነቆ ክስታይ ኣክተር ኣብ ኤረትራ ከይደ ከለኹማ ሓደ ክልተካብኦም ክርሂበ ነረ ደስ ብለካ ሓበን ተሰሚዐን ማለት እዩ
9: እወ መጀመርያ እኳ ከምዘይሓሰብ ኳ እንዴ ነረ ንእሽ ፊልሚ እያ ትኸውን ኢለ ኤልሲና ከዓ ቀላ ኣቢልያ ነገራትኒ ነራ ዳሓር ምሰራሕ ኳ ሕጂ እቲ ፊድባክ ናይ ሰብ ምስረኣኻ ሙሉእ ዓለም ከምዚ ገይሩ ንዓ እታ ፊልሚ ተገዲሱ ፅብቕቲ መሃሪት ፊልሚ ምዃና ናይ ባሓቂእ ተሓጒሰ
10: ኣነ ከምኡ ይቐፅል እየ ድብል ብጣዕሚ ምስ ረኣኽዋ ብዙሕ ነገር ኢና ተማሂርና ካብዛ ፊልም እዚኣ ካብ ነብሰይ ጀሚርኪ ኣነ ኣርባዕተ ነገራት ኣለዋ ብዙሕ ንዓይ ዝተንከፋኒ ሓንቲ ንሕና ንሕዋትና ና ንቤተሰብና ዲና ንጥቕሞም ዘለና መሲልና ናይ ስራሕ መገዲ ክንድነርእዮም እንዳሰደድና ገንዘብ ከምዚ ቴድሮስ ዝገበሮ ማለት እዩ ኣብ ዘይድለ ነገራት የእቲናዮም ኢና ግን ፅቡቕ ንገብር ዘለና መሲልና ኢና ንሕና ክንእረም ኣለና ኣብዚ ነገር እዚ ካልኣይ ነገር ወለዲ ከዓኒ ሳይድ ክሕዙ የብሎም ንብል ኣነ ብወገነይ እወ ኩሉኻስ ብደገ ደለካ ዲኻ ብውሽጢ ደለካ ዲኻ ማዕረ ክርኡኻ ይብል እዚኣ ካልኣይቲ ማለት እያ ሳልሰይቲ ከዓኒ ደቂ ተባዕትዮ ከም ቴድሮስ ማለት እዩ እቲ ትገበሮ ቴድሮስ ንሓንቲ ነገር ንክሽፍን ክብል ሂወቱ ብምሉኡ ዳመጅ ገይርዎ ሸዓ ምስ ወለደ ንሰበይቱ ነታ ብርክቲ ሰበይቱ ወሊደ ኢሉ ደድ ነግራ ነይሩ እዚ ኩሉ ምፍራስ ናይ ፋሚሊ ኣይመሃለዎን ነይሩ ይብል
11: ናይ ብሓቂ ምድናቕቲ ኮይኑ ንኩሎም እንደ ደደንቕ ግን ብበለፀ ንክብረት ብጣዕሚ የድንቓ ብጣዕሚ ፅቡቕ ተላቢሳት ሎ ካልእ ከዓ እቲ ስራሕ ዳ ዋላ ሕማቕ ይኹን እምበር ብጣዕሚ የድንቆ ኣብታ ስርሑ ብጣዕሚ ፅቡቕ ግን እዛ ክስታይ ኣነ ጥራሕ ደይኮን ክስ ዋላ ኣለዋ ንደቀይ ኩሉ ሻዕ ቅፃል ንሪኣ መሃሪት ከዓ ረኺበያ ናይ ብሓቂ መሃሪት ካብኣ ከዓ ሕጂ ብዙሕ ሰብ ክመሃር እዩ እዚ ስስዐ ድዩ ገለ ድዩ ደሎ መፂ ደሎ ዓብ ትምህርቲ ኢና ክንረክበላ ብጣዕሚ መሃሪት እያ
12: ብጣዕሚ ፅቡቕ ግን ቅድሚ ዝኣገረ ኣነ እታ ደራሲት ተዋሳኢት ኮይና ደላ ኤልሳ ብጣዕሚ የደመስግና ምክንያቱ መስቲ ኩሉስ ደላቶ ኩነታት ነዚ ምብቃዓ ብጣዕሚ ደስ ዝብለኒ ምክንያቱ ወዲ ሰብ ሓንጎሉ ጥራዩ ክስንክል ዝኽእል ሓንጎል ድሕደ ሰንከለ ግን ካልእ ነገር ክስንክል ኣይክእልን እዩ ማለት እዩ መዚ ኩሉ ፀገማታት እሞ ነዚር ደሬሳ ናብ ህዝቢ ክተብፅሖ ከላ ብጣዕሚ መሃሪ ካብቲ ሓቦኣ ካብቲ ሰንቆን ሰብ ልዕሊ እቲ ፊልሚ ናታ ሞራል ንዓያ ሕጒስኒ ማለት እዩ እቲ ፊልሚ ከዓ ናይ ብሓቂ ደሪሳቶ እያ ምክንያቱ ኣብ ብዙሕ ኤርትራውያን ንረአየ ሕብርታት ዳ ቀይር እምበረይ ኣብ ብዙሕ ኣብ ገዛ ኹን ኣብ ማንኪና ኹን ኣብ ሰልዲ ኹን ሕብርታቱ እንዳቀየረ እንተ ካብ ወላዲ ኹን እንተ ካብ ሓፍቲ ኹን እንተ ካብ ሓዊ ኹን እንተ ካብ ምሕዝነት እምነት ኹን ብብዙሕ ስለ ዝመፅእ ናይ ብሓቂ ደሪሳቶ እየ ድብል ኣነ እቲ ሕማም ናይ ሰብ ናይ ውሽጡ ዘሎሲ ተንኪፋቶ እየ ዝብል
13: ሓደ ብዛዕባ እቲ ናይ ክብረት ክበሃል ከሎ እቲ መሰረቱ እቲ ንባዕሉ እቲ ድርሰት እውን ንቃሉ ባዕሉ ይምህረካ ዩ ሓደ ዓብ ነገር እዩ ስለዚ ኣዝያ ብልስቲ ተኸታታሊት ፊልም ኮይነ ረኺብያ ምስቲ ዘሎ ኩሉ ኩነታት ኣብ ዓለምና ኣብ ሕብረተሰብና ክጋጥሙ ዝኽእሉ ዝተፈላለዩ ኣርእስታት ዝሓዘለ ስለ ዝኾነት ብጣዕሚ ኣነ ኣድናቆተይ መግለፂ የብለይ
14: ብሓፈሽኡ ማሕበራዊ ሂወት ናይ ኤርትራውያን እንታይ ይመስል ንምግላፅ እዩ ትቐንዲ ኣተኩሮ ናይ ክብረት ግን ኣብ ምንታይ ተሓፂሩ ከምዚ ንዓይ ዝመስለኒ ዝረእኽዎ ኣብ ክብረትን ኣብ ሓዋን እጂ እሳ ንሓዋ ትገብሮ ፃዕሪ ንሓዊካ ሲ ዋጋ ትኸፍለሉ ማለት ንስድራኻ ዋጋ ትኸፍለሉ ንሱ ከዓ ዓዊሉ ትቆልዓ ዓዊሉ ሕማቕ ኣብ ሕማቅ ከይዱ ማለት እዩ እቲ ገዛ ክሳብ ኣብ ምሕራጅ በፂሑ ልዕሊ ኩሉ ግን ዝሐጎሰኒ እቶም ተዋሳእቲ
15: ማሃሪት እያ ኩሉ ግዜ ሓደ ግዜ ኤርትራውያን ከም ስታይ ንገብር ኢና ከምዚ እምነት ጌርካ ሲ ንሓዊካ ድሓን ሓወይ ንድዩ ገለ ኢልካ ብእምነት ትገብሮ ነገራት ኣለ ሕጂ እቲ እምነት ትገብሮ ነገር እንድሕር ብፅሑፍ መረጋገፂ ዘይብሉ ኮይኑ ናበይ ጌጋ ከም ትኸይድ ንዓኻ ነቲ ኣሚንካያ ዘለካ ኣብ ጌጋ ይውድቆ ንዓኻ ከ ኣብ ጌጋ ይውድቀካ ስለዚ ሕጂ ኩሉ ግዜ እቲ ንገብሮ ነገራት ሲ ብውዕል ብፅሑፍ እንተኮይኑ መረጋገፂ ይኸውን ፅባሕ ንግኸውን ነቲ ሰብ እውን ኣብ ጌጋ ኣይተእትዎን ግን ሸለል ዝበለ ነገር እምነት ስለ ዘለና ኣብ ነንሕድሕድና ሸለል ዝበለ ነገር ስለ ንሪኦ እንታይ ይኸውን ናብ ጌጋ ተኣቱ ሕጂ ንከምዚኢታት ብጣዕሚ መሃሪት እያ።
16: ስለዚ ናብቲ ናይ ቀደም ሓጎስናን ፍስሓ ዝዓሰሎ ፍቅሪ ዝነበሮ ገዛ

ክቡራት ተኸታተልቲ መደባት ሞዛይክ ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛቕርብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ኣብዚ ቦታ ኮይንና ክንሰኣል ዘፍቀዱልና ፓራዳይዝ ፒዘራ ኤንድ ካፈ ብስመይን ብስም ተዓዘብትን እናመስገንኩ ከምኡውን ምስ ሰኣላይ መሓመድ ማሕሙድ ቡኩራ ብምኳንና ብሓባር ፀኒሕና ዝመፅ ሰሙን ድማ ብዝተፈለየ ትሕሶ ክኸውን ምርኻብና ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስ ተረፉ መደባት ኤሪቲቭ ኣገድፈኩም እየ ብወገነይ ብሩኽ ምሸት።

0: ደቅኻ ተኣኪብካ እንዳተሓወስካ ክድረር ክዝምሳሕ ወይ ገለ ክትገብር ከለካ ክንደይ ደስታ ድዩ ዝፈጥረልካ።
1: ሓቂ ክኢለነ ኣሽንኳ ኢሎ ዝዓብ ሃገራዊ ጉዳይ ንእሽተይ ኣብ ገዛ ክትገብራ ውራይ ሃጎስ ዝፈጥረልካ
2: ንሱ ድኣ ንሱ እንድዩ ግን ኣነ ከይትውፅዕ ኢለ
0: እሞ እንተ ተወፃዕካ እስኻ ምልእ ዘበለ
2: ኣብ ምምልላእ ተበፂሕኪ ነገር ክትሸራረፈክ እያ እቲ ንኣዳን መጎስንሲ ኣበይኒ ክትኾነ ኢካ
0: ሚኪ ትርዮ ኣለኺ ሓቦ ከመይ ገይሩ ነዛ ዘይምክፋልካ ድመላ ይፍትን ኣሎ
1: ኣንተ ሓውጎይ ብሓንቲ ኢልካ ኣይጣቕዓን ውዶ ትብል ነርካ ሕጅር እንታይ ተረኺቡ
2: ሚካል ጓለ ላም ግዜ ርኢኻ ሕለበኒ ኢላ ድ ዝበሃል ምስ ስራሕ ሎ ክትክት ኢሉ እንዲ ዘሎ
1: ዋ ኣንተ ሓውጎይ በጃክቲ ምስገንበል ባንኮ ዘይሓድረና ዘሎ
2: ክንደይ ባነ ከመፅእ ኣሎ ዕዝራ ዘይተረፋ ኢልክሲ ይፅቡቕ ኣሎ ክትብል ስራሕ
0: ትማሊ ግን ኣነ ንዑስማን ሓቲት የ ስራሕ ከመይ ኣለዎ ኢለዮ ማሻላ ሓንቲ ኣሎሚ ብክልተ እግሩ ደው ዝብለሉ ደረጃ በፂሑ ኢልኒ
2: ክልተ እግሪ እንዲ ዘለኒ ብክልተ እግረይ ደው ክብል የ ምበር እንታይ ደኣ ደልየ ጠለይ ጠለይ ተኮይኑ ከዓ ብሓንቲ እግረይ ከዓ ጠለይ ጠለይ ክብለልክ
0: ሓንጣል ንዝተገብረልካ ንዝተዋሃበካ ንልዕሉ ኣምላኽ ዘይተመስግን ትኾንካ እቲ በረኸት ክረሕቐካ እዩ
1: እዋ ንክምስገን ዝግብኦ ተመስገን ምባልታይ ገንዘብ ክፈሎ
2: እዚኣስሓቂኸ እንበርከይ ስ ብሰላም ኣውዒሉ ብሰላም ዝሕድረና ዘሎ ግዲ ተመስገንካ
0: ኣብ ትሕቲ ፈጣሪ ድማ ነዞም ብሰላም ክንቀሳቀስ ብሰላም ክንነብር ደኺልና ከይበሉ ኣበርክቶኦም ከየቋረፁ ሰላም ሂቦምና ዘለዉ ጀጋኑ ሓለዋ ሃገርና እንተ መጎስና እዮም እንተ ኽበርና እዮም ምስቲ ዝገብሩና ዘለዉ ዝዳረግ ኣይኮኑ

0: ወየ ሎማ ዓንቲ ዳር ትርኢቱ እንደ ክርዮ ሎማ ዓንቲ
1: ኣታልምኒካ ዳር ትርኢቱ ክትርዮ
0: ነተወኩላ ኣይፈረትኩም እንዲኦም ሎማ ዓንቲ ኮ ኢለን ብምክንያት 24 ጉንበት መዓልትና ፅነት ናይ ድራር ግብጃ ክትገብረልና
1: እማ ሕጂሲ ነቲ ድራር ዝቕረበካ ምግቢ ዲካ ትፍክረሉ ዘለካ
0: ኣብዚ ኮ ብፉሉን ብፋታን ኣበስንዕኩምና ኳ ይኹም
1: እንታይ ማ በስናዓካ ሪስቶራንት ትሕልፍ ኢልካ ማሪፅካ እንተስልልውልሉ እንተስቅልቅሉ ምስሃገክትኡ ድኳዕ ዲቶ ድኳዕ ድኳዕ ዳ ቀሊል እንዲተኣዝተይ
2: ግን ስተኻሳ መን ድፈራ
0: ኣየወ ናይ ሎሚ ሕሳብ መቸን ህርመት ልብኻ እንዲዶ ወስኻ
3: ኣንተ ሓዊ ትሰርሕ ዶ የለኻ እና ሓንሳ ሓንሳ ኣስነዛ ነብስኻ ባ ፅምብለላ
0: ፅምባል ይፅምብለላ ኳ ግና እቲ ናተይ ኣፀናብላሲ ነዚ ነብሰይሲ በቃ እንዳፀለላ
2: እንታይዳ ዘይኣእምኻ እንተሰቲኻ ሞ ምፅላል ኣይኮነን ካብ ሂወት ምፅልፃል ከማና
1: ይናይ ከዳ ከምሎ ብዝኾነ ናብ ዘንቀናዮ ጉዳይ ዶንእቶ ኢለን ዓመት ዓመት ተድረና ኣላ ንሕና ኸይ ገለ ተዘካሪ ዝኽውል ድያብ ተበርክትና ኣላሲ ከመይ ይመስሎም
2: ንዘለዋ ሞ እንታይ ኢና ክነበርክተላ
0: ጥራሕ ኢልጊ ፅጋበኛ ድኻ ዝናሃፍታ ምጋብ ዝብሉካ
1: ሄለን ፅቡቅ ጌር ክሰሚዕኸያ ዲኸይ ሲኢና ንሓግዛ ዘይኮነሲ መዘከርታ ህያብ ነበርክተላ እዩትዘረ
2: ኣንቲ ሓፍተይ ሄለን ኣዛና ፀናዓዶ ሰሚዕኸ ኢኸ ግን ሲ ንሓንቲ ኣብ ኤውሮጳ ትቕመፅስብ ንሕናስ እንታይ ኢና ክነበርክተላ
3: እያ ለማልም ከም ዝበልኩ ዮ ሓስብ ነራ እንድ በስ እንታይ ንሃባ ይትሕቶ
1: ኣንስ ምሻ ኣለካ ኣብ መንደቕ ገዛ ትሰቕሎ እና ክትሪኦ ዘዘክረና እዚ ዓይነቱ
0: ፅቡ እሞ ሰዓት ናይ መንደቕ ሪኢንዋ
2: ኣታሰብተ ብቻ ብሓደ ሓደ ግዜ ክትዛረብ ከለካስ ክልተ ግዜ ሕሰብ
0: ክልተ ግዜ ሓስብ ክልተ ግዜ ሞ እንታይ ዳበልክ ክሓስብ
2: እንታይ እንዳበልካ ዶ እዚኣ ተዛረብ ኳ ዝተኽፍኣለ ኢሉ ትኸውን እዚኣ ክተኽዕበኒዶ ትብላታ
1: ዳሓንየለኹም ጌርክ ትርሃል እዮ ሰተ

0: ንኢለን ነበርክተላ ህያብ ምስ ታሪክ ምስ ቅርሲ ወዘተ ዝተሓዝቲ ኮይኑ ዝበለፀ እዩ።
1: ኣይዋ እምበር ከየ ጀማእትክር ናይ ሰዓት መንጠቅ እንታይ ክገብረላ ወናይ ኢድ ሰዓት ከዓ ሞባይል ኣለዋ። በስ ሓንቲ ሓሳብ ኣላት የጀማእትክር እዚ ሓሳብ እዚኣ ንዓይ ሕደጉለይ
2: ንገረና ባምኮ ክንደይ ከምነዋፅእ
1: ማት ምሽክላ ባዕደይ ክሓልፍ የ ባዕደን ክንደይ ከምዘውፀፉ ርኢና ንማቐሎ ያሰተ ናብ ሓደ ክድውል እንድየ ንሱ ህያብ ክበካ እዩ ባዕደን ሒዝከያ ትመፅእ ኮይስ
3: ጠዋሊ ኣጓዕፋን ፀሊም ኮኸብ ዶጓ ሕብርሃን
0: ዘይመስል ፀሊም ዶዶግ
1: ያእዙ ትድሕርኒ ዘለኻ ሓቀይ ንፀሊምታይ ኸ ክጥቀናፅብ ኣለኺ ባዕደን ከዓ ንስኸከብ ፀላም ዓይነት ክትርኢ ዘለኺ
4: ራሒልካ ሳላ ፀሊም መጎጎደ ይኩም ክንጀራ ትበልዕ ዘለኺ
2: ሳላ ፀሊም እግሪ ጎማ መኪና ከዓ ካብን ናብን ትጓዓስ ኣለኺ
3: ፀሊም ኣብነት ኣብ ክዳን ኣባድላ እንተደኣ መፂና ከም ምልክት ሌጋንስን ሃብትን ዝናን ክብርን ይድሕሰብ መብዛሕትኦም መራሕቲ ሃገራት ሰለብሪቲ ዝኽደልዎ ክዳን ኢኻ
1: ኣሃእዙ ከምዛ ደሮ ያኒ መሕረዲትኪ ይኸራ በዕሊ ክደፍሒርኪ
2: ሓርቀ ቀሊሉ በዕላ መርስሒ ኢላታ
5: ሓተኩዶ ኢለና ኣብ እዋን ቃሲ ኣዴታት ዓዲ ጥነን ዓብ ኣበርክቶ ነይሮን እዩ ዝበሃል ከመይ እዩ ዝሓቅድ
6: ሚካል ጓለይ ንሕና ከምቲ ኩሉ ኣብ ውሽጢ ዓዲ ኮይኑ ንውድቡ ንተጋደልቱ ዝሕግዝ ዝነበረ ህዝቢ ኣካልናቱ ኮይና ከምኦም ኢና ነርና ቁሩብ ናህና ፍልይ ዘብሎ ኣብ ስደት ምንባርና ጥራይ እዩ
3: እወይ ትንፋስ ኣብ ዘይህብ ስራሕ ምድሪ ቤት ፋሓፊሕኽን ነብስኽን ወፂዕኽን እኒኽን ሰውራኽን ገጥ ኣቢል ክንግድ
5: እዚ ግን ከቢድ እዩ ከመይ ጌርክን ክኢልክኖ
6: ሚካል ጓለ ነብስና እዩ ወፃኢ ኣብ ስደት ነይሩ እምበር ሃምና ቀልብና ምስ ደቅና ኣብ ውድብና እዩ ነይሩ ድሓር ከዓ እቲ ዘካይድዎ ዝነበሩ ዓወት ርኢኻ ከዓ በቃ ብርታ ኣይፈቅደሉ
5: ሓወቦይ ኣነ ድሕሪ ናፅነት እንደ ተወሊደ እቲ ውዕውዕ ናይ ናፅነት ድባብ ኣይርከብ ኩሉ ከመይ ነይሩ
3: ናሽዑዳ ከመይ ኢልካ ብቓላት ክግለፅ ኣነ ኣብ ህወተይ ዝተሓጎስኩላ መዓልቲ እንተልያ ግንቦት 24991 ፍሊት
6: ኣነ ኸ ኣብ ጎደናታት ሚላኖ እታ ኮኸብ ዘለዎ ኣርማ ህዝባዊ ግንባር ተኸዲነ ስሒቀ ዓሊለ ክንደይ ጆርናል ዘይፀሓፋለ ይመስለክ
5: እንታይ ትደለኸ እንታይ ኢለ እናጥሒፈናልኪ
6: ብኸቱር ሓጎስ ዝሰኸረት ሰበይቲ ለካ ሃገር ምህላውሲ ክንዲዚ እዩ ዝበጠጥ ትርጉሙ እንታይ ዘይተፃሕፈለ
3: ኣብዚ ኸ ሳለስተ ነክለኹም ፈቐዱ ኸና ሽሽ ክንብል ጎሮሩና ኣይላሓዲት እንዲግዲ ተሪፉ ሽዑ ዘዝረኸብካ ተጋባላይ ሓሓቂፍካ ምስዓብ
5: ኣያ ምስምን ከነይሩ ዶ ሽዑ ምስዓ
3: ክለፈከይቲ ልዕሉ እዮ ንሱ ንሱ ዳ ሰብ ሓጎስ ሽሽ ኢሉ ክለየ ኣብቲ ካምቦታት ናይ ደርጊ ዝነበሩ ዋው ከይዱ ቀንጠብጠብ ክብል ተጋርልትላ ቃል
6: ኣይሰሲኮኖ ብግፀኛ ጀፍራ
3: ብለክ እንድየ ዘለኹ ሽዑ ተጋርልቲ ሒዞሞ ተባሂሉ ከይድና ክንርዩልና ተኸድናስ ኣብ ኸሉ ዘርሱ ምስኪናይ ግንዘግር ድፍ
5: ኣቢ ስራት ቀንጠባጥሞ ምካ መፈጥርቲ ይበለኒ
3: ካብ ቀደም ወይ ሓደ ቀጢን ጫሓም ተጋዳላይ እንታይ ዎ መስለክ እታ ዘረባስ ኣብዚ ዓንጎለ ይኳዕተቂራት
5: እንታይ ድልዎ
3: ቁሩብ ሕልና ኤርትራዊ ሃገራዊ መንፈስ የብልካ ናታ ካብኻ ዝንእሱ ሃገር ካብ መንጋጋ ኣራዊት እናላቆቁስ ንስኻ ቀንጠብጠብ ክትብል ምስ በሎስ ከምዛ ፀሓይ ዛረመታ ልኻይ ሰባ ከሎም
6: ሓቆታ እቲ ልክዕ ነጊርዎ
3: ሽዑ ኣነ ረኺበሲ እንታይ ድኣ ኮይንካ ከምኡ ጌርካ እንተበልቆሲ ኣብ ዘበነ ውርውራ ነብስኻይ ተዕብራ ክበሃል ሰንዐ ክወርር ክብል ነብሰይ ተወሪረ የ ኣይብለንን
5: ጠንቅና ሓቀይ ግጠም ግጠም ግጠም ዝመፀካሎ
3: በቂበለ ሓቂቋ ስቕ ኢሉ ዝወነይሲ ትልዕል ትልዕል ትልዕል ጓይ
0: ብለንትልዕል እንተይልካል ኣብ ሞደርጋሓዮ ይትዓብዕቦ ኣባ
2: ሰብ ጠፋሕ ዝበለዎ ኣሎ ኣብቲ ንግጥሚ ሞ እንታይ ይኹብሎ
3: እንታይ ይብሎ ዶ ግጥሚ የ ግጥሚ ሃገግታኻ ከም ፅሩይ ጠስሚ ትሕዝቶኻ ሃብታም ከም ፀባላሕሚ ሚዛንካ ክቡር ከመዋርቕ ገዝሚ ቁጥዓኻ የርዕድ ከመንበሳ ጓዛሚ
2: ግጥሚ ብሳልስተ ተወዲኡ ብበዓል ሂልሕሚ ሓደ ወይፈኩስ ይቕንስ ጣዕሚ ካልኣይን የሰልቹ ይኸውን ተደጋጋሚ
0: ቃላት ተዘረዎ ኣፈን ዘዝሃበን

0: ንተነቕፋ ዝጠቋመ ሲልዎን ፍቕነ ከኣይብላኺ ሓፈራዎ እዩ
1: እንታይ ክገብራ ሒሻኻ ንሳይ ዓቕመን እምበር ቁልዕሉ ብዓይኒ
2: ብኡሳይ ንሕመን ሕፃብና ይስተ ወይለኹም ብዓበይትኹም ፀሪኹም ናብ ኮተዴ
0: ሎሚ ዘይገጠሜ ሓዊ ብላዓዮ ከም ዝተባሃለ ዝፀድቕን ዘይፀድቕን ኩሉ ፅንዐ ኣሰረ ግጥምስ ንገጣሙ ደኣ ኣለዎ ዋናታት ተያንፅኦ ድፍረት እሞ ድማ ንምህውታት
2: ዋናታት ካብ ሃለውዎ ተቓኒቱ ብስርዓት ዝኾኑይዎ ረምቲኡ ማይ ቤቱ እሞ ብሻለምለም በዓልቲ 2ተ30 ከመይ እንዳ መዓድክን ከም ጣምጡት እናኸሳ
3: ከምኡ ይሄሎ ዓይነይ ለባም ለባም ተፃዊትካ ዓይኒ ምቋርዩ ትኩሓሕል ተመሲልካ
0: ሓቂኻ እንዲኻ እሞ ተገምጢሉ ዝወቕዓካ ካብኡ ዝኸፍእ ዘሎ እዩ ጥቕናብ ንብስኻ
1: እዚስ ኣይዘረባን እኳ ድኣ ክብሪ ምዝንጣል እሞ ድማ ለለማልም ሓጋይን ክረምትን ሓመልማን
0: ግደፎ ዕስማነይ ናይ በዓልቲ ርክምርኪ ግጥሚ መልኣኽ ኣለዎ ገኒሑ ዘርኪ
2: እንታይ ኣባኸየና ፍቕሪ ቀደም ናሕሸና ኪኖ መሳርሕቲ ኣብቲ ሓደ ስድራ ንዲና
1: ሰሳብ ሳብ ሳብ ሳብ
4: ሳብ ሳብ ኣታ ሳብ ሳብ

0: ገብር እሞቶም ሰራሕተኛታት ሰሚዖም እንዲ
1: ኣታስማዑ እዮም ሰሚዑ ደሩ ብጃ ሓይልካ ብጃ ዝያ እዚያ ናባይ ግደፋ ባዕለይካ ውተካ
0: ዋሓሰከ
1: ዋ እወ እወ ግን ምስኣ ክትውሉ ከለካ ደውለለ
0: ናይቲ ሰዓር ሓደን ግን ነጊረ እየ
1: እንታይ ናይቲ ሰዓር ሓደ
0: ዋ እንታ ናትካ እንታ ናይ ካምቦ ናይ ናፅነት እታ ዘበነ ወርወራ ዝበልካ እያ
2: ሃበይ ኣብ ግዜ ሪፈረንደምሲ ብጀካታ ዘክርኣ ዝበለት ክንደርፊ ካልእ ከነይሩ
3: ነይሩወ ሰሜር ሳምባር ማዓርየ ሰሜር ካምባርየ
2: መን ይኸ ሰሜር ሳምባር
3: ሰሜር ሳምባር ዳ ናይተን ናይ መንግስታት ናይ ዓለም ወኪል ዝነበረ
4: ካልእ ከመማዳ ሃበይ
3: ካልእ ድማ ኣለኹም ዶ ኣለኹም ዶ ነይሩ እንታይ ከበይ ነበረ ማ ነይሩ
4: መማዳ ሃበይ ኣብ መጎ ናፅነትን መዛእትን ዘሎ ፍልልይሲ ከመይ ኣስተማቂርክ ዮ
3: ዘይማጣጠን ናፅነት ዳኣ ካልኣይ ደለዎ እዩ ግና ኣስተማቂርና ከይወዳእናዮ ኮይና ተወሊዑ ሂወት ከቢዱ ኣዴኽኢ ክዝክርእካ ይቐፈካ ስክበል
4: ናይ ግድን እምበር ጌና ሃገር ከይደልደለት በሰላ ኩናት ከይሓወየ ኩናት ክደግስ እንከሎ ማራ ከቢድ እምበር
2: ሙዲዳ ቤት ፍተነዳ ከመይ ተስጊሩ
3: ከምዘይስገር ደሎ ደኺ ተሰጊሩ ኣብ ግዜ ገጥሚ ዝነበረ እቲ ሓቦኸ እቲ ኒሕከ እቲ ስኒምንካስከ ዝብል ተደጊሙ ኤርትራ ከዓ ዝሓልፍላ ወሊዳ
4: ዘንቅነሲ ከምዝመስለኒ ኣብቲ እዋን ዝተደርፈ ደርፊ ኣሰብሕሊፍለ ክሰምዓ ቐኒ እንታይ ትብል መስለክን ዕንኪኪ እንዳበልኪ ከይደልደለ ብርኪ መግደራ ከም ምንዳዓት ክሕዘል ኣብ ስባንኪ ኣይ ወለት ክንዶ ምልክት ሕቶ ከሰኒዮ ንስምኪ መን ነይሩ ኣብ ቅድሚት ዝተገደመልኪ ውልድ ክወት ብል እያ ከስማዓ
3: ክንዶድ ክወት
5: ደናበልኪ ከይደለለ ብርኪ መደራ ከም መንዳዓ

0: Quelli da qua, quelli da qua, quelli da qua. ወሊዳወ ወሊዳወ ዘእረ ማዕሪ ደቂ እረ ፀዳዳኣ ብመሬቶም ብሓድነቶም ብሃይማኖቶም ዝመፆም ንዕርብርብ ዶ ክፀድፍ ኮይኑ
1: መዳሪ ሕጂ ኸ
0: ሕጂ ድኣ ገል ኤርትራ ዓይነ ኣይትሸርመም ኣይትቑርመም ፅንፅያ ዓይና ዘንፍረላ ወይሉ
2: ኩሉ ዝከኣለካን ኩሉ ዝፈጠርካን እግዚኣብሔር ኣቦና ዝተባረኸ መኣዲ ግበረልና እሞ ንስጋን ነፍስን ይኹነልና። ሃገርና ባርኸልና፣ ሰላምን ፍቕርን ኣውርደልና። ኣሜን።

0: ሞልቶ ቦሎኔ ጥዑም ብጣዕሚ ጥዑም ሰተ ናበይ ከይዱ
1: ሰተ ናይ ዕስማ ንሪኢ ክበሉ ክመፅ
0: መስፍን ዓርኪ ከዳ ነበይ ከይዱ
2: መስፍን ዳኣ ከምዚ ዝበለ እኩብ ሰብ ዘይፈቱ እንታይ ኮንኩም ንብላዕ ንብላዕ
3: ጥዑም ድሃብ ኣለኹ ዶ
4: ኣለኹዎ ሓንጣለ ይበልዕ ኣለኹ ጥዑም
1: ዓምና ኣንዲ ድሃብ ዳ ነዛ መዓልቲ ብናፍቆት ነዚ መግቢ ከዓ ብህርፍርፎት ክትፅበዮ ውዒላ
2: ይህናይ ዳኣ ዘይትፅበዮ ከምዚ ጥዑም መዓስ በለ ያ ትፈለጥ ኢልክ ያ ኣኺ
0: ሓንጣል ነዞም ፅቡቓት ደቅኻ ዶ ፒኤታንቶ ኣብ ወር ሓንሳብ ደገ ውፅኢኻ ከተድርቦም ከተዘናግዖም ኣለካ
4: ኢለኒ ከምዚ ዓይነት ዘረባታት ክትዛረበ ከለኺ ጥንቅቕ ዳበሊኢኺ ምክንያቱ ሓንጣል እዛ ልቡ ሸተት ኢላ ከይትወድቆ
0: እሂ ንምንታይ
1: ዶ ዓምና ከምዚ ዓይነት ወፃኢታት ተሰሚዑ ይትረፍያ ብለይቲ ዋላ ብቐትሪ ዩ ዘባሃርሮ
0: ሓንጣል ንምንታይ ከነዚ ገንዘብሎ

0: ጌርካ ከም ጣኦት ከምዚ ጌርካ ተምልኾ
1: ኣምሊኸዮ ድ
2: ዋ ኣታ ስምዑለ ይባ እንታይ ዳ
3: ቀጠርጠርጠር እናበለ የሕንቁቆ
1: ብራቮ ብራቮ ኣነ ከምዚ የሕንቁቆ
2: ስስስስማን
4: ሞማ የለን ናፅነት ኮይኑ መጀመርታ ናብ ዓዳ ምስ መፃኽስተ ይተሰሚዐኪ
0: ካብ ኣየር ውርድ ኢለ እግረይ ናብ መሬት ዓደይ ርግፅ ከብር በዚ መፀ ኣይበልኮን ምድፍና ገፀይ ብንብዓት ሕፅ
2: ወይ

0: ኣብዚ ክርዶ ጥሒልና ኢለናይ
1: ኣብ ገዛ እቲ ምስ በልኩካ ኩሉ እቲ ከባቢ ርኢት በልኩስ ነታ ዛዕበ ኩሉ ሓመዳ ምፃእ ቢለቆሑ
2: እሞ ገዛ ምስኣ ተኽሲ ጓይላ ዶ ተተኺሉ
1: ጓይላ ተበልኩ ኸ ኣደይ እዚ ዝበለ ሓጎስ የለ ከምኡ ዝበለ ሓጎስ የለን ኣጋጣሚ ከዓ ንእሽተ ሓወይ ካ ብረኻ ኣትዩ ናንስቲ ናይ ገዛውትና ኩሉ እንተኣኻኺበና ደድግድጊ ተዓጢቓ ኣብቲ ሓጎሰ ሃብኒሻሸይ
3: ክዕጥቁ

0: ወይ ሰተ ወደይ ዳ ቤን ዝፀናሕካ
1: በዚ እንደ ተለያ ክፀኒሐ
0: እንታይ ዳ ዝሒዝካ ዘለካ ዝላ
1: ኦ እዝላ ዝተላእኮ ንብረት እዩ ግደፍ ኣይክፈትን እዩ
0: እንታ እንታይ እንታይ የርእየና ዶ
1: ዘይምልከተካ እሞ ድማ ናይ ሰብ ንብረት ስታይ ክዓብሰልካ
0: ምዕባዝ ላይ ዓብሰለይኒ ግን ሲ ንስኻ ከዓ እንተደኣኻ ንስ እንታይ ፀገም የምፃልካ
1: ንዓይዳ እኳ ኣብ ሂወተይ ብቐጥታ ደምፀለይ ፀገም የለን ግና ደይተኸፍተ ንብረት እሞ ከዓ ብደይ ፍቓድ ዋንኡ እንተደኣ ከፊትዮስ እዚ ውሽጠይ ስ ከምዚ ዘይእሙን ዘይእሙን ከምኡ ስምዐኒ
0: ዋይ ሸተ ወደይ ከዓ ምክባር ክትፈቱ እንታይ ስእሊ ድዩ ስእሊ
1: እንደሉ ስእሊ ድዩ ጥቕስ ድዩ ስዝገይር ዋኑ
0: ካበይዲ ከምቲኸ
1: ካብቲ ዝተደኣኽክዎ ኣያመስፊ እንታይ ኮንካ ግና መገደይ ፀኒሕካ ከትርካ ካብ ስራሕ ተባክረን ኣላ
0: ፈሊጥ ፈሊጥ ፈሊጥ ንኢለን ክትህውዋ ዝሓሰብኩም ህያብ እዩ
1: እዋ ህያብ ምዃኑ ድኣ ብኸመይ ድኣ ፈሊጥካ
0: ሎሚ ደ ኢለን ድራራይ ዓድመትኩውን
1: ኣንታ ስኻኮ ኩሉ ኢኻ ትፈልጥ ድራር ከም ዳ ዓድመትና ከዳ ብኸመይ ይፈሊጥካ
0: እዚ ዳ ዓለም በዓሎም ዝፈልጦ ምስጢር እንዲታ ሰተወደ
1: ሕራይ ዓለም በዓሎም ድኣ መነጎር
0: ኣይ ትላገፅ ዶ
1: ይላገፀልካ ከም ዘለኩ ዳ ከመይ ጌርካ ፈሊጥካ
0: ኣታ ክራኣት ምንዳልካ ስኻ ትዕቀሉ
1: ኣያ መስብል ኣፍካ ግራሓዮ ፀርፊ ናይ ዘይ ስልጡናት ሰባት እዩ
0: ስለዚ ብተዘዋዋሪ መንገዲ ንስኻ ስልጡና ይኮንካ ትብለኒ ኣለኻምሽ
1: ኣነ ከምኡ ይበልኩም ፀርፊ ናይ ዘይ ስልጡናት እዩ ኢለ ንስኻ ከዓ ስልጡን ክትበሃልን ከይትበሃልን ኣብ ኣፍካ እዩ ዝምርኮስ እምበር ሽምካ ረቑሐስ ከምዚ ኢካ ይበልኩ ኸና
0: ኣረጋ ብሓንኩሉ እዩ ትረፍሙ እታ ናይ ድራር መደባብያ ዶምሽ
1: ዋይ ቦታ ዳ ደይተሓበርና
0: ከንዳሓ ንስኻ ሰተ ወደይ ጭደድ እንዲኻ እታ ናይ ድራር ቦታ ምስ ፈለጥካያ ደውለለይ እሞኒ ኣነ ከዓ ንኢለን ረኺበ ሰላም ክብላ ደልየ ኣለኹ
1: ዋይ ሞባይለይ ዳ ሕሳብ ትበሃል ደይብላ
0: ብሓን ዓሰርተ ናቕፋ ክሕልፈልካ ኢድ
1: ክትሕልፈለይ
0: ወ
1: ዋይ ሞ ሞባይለይ ዳ ባትሪ እንዳይ ወዲያ
0: እታ ሰተ ወደይ ታኻታ ከምዚ ሓሚምካ ተኸድካዮ ስመይቶም ፀንሕካ ጌይርካዮ እንካ ቻርጅ ዳ ቻርጅንካ ሞኒ ስራ ነቐፋ ከዓ ክበካ እንዲ ምሰስ ገርካ ኣላ ደዊ ኢልካ ትነግረን ሕረይ
1: ዋይ እዛ ቻርጀርካ ዳ እታ መስፍን ታይብስ እንዳ ናተይ ግን ታይቢ እንዳ ኣይሰማዕኒ
0: እታ ከመይ ዓይነት ምትሪን ገይርካ ስኻታ
1: ዋ ከመይ እያ መስፍን ብኩላ ዶ ርግጥቅጥ ኣቢላ ዓፅካ ከመያ ርሑስ በዓል ናፅነት ትግበረልካ

0: ከመይ ፀኒሕኩም? ፅቡቅ እምበኣርከስ ናብ መደብና ክንሰግር ነዚ መደብ እዚ ዝኸፍተልና ከዓ ወይለይ ዝኸፍተልና ደለ ትኸፍተልና ንብል ኣፍ ኩሉ ግዜ ካብ እግሪ መላሓሰት ኣደወ እምበር ማሕበር ቤት ቁርሲ እንዳዝማ ወይዘሮ ለምለም
1: ሓራይ እንቋዕ ንመበል 35 ዓመት መዓልትና ፅነት ኣብቃዓልና ከም ዝፍለጥ ቁም ነገራ ናብርክታኣን ኩሉና ስለንፈልጦ ክሓልፈ እየ ዓመት ዓመት ምክንያት መዓልትና ፅነት ተገዲስ ኣድራር ስለትዕድመና ንሕና ድማ ተዘራሪብና መዘክርታ ንሃባ ስለዝተባሃልና ነዚኣ ክንበርክተልክ ከለና ከም

0: ዓባይ ክትርኢ ኢልና ድማ ንላቦ
1: ይቀኒ የለይ
0: እሞ ነዛ ህያብ ዝበልና ከዓ ክቡር ኣተሓንጣል
2: ራይ ብዘይቀል ዓለም ኣነ ክናዘዝ እንተኮይነ ንኢለን ኢድኪ ኣይትመንዒ ኢለያ ነይረ ንሳ ግና ሽሕ እኳ ንሓሳበይ ተተቃወመቶ መስፍን ንሓሳበይ ስለ ዝደርዖ ግን ኣነ ንሓሳበይ ትኽክል ኢለ ወሲነ ነ ፅንዑዞም ደቂ ኣወድኡኒ እቲ ሰንኮፍ ሓሳባተይ ግና ብዝፈጠርኩሞ ፍሱህ ሃዋህው ሃደሽደሽ ኢሉ ፈሪሱ ሓድነት ምትእኽኻብ ኣብ ሓንቲ ሃገርን ኣብ ሓንቲ ባንዴራን ሓይሊ ጥራይ ዘይኮነ ፅባቐ ምዃኑ እውን ካባኹም ካብ ደቀይ ተረዲአ ኣሎ ኢለን ከዓ ዘማይ ጥራይ ዘይኮነት ሓብተ እያ ስለዚ እዛ ህያብ እዚኣ ተቐበልኒ
1: ብልቢ ያቐንዲ የለይ ራስ የሚ የለ
2: ነንተይ

ኤሪትራ እትርከበሉ ኣከባቢ ብባህሪኡ ንደርቅን ምድረበነትን እተቓልዐ ብምዃኑ መንግስትን ህዝብን ኤሪትራ ንምዕቃብ ሓመድን ማይን ከምኡውን ምስራሕ ከዘንቲ ማያት ካብ ዓበይቲ ቀዳምነታት ሰሪዖም ብንጥፈት ከም ዝሰርሕሉ ይፍለጥ። በዚ መሰረት ኣብ ዝሓለፋ 35 ዓመታት ዝተኻየዱ ንጥፈታት ምዕቃብ ሓመድን ማይን ከምኡውን ምስራሕ ከዘንቲ ማያት ኣብ ርእሲቲ ንሰብን ጥሪትን ዝፈጠርዎ ሩፍታ ንልምዓት ኣሕምልቲ ብልዕሊ 6 ዕፅፊ ንልምዓት ፍረታት ድማ ብልዕሊ 71 ዕፅፊ ከም ዘዕበይዎ ይፍለጥ።

ኣብ ዝሓለፈ 35 ዓመታት ናጽነት ኣብ ምስሳን ሃብቲ እንስሳን ምውሓስ ጥዕና ጥሪትን ኣድማዒ ስራሕ ከም ተሰላሰለ ጸብጻባት ሚኒስትሪ ሕርሻ የነጽሩ። በዚ መሰረት ኣብ ጥዕና ጥሪት እተፈላለዩ ሕማማት ንምቁፅጻር መንግስቲ መደብ ጉድት ክታበት ብምውፃእ ካብ 2013 ጀሚሩ ዓመታዊ 2.5 ሚልዮን ጥሪት ኣንጻር ሕማማት ጎልሓይ መሰል ጠለበጊዕ፣ ፍሮማይ ከብቲ፣ ፍሮማይ ጠለበጊዕ፣ ኣናሶ ወዘተ ይኽተባን ምንባርን ካብ ዓመተ 2025 ጀሚሩ ድማ እዚ ቁፅሪ እተፈላለዩ ጥሪትን ዶሮን ዘጠቓልል ናብ ልዕሊ 6 ሚልዮን ክብ ከም ዝበለ ከም ውፅኢቱ ድማ ንኽስተታት ሕማማትን ሞትን እንስሳታት ኣብ ዝተሓተ ደረጃ ኣውሪድዎ ምህላው ይፍለጥ።

0: ካብቶም ጎሊሖም ዝረኣዩ ዝነበሩ ሕማማት እንስሳ እንተዳ ርኢና ዋላ ሕጂ እውን ሓሊፎም ዘጋጥሙ ዘለዉ እንተዳ ርኢና ናይ ኣነሶ ኣለና ናይ ጉልሓይ መሰል ሕማም ጠለበጊዕ ኣለና ቅድም ነይሩ ሕጂ ኣብ ሃገርና ዘየለ ኣብ 97 ነበራያ ነበረ ዝኾነ ጉልሓይ ናይ ከብቲ ኣለና ናይ ሕማም ዕሙድ ከልቢ ኣለና ዋላ እኳ ምስቶም ንስጋ ንጥቀመሎም እንስሳታት ኣይኹን ኣሰካፊ ዝነበረ ኣብ ሰብ ኹን ኣብ ሕብረተሰብና እዚ እውን ዓብ ኣቓን ውሂቡ ሰርሐሉ ኣሎ ንምጉዳሉ ከዓ ሓያል ፃዕሪ ግበር ኣሎ ካብ ዓመት ናብ ዓመት ከዓ እንዳጉደልና ኣብ ኣነሶ ኹን ኣብ ፍሮማ ይኹን ኣብ ጉልሓይ መሰል ሕማም ጠለበጊዕ ይኹን ከምኡ ከዓ ካልኦት ሕማማት ናይ ደርሁ ኣለውና ከም ኒውካስትል ዮም ዝበሃሉ ከም ናይ ስርዓተ ምስትንፋስ ዓይነት ሕማማት ኣብዚኦም ኣተክሮ ሂቡ እዚ ሚኒስትሪ ገሊኦም ከም በዓል ጉልሓይ ናይ ከብቲ ዝበልኩም ሙሉእ ብሙሉእ ድብ ጥዕና እንስሳታት ዓለም ወርቂ መዳልያ ተሸለመትሉ ኤርትራ ሙሉእ ብሙሉእ ካብ ሃገር ጠፊኡ ተባሂሉ ተኣውጁ ቀታሊ ሕማም ዝነበረ ሕጂውን ከምኡ ነዚ ጉልሓይ መሰል ሕማም ኣዝዩ ኣብ ጠለበጊዕና ዘሰክፍ እሞ ቀታሊ ዝኾነ ከዓ ንዕኡ ንምውጋዱ ከዓ ሓያል ፃዕሪ ሓያል ፅዑእ ናይ ክታበት መደባት ይካየድ ኣሎ ማለት እዩ።
1: እጂ ሚኒስትር ሕርሻ ቀረብ ናይ መድሃኒት ይቕርብ ኣሎ እዚ ኣርቲፊሻል ዘርኢ ይቕርብ ኣሎ ክኢላታት ብደረጃ ዓዲ ወሪዶም ኣለው እቲ ምግቢ እዩ ምግቢ ከዓ ሓረስታይ ከፍርዮ ዝግባእ እዩ ኣብቲ ምግቢ እውን ሕጂ ናይ ሚኒስትሪ ሕርሻ ዘርኢ ምቕራብ ድዩ ክኢላታት ኣብቲ ናይ ምግቢ እንስሳ ክኢላታት ቀሪብካ ንዕኡ ከመይ ጌርካ ከምትዘርኦ ከመይ ጌርካ ከምትዓፅዶ ድሕሪ ምዕፃዱ ከመይ ጌርካ ትዕቅቦ ገለ ኣብኡውን ቶም ክኢላታት ናይ ሚኒስትሪ ሕርሻ ይመርሑ ኣለዎ።
2: ኣብ ሚኒስትሪ ሕርሻ ብሬጉላቶሪ ኩሉ ግዜ ይፍተሽ ወይ ከዓ ቸክ ይኸውን እዩ ኩሉ ግዜ ንሳቶም ከዓ ናቶም ግብረ መልሲኻ ኣለኒ። ስለዚ ነቲ ግብረ መልሲ እንዳረእኹ ኩሉ ግዜ ቀፃሊ ዝኾነ መምሕያሻት ክገብር ኣለኒ እ ስራ ሚኒስትሪ ሕርሻ ኣብ ዕቤት ናይ ዝትካል ኣነ ልዑል ኢለየ ዝገብር ንምንታይ እዩ ሓደ ብንእዞባ ደረጃ ኣለና ኣብዚ መድሃኒታት ካብኡ ኢና ንረክብ ክታበት ካብኡ ኢና ንረክብ እኹል ከይከውን ንኽእል እዩ እኹል ኢለ ኣዩ ገለገለ መድሃኒታት ኣለዉ ሕጂ ካብ ደገ ሒዝናዮም ንኣቱ ኣለዉ ናይ ግድን ግዴታ ስለዝኾነ መልሲ ሂወት ዘለዎን ስለዝኾና ናይ ግድን ክነእትዎን ስለ ዘለና ግን ሚኒስትሪ ሕርሻ መሕለቢ ዘድልየና ኣቑሑት ንሕና ካብ ሚኒስትሪ ሕርሻ ሞያዊ ስልጠና ካብ ሚኒስትሪ ሕርሻ ኢና ንረክብ ኣነስ ክንደይ ደሞ ክዝርዝሮ እየ ብመንገዲ ዘን ማሕበረይ ዝበልኩካ ዝተፈላለዩ ዳይረክት ካብኦም ኣይኹን እምበር ኣብ ትሕቲ ፅላል ሚኒስትሪ ሕርሻ ስለዝኾና ዝተፈላለዩ ስልጠናታት ኢና ወሲድና ኣዝዩ ብዙሕ

0: ልዕሊ 10 ሓሙሽተ ብል ኮኻ ኣብ ውሽጢን ኣወፀአን።
1: እዚ ከምዚ ኢሉ ከሎ ኣብ እዋን ናፅነት ብዘይካተን ኣብ ገጠራት ብልምዲ ዝተሓዛ ዝነበራ ደርሆ ገደና ምርባሕ ደርሆን ምፍራይ እንቃቅሖን ከም ዋኒን ዝሕዙ ሰብ ኣዝዩ ውሑድ ምንባሩ ይዝከር። መንግስቲ ካፈላማ ናፅነት ምሩፃት ዓሌታት ኣዴታት ጨቃዊት ካብ ደገ እናምፀአ ኣቑኺኹ ንተጠቀምቲ ክዕድል ምስ ጀመረ እዚ ሕርሻዊ ዋኒን ብዘገምታ እናዓበየ ምምፁ ይፍለጥ። በዚ መሰረት ዛጊት ኣብዘን ዝሓለፋ 35 ዓመታት ኣስታት 113,000 ኣዴታት ደርሆ ክእቱ እንከሎ ልዕሊ 8 ሚልዮን ሓደ ወርሒ ዝዕድሚአን ጨቃዊት ድማ ናብ ተጠቀምቲ ተዘርጊሐን።
2: ማዕረ ማዕሪኡ ከዓ ከምዚ ጌርካ ጥራይ ብምዕዳል ጥራይ ክካየድ ስለ ዘይክእል ነታ ብውሱን ዓቐን ትሰርሕ ዝነበረት ትካል መዕኮኺ ጨቃዊትና ኣብ ቪላጆ ተደኪና ዝነበረት ኣብ ቃሓውታ ብዓብ ከም ትድኮን ዓቕማ ኣክንዲ ካብ ሓደ ካብ 2,000 ናብ 12,000 ኣዴታት ደርሆ ከም ትሕዝተ ጌራ ተሃኒፃ ማለት እዩ። እዚ ጌርካ እውን ኣካለ ስለ ዘይኮነ ሓደ ወርሒ ዑኺኸን ጨቃዊት ነቲ ብቀረበአን ዘሎ ህዝቢ ክዕድላ ዝኽእላ መደበራት መዕኮኺ ጨቃዊት እውን ክሰርሕ ስለ ዘለካ ክድኩን ስለ ዘለካ ኣብ ነፍሲ ወከፍ ዞባ ኣብ 6ዱሽተን ዞባታት 6ዱሽተን ልዕሊኡን መዕኮኺ ጨቃዊት ሓደ ወርሒ ዑኺኸን ጨቃዊት ንሕብረተሰብና ዝዕድላ 6ዱሽተ ልዕሊኡን መዕኮኺ ጨቃዊት ክንሃንፅ ክኢልና ማለት እዩ።
3: ሚኒስትሬሽን ሕርሻ ብጣዕሚ ይቀኒየልና ኢና ንብሎ እዚ ብምቕራቡ ወይ እውን እዚ ብትሑት ዋጋ ሂቦ ንዓና ከብለና ሚኒስትሪ ሕርሻ ብመድሃኒትን ክትወስድ እዮም ኢሎምና ወይ ደርሆ ብልተ ኮይነሲ ኣላይትካያ ደርሆ ብክነከ እንተሒዝካያ ንዓኻ ብዙሕ ጥቕምን ብዙሕ ረባህን ኣለዎ። መጀመርታ ንውላድካ ዳሕራይ ካልኣይ ብዝኾነ ትረብሓላ ማለት እዩ መርቤትካ ማለት እዩ ደሮ ማለት እዩ ንሰበይቲ ባንካ ማለት እዩ።
4: እተን ናይ ሃገርና ከዓኒ ካብተን ናይ መንግስቲ እንቋቑሖ እናገበርኩ የፋርየን ነይረ ኣነ ብናተይ ክርእየን ከለኩ ዳርጋ በአን እየ ዝነብር ተንኳኻስ ከም ዝምግናን ከይመስለካ ብውሑድ ኣብ ሰው ምንሲ ኣብ ዓርቢስ 200 ወይ 150 ኣለኒ ናተን እንቋቑሖ ናይተን ደርሁ ሕጂ ስቤዛ ይሽፉን ኣለኹ ስቤዛይ እንተደሸፈንኩ ብዙሕ ነገር ለውጢ ዝገበርኩ ኣሎ በአን ማለት እዩ።

0: ብተመሳሳሊ ኣብ መፍረ ንህብ ብዙሕ ዝተርፍ ነገር እኳ እንተሎ ብተዛማዲ ደሓንገስጋስ ተመዝጊቡ ይርከብ። ጸብጻባት ክፍሊ ሕርሻዊ ኤክስቴንሽን ናይ ሚኒስትር ሕርሻ ከም ዘነጽሮ ኣብ 991 ኣስታት 19,000 ዕስለ ኣናሃብ ምንባሮም ከም ዝግምገም፣ እዚ ቁፅሪ ብዘገምታ ዕብት እናርኣየ ኣብዚ እዋን ናብ ልዕሊ 46,000 ዓብዪ ከም ዝርከብ ይፍለጥ። ባህላዊ ቆፎ ንህቢ ብዘመናውን ጋብላውን ቆፎታት እናተተክአ ይመጽእ ምህላው፣ ካብ ጠቕላላ ዘሎ ቁፅሪ ኣናሃብ ድማ እቲ 51 ሚእታዊት ብዘመናዊ ቆፎ፣ 41 ሚእታዊት ብባህላዊ ቆፎ፣ ዝተረፈ 8 ሚእታዊት ድማ ብጋብላዊ ቆፎ ተታሒዙ ከም ዘሎ ጸብጻባት የነፅሩ።
1: ኩሉ ሓረስታይና እቲ ዝርከቡ ኣብ ባህላዊ ቆፎ ኣተኪሩ ዝሰርሕ ስለ ዝነበረ ምስተን ዘእተናየን ውሑዳት ዘመናውያን ቆፎ ምስ ዘመናዊ ምርባሕ ንህቢ ክነላልዮ ክኢልና ማለት እዩ። 46,000 ቆፎታት ኣለና ማለት እዩ። እቲ 52 ሚእታዊት ናይ ዘመናዊ ቆፎ ክኾንልና ከሎ፣ ተን 8 ሚእታዊት ኣብ ጋብላዊ ቆፎ፣ ተን 4 ሚእታዊት ከዓ ኣብ ባህላዊ ቆፎ ኣለና። ሕጂ እቲ ዕላማና ካብ ባህላዊ ቆፎ ዘገም እንዳበልካ ናብ ጋብላውን ናብ ዘመናዊን ቆፎ ምስግጋር እዩ ማለት እዩ።
2: ጋብላዊ ቆፎ ኣለና ስለ ንህቢ ዝኣተዎ ክልተ ኣሎ ሰለስተ ከዓ ተዳልዩ ኣሎ ድልዎ ኣሎ። እዚ ንኣብነት ሕጂ ክገልፅ ኮይነ ኣብ ሓንቲ ጋብላዊ ቆፎ ኣብ ቅድሚ ሳልስቲ ተበርበረት ማለት እዩ 20 ኪሎ ኮይና ኣብ ሓንቲ ምብርባር ማለት እዩ 20 ኪሎ በቃ ፅሩይ መዓር ማለት ፃዕዳ መዓር ፅሩይ 20 ኪሎ መዓር ኣውፅያ ኣብ ሓንቲ ምብርባር ማለት እዩ።
3: ጋብላዊ ድራሰት ኣባውና ዎ ኣዘትል ዘረለ ውቱድ ይብለኮ ሰላስ ሸቀኢኮም እኖም ለክልኦት ውቱድ ዮም ለኮ ዋላ ኦሮት ሄኒ ውቱድ ቴሌኮን እንሻላ ኣት ዲቡ እግልል ቃፎታት ኣሎም ክልኦት እንሻላ እባል ፀበሩ ምንምና ምና ቃፈለይ ምና ዘመናዊ ወላዕለ ዝፀበር ምን እንሻላ ዳርጋ 40-35 ኪሎ ዝፀበር ምን እንሻላ ከምሰሎ ብቸ ተስፋ

0: ሃብቲ ብቕልን እንስሳን ዝተኻየዱ ሕርሻዊ ምርምራት ውን ኣብ ዝሓለፈ 35 ዓመታት ኣብ ምክዕባት እቶትን እቶታውነትን ደራኽተራ ከም ተፃወቱ ሰነዳት ሃገራዊ ትካል ሕርሻዊ ምርምር ይሕብሩ። ብመሰረት ጸብጻባት ናይቲ ትካል ምርምር ኣብ ዕቃቤ ጀነቲካዊ ጸጋታት ዛጌት ልዕሊ 6300 ቁምሶታት ዘርኢ ናይ ኣስታት 160 ዓይነታት ዘራእትን ኣግራብን ዓቂቡ ከም ዘሎ ይፍለጥ። ኣብ መዳይ ምምሕያሽ ዘራእቲ ድማ ካብ 997 ኣትሒዙ ኣብ ሓልሓለ ጋሕደላይ ሽዕብ ኣቑርደት ሻምብቆ ሓጋዝ ጎልጅ ኣኽለለት ኣዳቕይሕ ኣብ ዝርከባ 9 ናይ ምርምር ነቕጣታት 52 ዓይነታት ምሩፃት ኣካል ናይ ስርናይ ስገም ምሸላ ብልቱክ ዑፉን ሱፍ ከምኡውን ጥረታት ከም ዘማዕበሉ ይፍለጥ። ከም ውፅኢት ናይዚ ድማ እቶ ዘራእቲ ካብቲ ልሙድ ብልዕሊ ዕፅፊ ዘኻዕበቱ ምሩፃት ዘራእቲ ናብ ሓረስቶት ከም ተዘርግሑ ይፍለጥ።
1: ስርናይ ምሩፅ ዘርኢ ተዋሂብና ዘርእና እያ ዘርእና ውን እቶ ትረኺብና ኣለና ካብ ንእሽተይ ገዳኑ ናይ ዘን 2 ኪሎ ዝኾና 3 ኩንታል ዝኸውን ኣነረኺበ።
0: ብዘካቲ ኣብ ዘራእቲ እተገብረ ምርምራት ዛጊት 34 ዓይነታት ኣሕምልቲ ከምኡ ውን 36 ዓይነታት ፍረታት ኣማዕቢሎም ናብ ሓረስቶት ከም ተዓደሉ ውን ይፍለጥ። ፅሩይን ካብ ሕማም ነፃ ዝኾነን ዘርኢ ናብ ሓረስቶት ንምቕራብ ድማ ምሕያል ንጥፈታት ቲሹ ካልቸር ይቕፅል ኣሎ። ኣብ መዳይ ምርምር ባህርያዊ ፀጋታት ዛጊት ልዕሊ 16,000 ናይ ሓመድ ልዕሊ 500 ናይ ማይ ልዕሊ 750 ናይ ተኽሊ ልዕሊ 170 ድማ ናይ ድኽዒ ምርመራታት ኣብ ላቦራቶሪ ናይ ሃገራዊ ትካል ሕርሻዊ ምርምር ከም ተሰላሰሉ ጸብጻባት ሚኒስትሪ ሕርሻ የረጋግጹ። ብዘካዚ ኣብ መዳይ ምርምር ሃብቲ እንስሳ ዛጌት ኣብ ልዕሊ 268 ዓይነታት ቀጠልያ ምግቢ እንስሳ ምርምራት ክካየዱ ከለዉ ካብዚኣቶም እቶም ውፅኢታውያን ዝኾኑ ተባዚሖም ናብ ሓረስቶት ከም ተዓደሉ ተፈሊጡ። ሃገራዊ ትካል ሕርሻዊ ምርምር ኣብ ምምራፅ ፃሌታት ጥሪት ብርክት ዝበሉ ምርምራት ከም ዝካየድ ዝፍለጥ ኮይኑ ኣብዚ ዓመት ድማ ኣብ ምምዕባል ደርሁ ገደና ምርምር ጀሚሩ ምህላው ይፍለጥ።
2: ተራ ሚኒስትሪ ሕርሻ ናይ ብሓቂ እሶም ዓብዪ ተርኦ ምክንያቱ ክሳብ ሕጂ ዘንከፍቲ እዚአን ሓኪም ኮነ ዝሓልሓለ ኮነ ናይ ሕርሻ ድባርባ ኮነ ኩሎም እዚኦም ክሳብ ሕጂ ይቆፃፀርዎን ኣሎ እዘን ከፍቲ እዚአን ጥዕነአን እንታይ የድልየን ኩሉ እዚ ጥሪእዎን ኣሎ ክሳብ ኣርሓ ከይተረፈ ክሳብ ሕጂ ናይ ሚኒስትሪ ሕርሻ ናይ ሓልሓለ ካብኦም ኢና ንጥቀምኒ እዚአን ሕጂ ኣርቲፊሻል ተደልየን ድማ ኣብ ኣርቲፊሻል ፀዊዕና ድማ ስሞያ ኣለዉ ድማ ኣብዚኣ ይመፁና ከምኡ ጀርማ ኣዋሲቦምልና ድማ ይኸዱ። ስለዚ ሕጂ ናይ ብሓቂ ኣብ ተራእዩ ድሉ
0: ሚኒስትሪ ሕርሻ ኣብ ዝሓለፈ 35 ዓመታት ናፅነት ውሑስ ሕርሻዊ ፍርያት ኣብ ዕዳጋ ንክህሉ ሓያል ፃዕሪ ከም ዘካየደ ፀብጻባት ክፍሊ ኣገልግሎት ሕጋጋትን ቁፅፅርን የነፅሩ። ብመሰረት እዞም ፀብጻባት ድሕነትን ብቕዓትን ሕርሻዊ ፍርያት ኣብ መመስርሒ ትካላት ንምርግጋፅ ኣብ ፈለማ ዓመታት ናፅነት ነተን ካብ 7 ዘይበዝሓ ዝነበራ ዝተፈላለያ ደረጃታት ዝነበረን ትካላት ኣብዚ እዋን ነተን ዘይትስምስም ዘፍርያ 25 ንኣሽቱ ትካላት ወሲካ ቁፅረን ናብ ልዕሊ 75 ክቢሉ ይርከብ። ብተወሳኺ ናብ ሃገርና ዝኣትውን ዝወፅን ሕርሻዊ ፍርያታት ንምቁፅፃር በቲ ዝድለ ቐጥዕታትን ምስክር ጥዕናን ተሰንዮም ድማ ንክጓዓዓዙ ኣብ ምእተውን መውፅን ኣፍ ደጋታት ማለት ኣብ ኣህግራዊ ማዕርፎ ነፈርቲ ኣስመራ ወደባት ባፅዕን ዓሰብን ከምኡ ውን ኣብ ተሰነይ ዝርከባ ናይ ውሸባ ነቕጣታት ኣቕምታትን ንሓየለ ምምፁ ይፍለጥ። እዚ ከምዚ ኢሉ እንከሎ ደረጃ ብቕዓት ዘራእቲ ንምርግጋፅ ኣብ ዝሓለፈ 12 ዓመታት ብቕዓቱ ተረጋጊፁ ዝተባዝሐ ዝተፈላለየ ዓይነት ምሩፅ ዘርኢ ካብ 700 ኩንታል ኣብ ዓመት ናብ 6,000 ኩንታል ኣብ ዓመት ክቢ ምባል ልዕሊ 8 ዕፅፊ ዕብየት ከም ዘረአየ ተፈሊጡ። ብዘካዚ ካብ 2007 ክሳብ 2017 ኣብ ዝነበረ እዋን ኣብ መላእ ሃገር ብዝተኻየደ ሓያል ወፍሪ ናይ መወጋንን ምጉሓፍን መድሃኒት ፀረ ባልዕ ካብ ግዜ መግዛእቲ ኣትሒዞም ተዓቂሮም ፀንሑ ልዕሊ 360 ቶን መዓልቶም ዘሕለፉ መድሃኒታት ናብ ወፃኢ ሃገር ብምስታት ኣህግራዊ ደረጃ ብዘማለአ ኣገባባት ከም ዝውገኑ ተገይሩ። ገለ 160 ቶን ዝኸውን ድማ ተረኡ ሓሊ ምውጋን ይፅበ ምህላው ተፈሊጡ። ኣብ ርእሲ እዚ እተባላሸወን መዓልቱ ዘሕለፈን 46 ቶን ዝኸውን መድሃኒት እንስሳን ክታበትን ምስ ዝምልከቶም ኣካላት ብምትሕባር ደረጅኡ ብዝሓለወ ኣገባብ ኣብ ውሽጢ ሃገር ከም ዝውገንን

0: ከምዚ ጓሓፍን ተገይሩ። ካብ ቀረባ ዓመታት ጀሚሩ ድማ ልዕሊ 6500 መትሓዚታት ፀረባልዕ ብውሑስ ኣገባብ ንምውጋን ብቴክኖሎጂ ዝተሰነየ ናይ ምሕፃብን ምጭፍላቕን ስራሓት ከም ተኻየደሉ ተፈሊጡ።
1: ኣብ ዜሮ ፍልጠት ከለኹ ጨንፈር ሕግን ስርዓትን ሚኒስትር ሕርሻ እግሪ ንኽትክለኒ ብፍልጠት ይኹን ብቴክኒካዊ መዳይ እግሪ ክትክለኒ ድማ ብዙሕ ፅዒሩ እዩ። ኣነ ውን ብዙሕ ተማሂረ እዩ። ስወከፍ ርስሓት ብኣገባብ ኣብቲ ናይ ርስሓት ቦትኡ ንኽኣቱ ንዑ ዝበቅዕ ምስቲ ገዛ ዝኸይድ ትሕቲ ቅርፂ ናይ ረሳሕ ፈሳሲ ክህልዎ ክኽእል ኣለዎ። እዚ ድማ ከምዚ ዝረአኹሞ ናይ ባዕሉ ካናል ኣለዎ ርስሓቱ ብኡ ገይሩ እዩ ዝኸይድ። እዚ ክኸውን ከሎ ብትእዛዝ ሚኒስትሪ ሕርሻ ጨንፈር ሕጋጋትን ቁፅፅርን እዩ ዝትግበር።

ሃገራዊ ላቦራቶሪ ጥዕና እንስሳን ብቕሉን ሚኒስትሪ ሕርሻ ኣብ እዋን መግዛእቲ ኢጣልያ ብ1903 ተመስረተ ትካል እዩ። እዚ ላቦራቶሪ ክሳብ 1973 ኣብ ዝነበረ ዓመታት ብተዛማዲ ኣድማዒ ናይ ላቦራቶሪ ኣገልግሎታት ይህብ ነይሩ። ካብ 1974 ክሳብ ዕለተ ናጽነት ኣብ ዝነበሩ ዓመታት ግና ዝዓበየ ክፋል ትሕቲ ቅርጹን መሳርሒታቱን ዓንዩ ብድሩት ዓቕሚ ኣዝዩ ወሱን ስራሓት ላቦራቶሪ የካይድ ምንባሩ ይፍለጥ። ሃገራዊ ላቦራቶሪ ጥዕና እንስሳን ብቕሉን ሚኒስትሪ ሕርሻ ድሕሪ ናጽነት ኣብ ዝነበሩ 35 ዓመታት ኣብ መዳይ ምርመራ ቁምሶታት ምስራሕ ክታበት እንስሳ ከምኡ ውን ምሕያል ትሕቲ ቅርጺ ላቦራቶሪታት ኣዝዩ ዕውት ንጥፈታት ከም ዘሰላሰለ ጸብጻባት ናይቲ ትካል የነጽሩ። ቅድሚ ናጽነት ኣብ ዝነበሩ ዓመታት እዚ ላቦራቶሪ ኣብ ውሱን ክፍልታት ተደሪቱ ኣብ ምንጻር ውሱን ሕማማት እንስሳት ጥራይ ዘተኮረ ዓመታዊ ካብ 600 ዘይበዝሕ ቁምሶታት ይምርምር ከም ዝነበረ፣ ኣብዚ እዋን ግና ዓመታዊ ክሳብ 16,000 ዝኾኑ ቁምሶታት ይምርመሩ ምህላዎም፣ ናይ ምትግባር ኣቕሙ ግና ኣብ ውሽጢ ሓደ ወርሒ ልዕሊ 12,000 ቁምሶታት በፂሑ ምህላው ተፈሊጡ። ኣብዚ እዋን እቶም ቀንዲ ሕማማት ናይዚ ላቦራቶሪ ኣብ ምንጻር ሕማማት እንስሳ፣ ምንጻር ሕማማትን ባልዓትን ብቕሊ፣ መርመራ ብቕዓትን ድሕነትን መግቢ እንስሳን ሰብን፣ ምፍራይ ክታበት እንስሳ፣ ምምስራትን ምሕያልን ዞባዊ ላቦራቶሪ ጥዕና እንስሳን ብቕሉን ምዃኑ ይፍለጥ። ሃገራዊ ላቦራቶሪ ጥዕና እንስሳን ብቕሉን ካብ 2023 ጀሚሩ ጸረ ሕማም ኒውካስትል፣ ጸረ ሕማም ጉንበሮ፣ ጸረ ጉልሓይ መሰል ሕማም ጠለበጊዕ ብድምር ልዕሊ 3 ሚልዮን ዶዝ ክታበት ከፍሪ ምኽኣሉ በጺሕዎኑ ዘሎ ደረጃ ዘረጋግጽ እዩ። ብዘካዚ ኣብ ውሽጣዊ ዓቕሙ ተመርኪሱ ግቡእ መስርሕን መለክዕታትን ተኸቲሉ ንኽታበት ጸረ ሕማም ጉንበሮን ሕማም ሳምቡቕ ደርሆን ዝኸውን ዘርኢ ክታበት ከፍሪ እውን ክኢሉ እዩ። ኣብዚ እዋን ድማ ንሕማም ጎሮሮ ደርሆ ዝኸውን ዘርኢ ክታበት ኣብ ምድላው ከም ዝርከብ ተፈሊጡ። ካልኦት ቀዳምነት ዝውሃቦም ክታበት ንኸፍሪ እውን ኣብ ቀጻሊ ፈተነታት ይርከብ።

መንግስቲ ኤርትራ ኣብ ዝሓለፈ 35 ዓመታት ናጽነት ኣብ ምክልኻል ኣንበጣ ዝተኸተሎ ኣብ ቅድሚ ምክልኻል ዘድሃበ እስትራቴጂ ዕውት ምንባሩ ይፍለጥ። ቀንዲ እስትራቴጂ መንግስቲ ኤርትራ ኣንበጣ ኣብ ዘራብሓሉ ቦታታት ብምኻድ ገና ቅድሚ ምንፋሩ ምጅማር ኣብ ትሕቲ ቁፅፅር ምውዓል ምዃኑ ይፍለጥ። ብመሰረት ፀብፃባት ሚኒስትሪ ሕርሻ ጻዕቕን ዝርጋሕ ለበዳ ኣንበጣ ዋላ እኳ በብዓመቱ ዝፈላለ እንተኾነ ዳርጋ ዓመታዊ ዘጋጥም ተርእዮ ምዃኑ ይፍለጥ። ኣብ ዓመታት 1995፣ 2006፣ 2007፣ 2013፣ 2014፣ 2019 ከምኡ ውን 2020 እቲ ዝለዓለ ክስተት ለበዳ ኣንበጣ ከም ዘጋጠመ ኣብዘን እተጠቕሰ ዓመታት ድማ ኣብ ነፍሲ ወከፈን ብገምጋም ካብ 51,000 ክሳብ 101,000 ሄክታር ኣብ ዝተዘርግሐ ስፍሓት መሬት ኣዝዮም ዓበይቲ ወራራት ኣንበጣ ምድረ በዳ ኣጓኒፎም ከም ዝነበሩን ዕውት ቁፅፅራዊ ስራሕ ድማ ከም ተኻየደሎምን ይፍለጥ። ብኣጠቓላሊ ድማ ኣብዘን ዝሓለፈ 35 ዓመታት ናጽነት ኣብ ልዕሊ 600,000 ሄክታር ዝስፍሓቱ መሬት ለበዳ ኣንበጣ ምድረ በዳ ከም ዘጋጠመ

0: ሳላ ሓያል ጻዕርን ስጡም ውህደትን ሰብ ሞያ ሓርሻ መምሕዳራት ህዝቢ ኣባላት ሓይልታት ምክልኻልን ከምኡ ውን ምትሕባር መሻርክቲ ኣካላት ብነፀግቲ መካይን ከምኡ ውን ብጉልበት ሰብ ብሞተራይዝን ማንዋልን መድሃኒት ብምንጻግ ዝጥቀስ ጉድኣት ኬስ ዓበ ኣብ ትሕቲ ቁፅፅር ከም ዝውዕለ ጸብጻባት ሚኒስትሪ ሕርሻ የረጋግጹ። ብዘካዚ እቲ ካብ 2019 ኣትሒዙ ብውሑድ ቁፅሪ ክረአ ጀመረ ኣንበጣ ገረብ ሓደገኛ እናኾነ ከም ዝመጸ ይፍለጥ። በዚ መሰረት ካብ 2023 ክሳብ ቀዳማይ ርብዒ ዓመት 2025 ኣብ ዞባ ጋሽ ባርካን ገለ ክፋላት ዞባታት ኣንሰባን ደቡብን ብጠቕላላ ኣብ ልዕሊ 45,000 ሄክታር ተኸሲቱ ምንባሩ እንተኾነ ብልዑል ተሳትፎ ህዝብን መንግስትን ኣብ ትሕቲ ቁፅፅር ከም ዝወዓለ ይፍለጥ። እዚ ከምዚ ኢሉ እንከሎ ገለ ክፋል ሃገርና ብፍላይ ድማ ዞባ ጋሽ ባርካ ካብ ሃገረ ሱዳን ሳጊመን ብዝመፅእ ኣዕዋፍ ኮይላ ኮይላ ተጠቃዕ እዩ። ኣብዝሓለፈ ዓመታት ናፅነት ብጠቕላላ ኣብ ልዕሊ 5,000 ሄክታር ስፍሓት መራብሒ ቦታታት ናይ ዘና ኣዕዋፍ ብነፋሪት ነፀግቲ መካይንን ብጉልበትን ፀረባልዕ ብምንጻግ ዕውት ቁፅፅር ከም ዝተኻየደ እውን ይፍለጥ። ንንጥፈታትን ቁፅፅር ሳገምቲ ባልዓትን ብሓፈሻ ንኣንበጣ ምድረ በዳ ድማ ብፍላይ ብልዑል ትኩረት ንምክትታል ዝሕግዝ ሓውሲ ዘመናዊ ማእከል ኣብ ጋድም ሓሊብ ዞባ ሰሜናዊ ቀይ ባሕሪ ንዞባ ፍዓበት ምምስራቱ እውን ካብ ዓበይቲ ዓወታት ናይ ዝሓለፈ 35 ዓመታት ናፅነት ኮይኑ ተመዝጊቡ ኣሎ።
1: ልክ እዩ። ኣብ ጋዲም ሓሊብ ሓደ ማእኸላይ ዝኾነ መዋፈሪ ማዓስከር ተሃኒፁ ኣሎ ማለት እዩ። እዚ ከዓ ኣብቲ ዝነበረና ወፍሪ ዓብ ድርኪት ክህለዎ እዩ። ምክንያቱ ከም ዝበልኩ ከዓ ኣባላትና ኣብ ትሕቲ ፅላልን ገረብን ከምኡውን ኣብ ቴናታት እዩ ዘብል ነይሩ። ኣብ ከቢድ ወፍሪ ዝፀንሐ ኣባል ክምዕረፍ የብሉን፣ ማይ መሕፀቢ እውን የብልካን። ናይቶም ኣባላትና ከዓ ምስ ስሚ እዮም ሰሩ። መሰንበጣ ክትቆትረሉ ስሚ እዩ ክትሕፀብ ትደሊ ክዳንካ ሓፅብ ዘሎ ብዙሕ ነገራት ፀገማት ኣሎ። ካልኣይ ነገር ድማ መበገሲ ዝኸውን መካይን ካብኡ ክኾና ክኽእል ኣለዎን። ወርክሾባዊ ክህልወካ ኣለዎ። መፀይታትካ መፅለሊ ክረክብ ኣለዎ። መድሃኒት ካብኡ ክቅረብ ኣለዎ። ስለዚ እዚ ማእኸላይ መወፍሪ ቦታ ስለዝኾነ መድሃኒትና ብቀረባ ኣብኡ እንድሕር ቀሪብናዮ ብቀረባ ናብቲ ካልኦት ነባት ዝርግሖ ንክእል ኢና። መካይንና ከምኡ ኣባላትና እውን ብቀረባ ኣብኡ ክዝርግሑ ይኽእሉ እዮም። ስለዚ እቲ ካልኦት ንቁጣታት ብቴንዳን ካልእ ኣብ ፅላል ምጥቃስ እውን ገና ኣይተርፍን እዩ። ግን እዚ ዓብዪ ድርሒት ክህልዎ እዩ ማለት ብቀረባ ካብ ኣስመራ ካብ ንብገስ ብቀረባ ኣብቲ ቦታ እንዳሓደርካ እንዳደቀስካ ነተን ካልኦት ንምክትታል ኣዝዩ ድርኺት ክህልዎ እዩ። ኩሉ ዘድልየና ነገራት ወይ ኣብቲ ቦታ ወላ ወርክሾፕና ኹን መፀገኒና ኹን ወላ መሕፀቢ መካይን ኹን ብምሉኡ ኣብቲ ቦታ ስለ ዘሎ ነዚ ዝመፅእ ወፍሪ ኣዝዩ ድርኺት ክፈጥረሉ እዩ ማለት እዩ። ስለዚ ካብዚ ተበጊስና ከዓ እቲ ስራሕና እንዳወርፀፅናዮ እቲ ቻለንጅና ከዓ እቲ ብድሆታት ከቢድ ብድሆታት ከዓ እንዳቀለልናዮ ክንከይድ ኢና።
2: እዚ ቦታ ከም ማእከል ምክልኻል ኣንበጣ ዝተመርፀሉ ኩነታት ብመፅናዕቲ ለምንታይ ተተባሂሉ ብኣጠቃላለ ክንሪኦ ከለና ምብራቃዊ ጎላጎል ናይ ሃገርና ዳርጋ ኩሉ መፅፈይን መራብሕን ኣንበጣ ምድረ በዳ ኢና ንብሉ። ካብኡ ናብኡ ግን እቲ ዝፀዓቐ መፅፈይን መራብሕን ኣንበጣ ምድረ በዳ ኣብ ምብራቃዊ ጎላጎላ በዩ እንተተባሂሉ ንባዕሉ ጎላጎል ናይ ኣፍዓበት ናይ ሸዕብ ናይ ቆረራ ኩንኦ እንተኸይዳ ኣሎ እቲ ዝፀዓቐ ኣንበጣ ዝርከበሉ ከባቢ ንሱ እዩ። ስለዚ ኣብቲ ዝፀዓቐ ዝርግሐ ዘለዎን ብፀዓቕ ዝርከበሉ ቦታን ማእከል ስለ ዝኾነት ጋዲም ሓሊብ ንዝኾነ ይኹን ኩለላ ኹን ንወፍሪ ኣንበጣ ኹን ብድሰለጠ ብኣድ መዓነት ተሰርሓሉ ቦታ ተፀኒዑ ኣብ ጋዲም ሓሊብ ሓደ ቀዋም ማእከል መከታተል ኣንበጣ ንክህሉ ብመፅናዕቲ ዝተገብረን ዝተወሰነን እዩ ማለት እዩ። ኣብቲ ካል ቦታ የለን ማለት ኣይኮነን። ካብ ሸዕብ ፈሮ ገፅካ ትኸይድ ክሳብ ዓሰቡን ገላዓለ ዘሎ ጥዕ ዘሎ ኩሉን ኣንበጣ ምድረ በዳ ዝፀፍየሉ ከባቢታት ምዃኑ ንፍለጥ እዩ።

ግን ተዛማዲ እዩ ፍፃዕ ከምዚ ኣቀዲምና ዝበልናዮ ግን ካብ ከባቢ ሽዕብ ንሰሜን ዘሎ ከባቢታት ብፃዕቐ ኣንበጣ ምድሪ በዳ ዝርከበሉ ከባቢ ስለዝኮነ ጋዲም ሓሊብካ ኣብ ማእከል ስለዘላ ንኩሉ ኩሉ ንመከታተልን ንመዋፈርን ንኮለላታት ኹን ንወፍርን በጣ ኹን ብኣድማዕነት ክንሰርሐሉ ንኽእል ብቀረባ ናይ ቦታ እዩ ተፀኒዑ መፅናዕቲ

0: ዓብ ህንፃ ኣብኦም መከታተሊ ኣብ ህንፃ ሰራሕናሉ ምክንያት ሓደ ካብኡ እዙ እዩ።
1: ከምዚ ክሳብ ሕጂ ክንከታተሎ ዝፀናሕና ኣብ ተፈላለየ መዳያት ሕርሻ ርኡይ ገስጋስ ተመዝጊቡ እዩ። እንተኾነ መትከልና ውሕስን ማእዛውን መግቢ ንኩሉ ኣብ ኩሉ ንምብፃሕ ስለ ዝኾነ በዚ ዛጊድ እተመዝገበ ገስጋስ ከይተዛነና ብልዑል ናህሪ ክንቅፅል ከም ዝግባእ ርዱእ እዩ።
2: ዝኸበርኩም ተኸታተልቲ መደብና፣ ብኣጋጣሚ መበል 35 ዓመታት ናፅነትና ኣብ ክልተ ክፋላት መቒልና ዘቕርብናልኩም ትሕዝቶ ኣብዛዚምና ኣለና። ድሕሪ ክልተ ሰሙን ብሓድሽ ትሕዝቶ ኢኸውም ርኻብና። ክሳብ ሽዑ ግን ሰላም ቅነ። ፅንዓትና ውሕስና፣ ውሕስን ማእዛዊ መግቢ ንኩሉ ኣብ ኩሉ።

ንጨኸ መነ ፅናዓልና መነ ኣሎ መንገዲ ክመርሕ ዝኽእል ወራ ሓደ ሻሕርያ ዝበሃል ሰብ ነርና እንጂ ነገሩኒ ኑር ኣሎ ክሰሎ ክሰሎ ንፈልጦም ኢንክሎም ደቂ ባዳን ፅቡቕ ካልኣይ ከ ካልኣይ ኣባይ ነገር ኣላይ ምንታይ ሓሙሽተ ኣግማል ከንዕድግ ኣለና ካብታ ከባቢ ፅዕኸ ኢና ንዕድገን ናይ ባዳ ኣለዋና ብኣኽላ

0: ኣልዋና ግን ክነፅንዕ ንድሕር ኮይና እዚአን ክንቢያና እዮም ድሓር ነዚአን ዓዲግና ሰብ ጌርና ኢና ክንዕድበን ንአን ዓዲግና በዓልና ክንከይድ ኢና። ነቲ ከባቢ ዝመስል ፀዓዒንካ ክትከይድ ኢኻ መንገዲ ዝረአየና ሰብ እቲ ቋንቋ ዓፋር ከምኦም ኢና ንዛርብ ዓፋር ግን ነታ ገመል ጥራሒዱ እዩ ኣበይ ዓዲ መፅኢካ
1: ዕላማ ወፍሪ ውግእ ደንከል ሓፈሻዊ ዕላማ ወፍሪ ውግእ ደንከል ከም ኩሎም እቶም ካልኦት ውግኣት ህዝብን መሬትን ኤርትራ በብቕሩብ ሓራ ንምውፃእ ኮይኑ ብተወሳኺ ስርዓት ደርግ ብስም ናይ ዓሰብ ራስ ገዝ ንደንካልያ ንምንፃል ፍሒስዎ ዝነበረ ተንኮላት ንምብርዓን ነቶም ከም መሳርሒ ዕላሙ ክገብሮም ኣዕጢቕዎም ዝነበረ ዜጋታት ኣብ ጎኒ ሰውርኦም ከም ዝሰለፉ ንምግባር ነቲ ብኢህወደግን ብምትሕብባር ህዝባዊ ግንባርን ኣብ ውሽጢ ኢትዮጵያ ኣብ ጎጃም ጎንደር ወለጋን ወሎን ዝካየድ ዝነበረ መጠነ ሰፊሕ መጥቃዕቲ ንምድጋፍ ነቲ ፀቕጢ ብምሕያል ጸላይ ኣብ ከባቢ ኣስመራ ደራሪቦ ካብ ዝነበረ ናይ ካልኣይ ኣብያታት ሰራዊት ዓቕሙታቱ ከም ዝጐድልን ኣተሓሳስብኡ ከም ዝከፋፈልን ንምግባር ዝዓለመ እዩ ነይሩ። ስርዓት ሃይለ ስላሰን ደርግን ናይ ምስፍሕፋሕ ዕላማኦም ንምርግጋጽ እንተተኻኢሉ ንምልእቲ ኤርትራ ብሓይሊ ጐቢጥካ ምግዛእ እንተዘይተኻኢሉ ድማ ኣፍ ደገ ባሕርን ካልእ ጸጋታትን ንምግባት ንኣውራጃ ደንከል ካብ ኤርትራ ቈሪጽካ ንምሓዝ ዘይምህዝዎ ተንኰላት ኣይነበረን። ካብ ናይ ምስፍሕፋሕ ፖሊሲኦም ብምብጋስ ብጉልባብ ህዝቢ ዓፈር ነቲ ኣብ ኤርትራን ኢትዮጵያን ዝቕመጥ ህዝቢ ዓፈር ኣብ ጐኖም ንኸሰልፉ ፈለማ ስርዓት ሃይለ ስላሴ ናይ ምምሕዳር ስሉጥነት ኣመኽንዩ ዓሰብ ምስ ወሎ ክትፅምበር ኣሚሙ ድሒሩ ዝሰዓበ ስርዓት ደርግ ድማ መጀመርታ ብተመሳሳሊ ምኽኒት ንዓሰብ ጥራይ ፍሉይ ምምሕዳር ክምስርቱላ ከለዉ ጸኒሖም ድማ ንምልእቲ ደንካልያ ካብ ኤርትራ ቆሪፆም ኣብ ትግራይን ወሎን ምስ ዝርከቡ ዓፋር ጸንቢሮም ርእሰ ምምሕዳር ዓሰብ ዝብል መስሪቶም ምንባሮም ምዝካር የድሊ።
2: እጂ እቲ ዕላማታት ናይ ስርሒት ዓሰብ እንታይ ነይሩ ዝብል ሕቶ ሓደ ነቲ ኣብ ማእከል ኤርትራ ዝነበረ ማእከል ስሕበት ናይ ህዋሰ ወይ ድማ ናይ ጸላይ ኣብ ኩሉ ከም ዝከፋፈል ንምግባርን እቲ ሓይሊ ጸላይ ኣብ ማእከል ኤርትራ ዝነበረ ከዓ ከም ዝፋኮስ ንምግባርን ሓደ ካብቲ ዕላማ እዩ። ካልእ ስርዓት ደርጊ ብስም ራስ ገዝ ንደንካልያ ክንፅላ ብዙሕ ፃዕርታት የካይ ስለ ዝነበረ ነዚ ንደንካልያ ንምቁፃር እውን ሓደ ካብቲ ዕላማና እዩ ነይሩ ማለት እዩ። ብጀካዚ ነቲ ህወደግ ብምትሕባር ናይ ገላ ኣህታና ውሽጢ ኢትዮጵያ እቲ ዝነበረ እውን ዝያዳ ፀላ ፀቕጢ ፈጢርካ ንኦም እውን ክፈኸሰሎም ከም ዘለዎ ምግባር እውን ሓደ ካብቲ ዕላማ ምንባሩ ክጥቀስ ይኽእል እዩ። ብፍላይ ፍላይ ካ ነቶም ኣብ ትሕቲ ፀላኢ ዓጢቖም ዝነበሉ መንእሰያት ዓፋር እውን ዕጥቆም ኣውሪዶም ኣብ ጎብኑ ሰብሮኦም ከም ዝስለፉ ምግባር እውን ሓደ ካብቲ ዕላማ እዩ ማለት እዩ።
1: መፅናዕቲ ዝምልከት ዋላ እኳ ኮለላን ስለያን ብምክያድ ሓበሬታታት ንምእካብ ይፍተን እንተነበረ ጸላኢ ኣብ ደንከል ዓብ ሰረ ስለ ዝነበሮ ብስም ራስ ገዝ እውን ነቲ ህዝቢ ብሰፊሑ ኣዕጢቕዎ ስለ ዝነበረ ብዛዕባ ኣሰላልፋ ጸላኢ ንምፍላጥ ከቢድን ኣጸጋምን ነይሩ። ስለዚ ኣብ ጢዖ ብዛዕባ ዝነበረ ዓቕሚ ጸላኢ ገለ ሓበሬታታት እኳ እንተነበረ እቲ ቦታ ርሑቕ ካብ ከባቢ ዓኬሎ ጀሚርካ ናይ ጸላኢ ዕጡቓት ስለ ዝነበሩ ቀሪብካ ክጽናዕ ኣይተኻለን። እዋናዊ ኩነታት ጸላኢ ኣቀማምጡ ናይ መከላኸሊ መስመራት ዕምቆቱን ኣቀማምጣ ዓቕሚ ሰቡን ኣፅዋሩን እንታይ ይመስል ብደቂቕ ዝፈልጥ ኣይነበረን።
3: እቲ ናሕና ምንቅስቃስ ናይ ህዝባዊ ግማር ክሳዕ መርሳ ፋጥማ እዩ ነይሩ። ክሳዕ መርሳ ፋጥማ ስለያታት ዝንቀሳቅሱ ወዮም ገለ ቲ ከባቢ ዘሎ የውሓዱ ብዛሕ ወይና ሓበሬታት ኣለዎ ካብኡ ንኤው ግን ዋላ ሓንቲ ቤኒት መገዲ እንታይ ኣለዎት መገዲ ፅላዕበይ ክፀንሓልና እዩ ግን ንፈልጦ ኣይነበረን።
4: ኣብቲ እዋን ሕጂ እቲ ቀንዲ ፀገም ዝነበረ እንታይ እዩ ጢዖ በፂሕዎ ዝፈልጥ ተጋዳላይ ኣይነበረን። ካባና ብውሕዱ 145 ኪሎ ሜትር ይሽዑ ከይተፅርግኾ ኣሎ ንሕና ንበፅሖ ዝነበርና ክሳብ በዓል ኣብንል እንደዳይ ከባቢ ዝመሓለጎ ኣፍነቦ ገለ ዝበሃል ወይ ከዓ በዓል ድሒታ ገለ ዝበሃል ኣሎ ካብ ባዳ ብዙሕ ርሕቀት ዘይብሉ ኮይኑ ግን ዝኸይዳ ነበረ እንዳሓርቲ ቦታ ከዓ ምድረ በዳ እዩ ፅንኩር እዩ ፀላኢው ናብኡ ገፂ መፅ ስሕት ኢሉ በዚ ኣፍነቦ ከባቢ ኣሉሉ ከምዚ ናይ ስላይ ኣሃዱ ድዮም ወይ መሳርዕ ገለመለ ድሕሪ ነዊሕ ይቀላቀሉ ነይሩ እምበር ፀላኢ ናብ ገፁ ኣይሓስብ ነይሩ። ሕጂ እቲ ዝዓበየ ብድሆግ እንታይ ነይሩ ንጢዖ መን እዩ ዝመርሖ ነ ሰራዊት እዚ እዚ

0: ኣወደይ ኣብ መጨረሻ ዋላት ህዝቢ ኣብቲ ከባቢ ገላዓለ ዘሎ ብዙሕ ኣይፈልጠን እዩ ብባሕሪ እዮም ንጥኦም ዝኸዱ ዝገይሱ
1: ኣብ 983 ወርሒ ሓደ ናይ መጀመርያ ናይ ስለያ ድሕሪ ናይ ምድምሳስ ዝተሓየ ስለያ ደንከልያ ዝተመደብና ክልተ ሰባት ኢና ነርና ኣነን ዓሊ ሓሞዳ ዓላውስን እዞም ሰባት እዚኦም ክልቴና ከም ስትራተጂ ስለያ ኣባላት ህልኡኾና ስትራተጂዊ ስለያ ስለ ዝኾነ ካብ ባፅዕ ጀሚርካ ክሳብ ዓሰብ ምክትታል እዩ ደሴታት ዳህላክ ደንከልያ ከዓ ካብ ኢንገል ጀሚርካ ክሳብ ዓሰብ ዘሎ ብመሬት ምክንያቱ እቲ ሽዑ ፀላኢ ካብ ጢዖ ጀሚሩ ጢዖን ከባቢኣን ዕዲ ኣፋምቦ ዋደ በይሉል ዓሰብ እዩ ተዘርጊሕ ነይሩ ከከም ኩነታቱ ከዓ ካብ ከባቢ ጢዖ እናወፈረ እውን ንከባቢ ባዳ ውዕማ እንቀሳቀሰሉ ዝነበረ ኩነታት እዩ ስለዚ እዚ ተልእኮ እዚ ሒዝና እናኸድና ከለና ንዕኡ ኹን ነተግብር እንተኮይንና ናይ ግድን ቋንቋ ክድልየና እዩ ኣነሲ ንህዝቢ ዓፋር ሽዑየ መጀመርያ ርእዮም ጋላት ገፆም ትረፍ ቋንቋ ኣልሓሞዳ ከዓ ዋላ ዓፋር ይኹን እምበር ዕባይ ባፅዕ ስለ ዝኾነ ቋንቋ ናይ ኣዲኡ ኣፍልጦ ይነበሮ ብዝኾነ ግን ብምትርጓም እውን ክኸውን ስለ ዘይክእል እቲ ስራሕ ስለያ ብተርጓማይ እውን ክኸውን ስለ ዘይክእል ናይ ግድን ቋንቋ ክትመልኽ ኣለካ ቀንዲ መሳርሒ ናይ ስለያካ እዩ ስለዝኾነ ኣብ ሓደ ዓመት ኣብ ውሽጢ ሓደ ዓመት ቋንቋ ዓፈርን ዓረብን ክረሃዳኣሉ ዝኽእል ደረጃ በፂሐ ማለት እዩ ስለዚ ከምኡ ነብስና ክኢልና ክልቴና ንስውነት ዝነበሮ ሃጓፋታ ማዕቢሉ ክልቴና ብዘይዝኾነ ይኹን ተርጓሚ ክንሰርሕ ክኢልና ማለት እዩ ሓደ ዓመት ምስ ገበርና ሓንቲ መስርዕ ተወሲኻትና ሓደ መስርዕ ሙሉእ ኮይና ስለዚ እዚ መስርዕ እዚ ገሊኡ ብመሬት ገሊኡ ብባሕርና ተንቀሳቀሰ ሓበሬታ ኣብ ምእካብን ምውዳብን በቲ ተልእኮ መሰረት ክሰርሕ ፀኒሑ ማለት እዩ ስለዚ ደሴታት ዳህላ ከዓ ሳላ ህዝብና ብፍላይ ከዓ ተሓባበርትና ብዝቡና ጀላቡ ውሽጢ ዳህላክ ደሴታት እናኣተና ሓበሬታ ምእካብን ፀላኢ ኩነታት ንፃሊ እዋናዊ ሓበሬታ ምምፃእን ንሰርሕ ነርና ስለዚ ኣብቲ ናይ መሬት እውን እንተኾነ 500 ኪሎ ሜትር ርሕቐት ዘለዎ መሬት ስለ ዝኾነ ካብ ኢንገል ክሳብ ዓሰብ ንዕኡ በቲ መስርዕ በታ ዘላትና መስርዕ በቲ ዘለና ዓቕሚ ክንከታተሎ ስለ ዘይንኽእል ኣብቲ ክንበፅሖ ንኽእል ቦታ ክሳብ በዓል ጢዖ በዓል ውዕማ ኣብኡ ተወሲና ኢና ነርና ነቲ ክንርክበሉ ዘይንኽእል በዓል ዕዲ በራዓሰሉ ስጋብ ከባቢ ዓሰብ ከዓኒ ስልኳ እናገበርና ብጉጅለ ጃላቡ ገይርና ኣውራ ኣፍልጦ ዝነበሮ ዓብዛ ዓሉ በድረ ዝበሃል ኣፍልጦ ናይቲ ከባቢ ናይ ደቡብ ደንከል ኣፍልጦ ዝነበሮ ስለዝነበረና ጃልብኡ ጌርና ድዩ ብናይ ካልእ ሓፋሽ ጌርና ድዩ ንሱ ብዝገበሮ ብዙሕ መፅናዕትታት ናይቲ ርሑቕ ክነርክቦ ዘይከኣልና ቦታ ሓበሬታ ኣብ ምምፃእን ናይ ፀላኢ ኩነታት ኣብ ምክታልን ሰባት ኣብ ምውዳብን ልዑል ተራ ተፃዊቱ እዩ ኣብቲ ናይ ዳህላክ እውን እንተኾነ ተሓባበርቲ ነይሮም ና ጃላቡ ዘለዎም ስጋብ ሕጂ ዘለዉ ብሂወት መሓመድ ኣስሓብ እብራሂም ዝበሃል ናይ ብሓቂ ዓብ ሰራት ተፃወተ ብጃልብኡ ብነብሱ ንደሴታት ዳህላክ ከም ፃዕዳ ኢሉ ዝፈልጦ ስለዝነበረ ደሴታት ዳህላክ ባዕሉ ዝገብሮን ንዓና ሒዙና ብምኻልን ዓብ ሰራት ዝፃወት ዝነበረ እዩ ተረፍ መረፍ ሓይሊ ባሕሪ ኢትዮጵያ ሃዲሞም ኣብ ማዓስከር ዳህላክ ኣብቲ ሶቪየት ዝነበሮ ማዓስከር ተፀንቢሮም ኣብኡ ተወሲኾም ስለዝነበሩ ስለዚ ብዚ እዋን እዚ ህዝባዊ ግንባር ክድምሰስ ኣለዎ ዝብል መደብ ምስ ውፀ ብፃይ ኮሎኔል ኣስመላሽ ገብረ መስቀል ወዲ ሓፍቲ ምስ ሕጂ ሚኒስተር ተወልደ ቐላቲ ብምትሕብባር ካብ እንዳስለያን ካብ ሓይሊ ባሕርን ክልተ ጉጅለ ወፅን መፅናዕቲ ክካየድ ኣለዎ ተባሂሉ መፅናዕቲ ናይ ዳህላክ ማዓስከር ነኹራ ሶቪየትን ኢትዮጵያን ዘለውዎ ማለት እዩ ስለዚ ካብ ስለያ ኣነ ካብ ሓይሊ ባሕሪ ከዓ ሌተናን ኮሎኔል የማነ ገብረ ማርያም ወዲ ግሬ ሕጂ ናይ ሰሜን እዚ ናይ ሓይሊ ባሕሪ ኣዛዝ ዘሎ ማለት እዩ ምስኡ ኮይና ሳልሳይና ኣኽሊሉ ወዲ ድዑል ዝፍለጥ ኣኽሊሉ ንሱ እውን ምሳና ሕጂ እንታይ ክንገብር ነሩና ናይ ግድን ወተሃደራዊት እታ ናይ ሓይሊ ባሕሪ ክንጥቀማ ኣይንኽእልን ኢና ክንጥቀመሉ ዘለና እንታይ እዩ ጃልባ ናይ ህዝቢ ክንጥቀም ኣለና ሲቪል ኮይና ክንከይድ ስለ ዘለና ስለዚ ከምዚ ኣቐዲሞ ዝገለፅክዎ እዚ ተሓባራ ኢናኸና ኣቐዲሙ ዝፀንሐ ምሳና ዝፀንሐ መሓመድ ኣስሓብ እብራሂም ጃልቡኡ ሒዙ ምሳና ንመፅናዕቲ ተበጊስና ማለት እዩ። ካብ ዳህላክ ከቢሩ ጀሚርና ድርቡሸት ድብዕሎ ሰልዒት ዝበሃላ ዓድታት ናይ ዳህላክ ብወገን ምብራቕ ናይ ናኹራ ማለት እዩ። ነዚአን ከመይ ገይሩ ሰራዊትና ብን ተፀጊዑ ከፅቃዕ ይኽእል ከፀግዕ ዝኽእል ማርሳታት ክነለሊ ካብኡ ምስ ወረደ ከዓ ናኹራ ክጥቃዕ እንተኮይኑ ካብኡ ምስ ወረደ ኸ ክንደይ ሰዓት ወስደሉ ወሪዱ ምስ ከደ እዚሳት ክነፅንዕ ስለ ዝነበረና ናይ ሰለስተ መዓልቲ ጉዕዞ ጌርና እዞም ዝበልኩም ሰባት ወዲ ሓፍቲ ናብቲ መጥቃዕቲ ናይ ዓዲ ቀይሕን ሰንዓፈን ስለ ዝኸደ ወኪል ዝገደፎ ሽዑ ስዉእ ብፃይቲ ክስተ ክፍለ ወዲ ክፍለ እዩ ነይሩ መፅናዕቲ ጌርና ንምለስ። እዚ ሕጂ ቅድሚዛ በዓል ወዲ ሕሪቲ ዝመርሓ ወዲ እያሱን ወዲ ዓይነይን ዝበልዋ ቅድሚያ እያ ማለት 99 ወርሒ 3 እያ።
0: ሕጂ ንዕ ዝፈልጡ ካብ ባዳ እዮም ነሮ በዓል ሻሕርያ ዝበሃሉ እዮም ዝፈልጥዎም በዓል ሕሴን ቆንስል ገለ ዝበሃሉ እድሪስ ቆንስል ዝበሃሉ ሳቶም ተፀዊዖም ጃብራ ኣምባሳደር ጃብራ ሕጂ ጋሽበረካ ዘሎ በዓል ቦካልያ በዓል ስራዓሉ እውን ነይሮም እቲ ከባቢ ሕጂ ቲ ህዝቢ ከመይ ገይሩ እዩ መሪሑ ናብቲ ቦታ ንሰራዊት ክብፅሑ ዝኽእል ክብድ ዝበለ ነይሩ ብድሕሪኡ ግን ምክንያቱ ተኣምኖም ሰባት ከዓ ኮኑ ስለ ዘለዎም ስለዚ በቶም ውድባትን ምናተ ሓፋሽ ውድባትን ዝነበሩ ሓደ መሬት ከዓ ስለዝነበሩ ካብኡ ተፀዊዖም መርካቲ ህዝቢ መርሃ ነይሩ።
2: መጥካዕቲ ጢዖ ጢዖ ሓራ ከውፃእ ዝተበገሰ ተዋጋ ኣህድታት ወገን ፓራኮማንዶ በጠሉንታት 216 285 296 ከምኡውን ሓንቲ በጠሎኒ ኮማንዶ ባደ 7 ሓንቲ በጠሎኒ ሃንደሳ ውድብ 4 በጠሎኒ ናይ ሜካናይዝድ ክፍለ ሰራዊት 74 ገለ ክፋል ካብ ሓይሊ ባሕሪ ሓንቲ ጋንታ ስለያን ሓንቲ ጋንታ ኣጋር ከቢድ ብረት ኮይነን ካብ ውሃብቲ ደገፍ ኣባላት 5 ስለያ ክፍልታት ውድብ ብምውፋር ነዳዲ ጋራጅ ሕክምና መጥባሕቲ ኣህዱ ክፍሊ ህዝቢ ዕቀበ ብረት ወዘተ ነይሮም።
3: እቲ ወፍሪ ናይ ደንከል ካብቲ ቅድሚኡ ዝነበረ ወፍርታት ፍልይ ዝበለ እዩ ነይሩ። ምክንያቱ እቲ ቦታ ኣፃምእን ምድረ በዳን እዩ። ስለዚ ነዚ ዝኸውን ሰራዊት ክዳሎ ስለ ዝነበሮ ነብሱ ክኢሉ ክዋጋእ ዝኽእል ብቑዓቱ ፅቡቕ ዝኾነ ካብተን ዝነበራ ክፍለ ሰራዊታት እቲ ፓራኮማንዶ ቦጠሉታት ሓደ ፍሉይ ናይ ኮማንዶ ብሪጌድ ካልእ ሓደ ብሪጌድ ናይ መካናይዝ ሓደ ቦጠሉ ናይ ሞተራይዝድ እዚኦም ንክልተ ወርሒ ዝኸውን ኣብ ከባቢ ጎርጎሶምን ገደምን ናይ ተዕሊም ናይ ባሕሪ ይኹን ናይ መሬት ተዕሊም ወሲዶም ማለት እዩ።
4: ፓራ ኮማንዶ ብዙሕ ዓቕምታት ብነበረ እዩ። ኮማንዶ ነይርዎ ስለያ ኣብ ውሽጢ ፀላእን ኣብ ገለ እንዳሓድሪ ኩሉ ዝገብሩ ዓቕሚ ነበሮም ነይሮም ሞ ከቢድ ብረት ዝፈልጡ ነይሮም ሞ እኹል ዓቕሚ እዩ ነይርዎ እቲ ብፓራ ኮማንዶ ጥራሕ ከይግለጥ ማለት እየ።
3: እቲ ኣህብታት ኣብ ገልዓሎ እዩ ተኣኪቡ መጀመርታ ንዳህላክን ንደንከልያን እዩ ነይሩ እቲ መደብ ናይ ዳህላክን ንግዚኡ ተቋሪፁ ካብ ገልዓሎ ንጢዖ ክንብገስ
4: ግን ቅድሚ ስርሒት ደንከል ክዝከሩ ዘለዎ ንስርሒት ደንከል በጃ ዝኸፈልናዮም እውን ነይሮም እዩ ልምምት ከነካይድ ንባሕሪ ብባሕሪ መጥቃዕቲ እዩ ዝግበር ተባሂሉ ስለ ዝነበረ ኣብ ሕርግጎ ናይ ባሕሪ ኢና ንውዕል ንሕንበስ ነርና ነዚ ሕጅብቲ ባሕሪ ከለና ኩቱር ነቲ ባሕሪ ልምምድ ንባፅዕ ንእተዋ ኢሎም ተሰውኡና ውን ኣለዉ ክዝከሩ ዘለዎም ኣብዚ ማለት እዩ። ክንምለስ ከለና ካብ ባሕሪ ኩሉ ግዜ ተቋፃፂርካ ነቲ ኣሃዱ መን ተሪፉ መን ከም ዝለ ኢልና ኢና ንበገስ ከምኡ ምስ ተበገስና ሕጂ ባፅዕ ኣብኡ ቀረባ እያ ትመስለካ ባፅዕ ንእተዎ እዮም ዝብሉ እዚኦም ሕጂ ባፅዕ ንእተዋ ሕጂ ረኣይና ዘመሓለፍትና ተራ ተጋደልቲ እዮም ግን ተከዘንገለን ዝበትኩ ዝነበሩ ምኩሓት ተጋደልቲ እዮም ኣብቲ ግዜ እ ናይቲ ሙሉ ምሓልቲ ባሕሪ ድዋዓልና ደኸሚዮም ኮኑ ኮኑ ኣብ መንጎ ባፅዕን ሕርጊጎን ደሴት ኣላ ንእሽተይ ገረብ ዘለዋ ኣብኣ ምስ በፅሑ እዚኦም ስትራባዲ ገይረሎም እንታይ ገይረሎም ይጥሕሉ ክልተ ምስኦም ዝነበሩ ግን ባፅዕ ይኣቱ ምስ ወፃና ተቋፃፀሩ ኢልናዮም ሽዑ ኣነ መራሕጋ እንታይ ኣብቲ ግዜ እቲ ነቲም ተቋፃፀሩ ምስለናዮም የለዉን እዞም ሰባት ኣበይ ዳኣጠፍ እዮም ባሕሪ ተጠመትካ ሰብ ኣይትርእን ኢኻ ዳሓር ግን ቶም ዳኣተዉ ዝኩሎ ዝፀንሓ ኩሳንታ ዘንትዮም እዚ ንምድላው መጀመርያ ንናይ ስርሒት ደንከል ዝተኸፍሉ ብፆትና እዮም።
5: ናይ ወፍሪ ደንከል እያ ኩነታት መጀመርያ ሓንቲ ሓይሊ ናይ እንዳ ሓደ ካልኣይቲ ሓይሊ እየ ነረኣነ። እዚ ሓይሊ እዚኣ ኣባርካ እፍ ሓይላ ነይራ። ሓንቲ ሓይሊ ሃወሻይት፣ ሓንቲ ሓይሊ ንገርኔ፣ ሓንቲ ሓይሊ ኣብዚ ከባቢ ሞሶዲብ እየን ንቕመጣ ነይረን። እዘን ክልተ ሓይሊ ሃንደሳ ንእራፍ ኣለ ንኸይድ መደብና እንታይ ምዃኑ ይንፈልጥ ኢና። ንእራፍ ኣለ ኺዱ ዝበሃል ኣብ እራፍ ኣለ ኣዊዕማ ዝበሃል ማዓስከር ኮፍ ንብል ካብ እራፍ ኣለ እንደገና መደብ ውሃብና ባዳ ኣብ ትሕቲ እጉጉማ እዩ ዘሎ ጀማሂር ገዲፎም እዮም ዝኾነ ሰብ የብሉ ሕጂ ደንከልያ ምሉእ እዚ ሰሜን ደንከል እዚ በዓል ባዳ ገለ ኣብ ትሕቲ እጉጉማ ናይ ፀላኢ ዕጡቋት እዮም ዘለዎ። ሕጂ ነዚ ዘሎ ፀላኢ ክድስስዎም ከተጥቅዕኹም ተባሂልና ንሃና ክልተ ጋንታ ናይቲ እንዳ ሓደ ሓደ ጋንታ ናይ እንዳ ሰለስተ ሒዝና ንስመቲ ኣቲና ካብ ስመቲ ንባዳ ኣቲና ነቶም እጉጉማ ኣይተዋግኡን ሃዲሞም ግዲፎምና ከይዶም ዋላ ሓንቲ ክንቀትለሎም ኣይከኣልናን ሃዲሞም ናብቲ ጎቦታት ናይ ትግራይ ናብኡ ከይዶም ንሕና ንባዳ ተቋፃፂርና ያ ሓደ ሰሙን ጌርና ጀማሂር ክልተ ነይሮም ምሳና ሓመድ ጃብራን እቲ ሕሰን ሓመዳ ዝብልዎን ክልቲኦም እዚኦም ነይሮም ምሳና ዝኸዱ ነቲ ህዝቢ ኣኼባ ገይሮምሉ
6: እተን ክልተ ሓይሊ ክልተ ጋንታ ናይ ሓይልና ኣብ ኣኽሩር ነይረን ካብ ኣኽሩር ንደግራ ካብ ደግራ ብዓደቀ ሓቢለን ብርባ ሓዳስ ንባፅዕ ንኩሉ ዝወረዳ እየ። እቲ ሓንቲ ጋንታ ናይ በዓል እዮም ናይ በዓል ወዲ ርባዕተ ከዓ ዓደረሶ ስለዝነበረት ካብ ዓደረሶ ብመካይን ጌርና ንባፅዕ ወሪድና ኣብ ባፅዕ ናይ ኣስታት ሓደ ወርሒ ታዕሊም ምስተወስደ እቲ ጉዕዞ ንኢራፋለ እዩ ተባሂሉ ካብ ኢራፋለ እጉጉማ ብብዝሒ ስለ ዝነበሮ ስለያ ከዓ ብሓባር የካይድ ስለ ዝነበረ ካብ በዓል ዓደይቶ ወይ ካብ ማርሳ ፋጥና ኣቢሉ ዝሰለኮ ሓደ ጉጅለ ናይ ፀላኣይ 11 ወይ 12 ዝሓደ ጉጅለ ኣብ መንጎ ኢራፋለን ኣብ መንጎ ሲመቱን ዘሎ ኣፃምእ ምድረ በዳ ኣብኡ ነታጉዮ ቀብራልና ገሊኦም ባዳ ኣለው ገሊኦም ሲመቱ ኣለው ገሌና ከዓ ኢራፋለ ኣለና ማለት እዩ። ኣብዚ እዋን እዚ ሕጂ ምስ ቀበራ ነታጉ ማኪና ተሃርመልና ቆራል ስንቅፅ ዒና ካብ ይራፋለን ንባዳ ተኸይድ ዝነበረት እያ ዕለት 19 ወርሒ 2991 ማለት እዩ። ሕጂ ሓደ ኣፃሚ እዩ ካልኣይ ነገር ርክብ ዝበሃል የብሎም ወላ ድምፂ እውን ንገዛ ርሱ ኣዝዩ ርሑቕ ስለዝነበረት ድምፂ ክስማዕ ኣይከኣለን። ድሕሪ 12 ሰዓት እዩና ነታጉ ከምዝተሃርመልና ተፈሊጣ ድሕሩ ብስሞትን ብኢራፋለን ዘሎ ከዓ ረዳቲ ገይሩ ኣጋጣሚ ናይ ቀዳማይ ጎማ ማኪና ወራል መባእ ዝሓዛ ስለዝተሃርመት ሳልባትያዊ ተቐዲዱ ኣብ ቁርብ ናይ ምቅፃል ገለምታት ገለ ገይሩሎ እምበር ካልእ መጉዳእቲ ዝወረዶም ማለት ታትሉ ኣይነበረን ማለት እዩ።
2: እዚ ካብ ዝተፈላለያ ኣህዱታት ተዋፅኡ ዝተኣኻኸበ ኣህዱታት ከም ሓደ ፍሉይ ሓይሊ ኣብ ትሕቲ ሓደ እዚ ተጠርኒፉ ኣብ ሕርጊጎ ዘድሊ ስልጠና ከምኡ እውን ናይ ዕጥቅን ስንቅን ምቅርራቡ ምስ ወደአ ብዕለት 25 ወርሒ 2991 ካብ ሕርጊጎ ናብ ገልዓሎ ተንቀሳቂሱ
4: 91 ናብ ወፍሪ ደንከል ክንከይድ ከለና ግን ኣወዳድባና ቀይርና ኢና። ምክንያቱ ዓብይና ኢና እንዳሰፋሕና ከይድና ኣብ ሰለስተ በጠሎኒ ተወዲቡ ሽ ሓይሊ ባሕር ማለት እዩ ተተዋጋኣይ ሓይሊ ዝበሃል ኣብ ሰለስተ በጠሎኒ ተወዲቡ እቲ ሓንቲ ሓይሊ እቲ ሓንቲ በጠሎኒ ብፃይ ኣሕመድ መሓመድ ዓሊ ወዲ ሓሊማ ዝመርሓ እቲ ሓንቲ የማነ ገርየ ዝመርሓ እቲ ሓንቲ ስውእ ኮነረል ዓበ ሳልሕ ምስኡውን ወዲ መንግስት ዝመርሕዋን እዚኣ እታ ሰለስተ በጠሎኒ ናይ ኣምፊብያንን ናይ ካልኦትን ኣፅዋር ጎንጎኒ ነቲ ኣብ ክልተ በጠሎኒ ጀላቡ ዝዓጠቐ ኣብ ባሕሪ ዝዋጋእ በጠሎኒታት እዩ ነይሩ ቀዳማይን ካልኣይን ማለት እዩ። እቲ ሳልሳይ በጠሎኒ ግን ጎንጎኒ ናይቲ ኣብ መሬት ዝዋጋእ ዘሎ በጠሎኒታ ደገፍ ብመሬት እናሃበ ንወፍሪ ደንከል ተፂልና ማለት እዩ።
7: ኣብዚ ዕለት እዚ ውዳበና ሕይልና ኢና ደንከልያ ንከይድ ከለና ብሰለስተ በጠሎኒ ኢና ውዳበና ሕይልና 991 ነበሮ ማልያ ደብል መንእሰይ መፂልና ሰለስተ በጠሎኒ ድልዱል ሓይሊ ሰለስተ ክልተ በጠሎኒ ባሕሪ ዝሰርሕ ሓደ በጠሎኒ ከዓ ታንክታቱ ረሻሽን መዳፍዑን ዓጢቑ ብመሬት ዝከላኸልን ድዋጋዕ እዩ።

0: ሸሽ ነፈርትን ፀረ ነፈርትን መዳፍዕ ብገማግም ዝመፅእ ሓገዝ ናይ ጀላቡ ታንክታት ዘሳይን ብገማግም ዝወርድ ሓገዝን ምስ ኣጋር ኮይኑ ተዋሂዱ ዝሰርሕን ዓቕሚ ኣፅሪና ሓይሉ ሓይሉ ገማግም ገማግም ኣብ ጭዕ ተጀሚሩ ታንክታትና ኣብ ጭዕ ተሳቲፈን እቲ ሰራዊትና እውን ናብኡ ትፈቲኑ ብባሕሪ ከዓ ብርክት ዝበለ ዓቕሚ ኣሳቲፍና ዕውት ስራሕ ከዓ ዝሰርሑ ስጋ መስዋእ ተኸፊልና ኢና ኣብፅዖ ታንክታት ውን ነደዳና ኣለዋ ሓንቲ ታንክ ነይዳህናያ
1: ኣነ ረሻሽ ነረ ረሻሽ 37 ሚሜ ኣና ክምገፅ ከለና ካብ ሓስበ ተበጊስና ካብ ሓስበ ተበጊስና ንገላዕሊ እያ ዝመፅእ ኣብ ገላዕሎ ሰለስተ ቦጠን እዳ መድፍዕ እዳ ታንኪ ርሻሽ ተመዲበን እታ ርሻሽ 4 ዓጢቐ እዳ ታንኪ ድማ 4 ታንኪ ዓጢቐ እታ ሓንቲ ውድ ሃብተ ዝመርሓ ፋና ዝመርሓ ገዛእ ድማ መርሓ ሓንቲ ሰለስተ ጋንታታት ርሻሽ እዳ መድፍዕ ድማ ብወዲ ክፍሉ ትምራሕ ካብ ገላዕሎ ንእንገል እያ ዝመፅእ ኢንግል መምፅኦ ንዕላማ እዚ ንግል እዳ ረሻሽን እዳ መድፍዕን ክመፃእ ከሎ ንእንግል መምፅኦ ምክንያት 130 ነይሩ 130 ብዘን ፋሉ እኳ ሰብ ተሓቢሩ ንዳህላ ክድብድብ ነይሩ ዳህላ ንክድብድብ ንሕና ድማ ንዕኡ ንፀረ ንፈርቲያን ካል ዝመፅእ
2: ወዲእታይ ካሪካሬ ኣብ ገልዓሎ ኣኼባ ገይሮምልና ኣብኡ ናይ ፓራኮማንዶ ክልተ ብርጌዳት ነይረን ናይ ወዲ መምህርን ናይ ተኸስተ ሃይለን ናይ ሜካ ኣህብታት ነይሮም ንሕና ሓይሊ ባሕሪ ነይርና ማለት እዩ
3: ወገን ካብ ሕርጊጎ ገልዓሎ ምስ ኣተወ ጠጠው ኣይበለን በለት 26 ወርሒ 2991 ግስጋስ እዩ ናብ ጢዖ ቐፂሉ ካብ ገልዓሎ እቲ ግስጋስ ብኽልተ ኣንፈት ገለ ብባሕሪ ብጀላቡ ማርሳ ፋጥማ ክወርድ ዝተረፈ ዓቕሚ ድማ ብመንገዲ ዓኼሎ ኣቢሉ ተጓዒዙ ምስቲ ብባሕሪ ዝኸደ ኣብ ማርሳ ፋጥማ ክራኸብ ብዝተመደበ መሰረት
4: ዝኣክል ጀላቡ ናይ ፈጣናት ጀላቡ ዕጥቂ ነይርዎም ሕጂቲ ዝነበረ መደብ ንሕና ንጢዖ ከነጥቅዕ ኣነ ብመገዲ ብፅርግያ ፅርግያ ብገልዓሎ ጌርና ተበጊስና በዓል ውጭ እውን ምሳና ነይሮም ተኸስተ ሃይለ ዝሓዛ ብርጌት ከዓኒ ብመርከብ ተፃዒና ብባሕሪ ጌራ ክትከይድ ንሕና ንመካናይዝን ከዓ ብእግሪ ክንከይድ ምስተሓስበ ኣብ ሓደ መራኸቢ ቦታ ተሓቢርና ክንራኸብ ምስ ተባሃለ ሓደ ንሕና ደንከል ዝበሃል ኣብ ታሪክ በቲ ክፉእ ባህርያቱ በቲ ክፉእ ባህርያዊ ቃወሙን ተፈጥሮ ኢና ንፈልጦ ብፀድና እዳስካዓ ኩሑ ነግሩና ስለ ዝነበሩ ማለት እዩ እጂ ደንከል ክንከይድ ከለና ክንብድሆ ዘለና ነገራት ኣዝዩ ኣዝዩ ከቢድ ምዃኑ እዩ ተረዲእና ኣሚንና ማለት እዩ ምዝ መጣጠን ቅርብነት ስለ ዝገበርና እውን ነቲ ድሕሪ ዘጋጠመና ስራሕ ኣፋኺስ ወዩ ከቢድ ስነ ኣእምራዊ ምቅርራብ ስለ ዝገበርና ከም ዝፈራሕናዮ ኣይኮነን ብርቱዕ ነይሩ ግን ትሕቲ እቲ ዝፈራሕናዮ እዩ ነይሩ ማለት እዩ መወዳእታ ሙሉእ መዓልቲ ክንከይድ ውዒልና ታንክታት ኣብ ሰልሚ ስለ ዝተዋሕጣ ሰራዊት ተዓጊቱ ማኪና ከባቢ 100 ማኪና እዩ ሰራዊት ድፃዓነ ስንቂ ድፃዓነ ነዳዲ ድፃዓነ እጂ ክልተ ታንኪ ምስተሸኽላ መሕለፊ ፅርግያ የለን ፀልማት እዩ ሃሰስ እናለና ብገባር ተመሪሕና ኢና ንኸይድ የማነ ፀጋም በዚ ዝሓይሽ በዚ ዝሓይሽ ክንብል ኣይንኽእልን ኢና ተኸስተ ሃይለ ድሓዛ ብርጌት ከዓ ትቕፅል ኣላ ስለዛ ብርጌት ዛ ድራር ምሳሕ ፀላእ ክትከውን እያ ማለት እዩ ኣብዚ ወጥሪ ተፈጢሩ ትጉዕዞ ኣብቲ ዝተባሃለ ዕለት ክሰልጥ ከም ዘይክል ተኸስተ ሃይለ ደው ክብል ኣለዎ እጂ ሃሎ ሃሎ ምስ በልናዮ ኣብ ዘለካዮ ደውበል ክትመለስ ኢኻ ንድሕሪት ተባሂሉ ሓበሬታ ተዋሂብዎ ኣብ ከምዝኣምሰለ ቦታ ተዓሽካ ተሓቢኢኻ በዓል ተባሂሉ ማለት እዩ ኣባላት ሓይሊ ባሕሪ ምስ ስለ ዝነበሩ ፀገማት የብሉ ተመሊሶም ተሓቢኦም ውዒሎም ኣብቲ ባሕሪ ገማግም ማለት እዩ
2: ኣብኡ እቲ ዝነበረ ውጥን ሓደ ብርጌድ ናይ ተኸስተ ሃይለ ብባሕሪ ሒዝናየ ንሕና ክንወርድ ከምኡውን ሃንደሳ ካልኣይ ብርጌድ ከዓ ምስ ናይ ሜካ ኣሃዱ ናህና ከዓ በጠሎ ንሰለስተ ብኤምፒ ታንክታት ዝዓጠቑ 4 ታንክ ዝዓጠቑ እዚኦም ከዓ ብመሬት ክጉስጉሱ ቅድምና ንሕና ሓይሊ ባሕሪ ኣቴና ክነጥቅዕ ንሕና ቅድሚ ምጥቃዕና ነቲ ብርጌድ ክነውርደዎ ቦትኡ ክነትሕዞ ነቲ ብርጌድ ምሰውረድና እውን ነቲ ናይ ሃንደሳ እውን ብኔው ብደቡባዊ ምብራቅ ናይ ጢዖ ክነውርዶ ካብኡ መጥቃዕትና ክንቅፅል ንሕና መጥቃዕትና ምስ ወዳእና እቲ ናይ ብመሬት ምሳናት ኣሳሲሩ ብመሬት ዝገስገሰ ኣሃብታት ወገን ከዓ ብመሬት ከጥቅዕ ብቐጥታ ንግሆ ዩ ነይሩ ትውጥን

0: ኣብ ጋልዓሎ ኣኼባ ገይርና ቀትሪ ምሸት ተበጊስና ተባሕዱ ፅዒናዮ ኣብ ዓበይቲ ጀላቡ ምስ ተበገስና ካብ ጢዖ ካብ ጋልዓሎ ነዊሕ ኣይከድናን ምሸት ሰዓ 7 ኣቢሉ ወዲእታይ ተመለሱ ጠጠው በሉ ጠጠው በሉ ዝብል መልእኽቲ ትሰድድ ምስ ወዲ ቐላት ብሓንሳ ነርና ኣጋጣሚ ተመለሱ እንገሊ ኮይና ኣላ ዝብል ማለት እዩ።
1: ኣሰላልፋና እቲ ብመሬት ምስ ሜካ ዝተዋሃደ ብባሕሪ ሓይሊ ባሕሪ እንደለዎን ፓራኮማንዶ ከዓ ገለ ኣርታት ዘለዎን ካኣቱ ስለተባሃለ ንሕና ታ ብርጌድና ብባሕሪ ክነጥቅዕ ንጢዖ እዩ ተመዲቡ ኣብ ከባቢ ገላዓሎ ኣብ ገምገም ናይ ተኣኻ ትብሎ ጀላቡ ናይ ህዝቢ ህዝቡ ናብ ኣበርክቶዎ ነይርዎ ማለት እዩ ካብ ዝነኣሳ ፋይበር ጋላባ ጀላቡ ኣብ ዓይነተን ኣብ ግዝፈን ዝፈላለያ ኣብኦን ከም ንስቀል እዩ ተገይሩ ዝተሰቐልና ክንጓዓዝ እንዳተባሃለ ከሎ እዘን ብመሬት ዝገስገሳ ኣህዱታት ብፍላይ ተን ታንክታት ኣብ ከባቢ ዓኬሎ ስለ ዝተሸኽላ እቲ ምዋሃድ ኢሉ ዝተሓስበ ነቲ ግዜ ውን ክፀልዎ ስለ ዝኾነ ነዚ ግምት እት እዩ ንሕናቶም ብባሕሪ ክንከይድ ተሓሰብና ኣነን ጀማልን ተመለሱ ንበሃል ራያ ግን ክቕፅል ከም ዘለዎ ይግበር ማለት እዩ።
2: እቲ ብመሬት ዝኸይድ በዚ መሬት ዝኸይድ ባሕሪ ዝኸይድ ባሕሪ ኸይድ እዩ ተኸልኣይቲ ብርጌድና ና ናይ ወዲ ሃይለ ንሳያ ትብገስ ማለት እዩ ብባሕሪ ባሕሪ ተበጊሽና ኢና ከይድና ኢና ከይድና ኢና ሓሊፍና ፅዒና ናብሽቲ ፈጣናት ነረን ፅቡቃት ጀላቡ ናይ ባሕርያ ኣብና ፀዒና ሓንቲ ሓይሊ ሕሊፋ ኣነ ድሕሪኣ ከይድ ነረ ኣብ መወዳእታ ተን ታንክታት ስለ ተሸኽላ ኩሉ ፋሕፋሕ ምስ በለ ንምምላስና ኮና ፀጋሙ ነይሩ ትውያ ተሰራርዓና ከዓ ቀዳማይ ኣነ ድሕሪኡ ዶሒዳነ ድሕሪኡ ራያ እዩ ራያ ኣሲሉ ከርክበና እዩ እቲ መደብ ነይሩ ስለዚ ፈሺሉ ተፀውዒና ተመሪሽና ብካልኣይ መሬት ኮይኑ መሬት ምስ ተበገስናዮ እዚ መሬት ናይ ዘንከ ንፈልጦ ኢና እቲ ሓንቲ ተኣቱ እቲ ሓንቲ ሽከል ሓንቲ ውፅእ እቲ ሓንቲ ሽከል ጉዕዞ ዝበሃል ምስላጥ ኣብዩ ትጠው
3: ጉዕዞ ምስ ተጀመረ እቲ ብመሬት ዝነቐለ ገና ከይሰጎመ ኣብ ከባቢ መፃብቦ ገልዓሎ ኣብ ዓኬሎ ኣብ ገማግም ባሕሪ 6 ታንክታት ብሰልሚ ተዋሒጠን ስለ ዝተሸኽላ ጉዕዞ ተዓናቒፉ መስመር መንገዲ ስለ ዝተዓፅወ ድማ ነተን ታንክታት ኣብኡ ገዲፍካ ካልእ መስመር ጉዕዞ ክምረፅ ዘገድድ ኩነታት ተፈጢሩ ናይ ተኽሲ ዓቕሚ ስለ ዝጎደለ እውን ኩሉ ኣህዱታት ንገልዓሎ ተመሊሱ ንየማን ብወገን ሲሞቲ ተጠውዩ ንጎቦታት ሲሞቲ ንምዕራብ እንዳገደፈ ብቡሶላ እናተጠቕመ ምሉእ ለይቲ ክጓዓዝ ሓዲሩ
4: ኣብ ገልዓሎ ኣኼባ ገይሮምልና ኣካይርቲ መጀር ጀነራል ገረዝግሄር ኣንደ ማርያም ውጩ ኣብኡ ኣኼባ ገይርልና ንብገስ ከለና ሕጂ ዝመርሑና መገዲ ከምቲ ኣቐዲመ ዝገለፅኮ ብመገዲ ዝመርሑ ዓብደልቃድር ዓልበድሬ ሓሰን ሳሕርያ እብራሂም እብራሂም ለ ንብሎ ነሩ እውን ሓደ ሳልሳይ እዚኦም ሰለስተ ሰባት እዚኦም ኮይና ቅድሚት ምስቶም ናይ ፒቲኣር ድን ዝበሃላ ታንክታት ዝነበራ ናይ ሓይሊ ባሕሪ ቅድሚት ኮይና መገዲ እናተመርሐ ተኣትዩ ማለት እዩ።
5: ንምሸት 25 መግለፂ ተዋሂቡ ትወፍሪ ደንካልያ ዝበሃል ብላዕለወት ኣዘዝቲ ኣብኡ ምስተጋለፀልና ከምቲ ልውል ናይ ተጋዳላይ ብጨብጨባ ተቐቢልናዮ ትጉዕዞ ኣብ ሰዓት 4 ድሕሪ ቀትሪ ትጉዕዞ ተጀሚሩ ካብ ገላዓሎ ብዙሕ ኣይከድናን ክበሃል ይከኣል እዩ ዳርጋ ናይ ፍርቂ ሰዓት ኣቢልና ምስ ከድና ንሕና ኢና ነቲ መገዲ መርሒና የ ንኸድና ንኸይድ ነርና ቶም ታንከኛታት ሓይሊ ባሕሪ መርሒና የ እንዳኸድና ኣጋጣሚ ኣብቲ ናይ ዓክሎ ኸይ ተፀጋዕኻ እቲ መገዲ ሓደ ፀቢብ እዩ ሰልሚ ኣለዎ ፅጋዕ ክትብል ከለኻ ናብዚ ናብዚ ክትብል ዘይትኽእለሉ ከምዚኸምዚኣ ኢኻ ትሓልፍ ሓንቲ ማንኪናስ በዚኣ ዋላ እግሪ እውን ኣይትሕልፍን እያ ንሕና ፎኮስቲ ስለ ዝኾና ካብተን ናይ ሚእቲ ፒኤምፒኤን ዝበሃላተናና ሰጊረኖ ነቲ ሰልሚ እታ ድሕርየና ረጊፃ ዝነበረት ታንኪ ግን ናይ ሚእቲ ክብደት ድዩ ዋላ ምስ ገለ ሰልሚ ሒዛ ናይ እንዳ መካ
6: መርሳ ፋጥማ ንሕና ንሓልፎ 4 ታንክታት እየን ነረናና ታንከኛ እየ ነራ ኣነ እታ ናተይ ታንኪ ኣውቲስታ ጎንበል ነይሩ መራሕ መስርዕ ተኪየ ቕንጨ መድፋዕ እጂ ወዲ ማሕራት እቶም ዝተረፍና 4 ከዓኒ ብድሕሪት ወገን ኮይኑ ከምኡያ ትሕዚ ነራ እታ ታንኪ ናህና ፒኤምፒ 76 ዓጢቓ ነይራ እተን 4 ንብገስ ማለት እዩ ሽዑ ተበገስ ኮይኑ

0: ኣርባዕተ ታንክን ይውገስ
1: ኣብ ገልዓሉ እቲ ሽቶና እኳ ብልክዕ ኣይተነገረና ግን ኣብ ቅድሜና ጥኦ ስለ ዘላ ጥኦ ክነጥቃ ኢና 150 ኪሎ ሜትር ተጓዒዝና ኢና ክነጥቅዕ ኣጋርም ታንክታትን ብመሬት ክንኣቱ ሃይል ባሕርኻ ገለ ፍሉያት ኣሃዱታት ሒዙ ከዓ ብማርሳ ስለ ዝኾነ ታጢዮ ብገምገም ባሕሪ ከኣቱ ኣብኡ ዜሮ ሰዓት ክንራኸብ እያ ነይራ ምስቲ ረሓቂ ቦታ ምስቲ ዘይንፈልጦ ቁሩብ ስኽፍክፍ ይብለና ነይሩ እዩ ብዝኾነ ግን ተበጊስና ኣነ ዘለዉካ ሓይሊ 6 ታንኪ ሒዝና ምስ ተበገስና ኣብ ዓኼሎ ትበሃል ቦታ ምስ ባሕሪ ዝለገበት ቦታ ነይራ ኣብዚኣ ሕጂ 6 ናይ ሓይልና 2 ናይ ታሓንቲ ሓይሊ 4 ቢኤምፒ ሓሊፍና እያ ገለ 3 ማርሽደስ ከዓና ሓንቲ ሓይሊ ዝፀዓና ሓሊፍናያ ከይድና ነዊሕ ምስ ከድና ድሕሪ 30 ኪሎ ሜትር ክኸውን እዩ ካብ ገልበዕ ጋልዓሎ ከዓ ኩሉ 80 ኪሎ ሜትር ታይሱ ማእት ኢና ማርሳ ፋጥማ መሂ ተተበልካ ቃፍላይ ዳብ ድሕሪ ተቆሪፁ ኣበይ ኣብ ዓኼሎ ንሕና በቲ ደንደስ ክንሓልፍ ከሎና ተንታንክታትናትና ነቲ ትርር ኢሉ ዝነበረ ኣጨፊቆ ንኦ ከይደን ድሕሪና ባሕሪ ምስ ተመለሰ ኣብኣ ቀዳመይቲ ታንክ ትሽከል ንዓ ክተውፅኢላ ሳኣትወት ከዓ ታሓንቲ ሽክል ኣብኡ ገለ 2-3 ታንክ ተሸኺለን ሕጂ እታ መገዲ ተኮለኛ ተዓፅያ ማለት እዩ ካብዚ ሕጂ እንደገና ንገልዓሎ ብሶሳ ገይሮም ብሲሞቲ ገይሮም ብምዕራብ ናይ ማርታ ፋጥማ ኣርኪቦምና ካብዚ ተተሓሒዝና ንጥኦ ቀፂልና
2: ምናልባት ኣብቲ ጉዕዞና ናይ ታንክታት ምጉዳል ነይሩ ማለት እቲ ማይ ካብ ባሕሪ ንጎልጎል ዝኣተ ወሳይ ጭቃ ስለ ዘጋጠመና እተን ቀዳሞት ዳሓን ክጋላገላ ከለዋ ተን ዳሓርወት ግን ጭቃ ምስ ተረግፀ ጨፈፈቕ ስለ ዝበለ ዳርጋ 2 ታንኪ ኣብኡ ተሪፈናና ዋላ 3 እየን ተማሪኸ ተቢለን ነረን ምናልባት ብፃይ ውፁ እዚ ድሕሪት ምስተን ድሕሪት ነይሩ ኣነ ሓሊፈ ነረ ኣብ መወዳእታቲ ነጥቢ ታንክታት ትሸኺለን ከም ዘለዋ ንሕሪት ክምለስ ከም ዘለና እቲ ቀዳማይ ደውዩ ክፀንሕ ከም ዘለዎ ጌርና ርኢ ማለት ተመሊሽና ተረኣናዮ እቲ ንሕና ክንሓልፍ ከለና ዝነበረ ሂወትን እቲ ዳሕራይ መፂና ተረኣናዮ ጨፈቕፈቕ ፍፁም ታንኪ ኮነትን ወላ ሰብ ከባን ክወፅእ ክሳየ ፀገማት ነይሩ ኩሉ ዝከኣለና ብታንክታት ጌርና ፈትየና ኣይተዓወትናን ኣብ መወዳእታ መሬት ክበርስ ምስ ዘለየ ብፃይ ውፁ እሞ ንሕና ኣብ ክንዲ መደባትና ብከምዚ ተሰናኺሉ ደው ድብል ኣነ ብድሕሪት ተመሊሸ ብሽሙት ቢለ ንመርሳ ፋጥማ ክኣቱ እስኻ ዝከኣለካ ፍትትን እንተተዓወትካ ፅቡቅ ተ ተዓወትካ ግን ዝሓዝካ ሒዝካ ኣብዚ ናይ ኣልወልየ ዝበሃል ቦታ ኣብኡ ንራኸብ ተባሂልና ንሳቶም ከይዶም ንሕና ክንፍትን ኣቢልና መወዳእታ ተን 2 ታንኪ ኣጋላጊልናየን ኣውፅናያን ማለት እዩ ሓንቲ ታንኪ ግን ፋይናል ድራይቨር ስለ ዘባላሸወት ክትሰሓብ ኣይትኽእልና ክዘውር ኣይክእል እቲ መንኮርኮር ኣብኣ ነታ ታንኪ ንዓ ገዲፍና ናቶም ክሳይ ከይድና

0: ሻዕዱ ዝኸይድ ጉዳይ ኣለዎ ቃልሲ ሃገሪ ቃኑ ዋድመእሲ ቀሪቡ ርሒቡ ዝወራሲ
1: ናፅነት ንስኺ ብርሃን ቂራ ናይ ሓርነት ንስኺኺ ንስኺኺ ፅንዓት ውሕስነት ዝተኻፈለልኪ ኣእላፍ ጅግንነት

Yeah.

0: berah
1: berah
0: siapa

0: ህዝበይ ሕብረ ብሔራቱ ራእይ ዝነበሮም መሬት ብፀልማቱ ኣመአና ይበለን ናብ ርስቱ መሬቱ ዋጋ ኣፅመዶሙ ሓፋሽ ተዓውቱ ርኢኽዶ ነፅነቲ ኣዳራሽ ዓለም ሕቶ ኣለዋ ህዝበይ ብውዲድ ክጥለም ኣፈና ጉልባብ ሓቂ ድምፁ ከይስማዕ ተግባር ምስሊነት ዘውረድሉ ዋደራ
1: ترانا العدل

مرة واحد يعني مبسوط يعني اي حاجه.

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕን ዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

Let's go.

0: ሃለይ ነግድካ ዜማ ዮም ክመት ማለ እግለት በምን ትብል እላ ቀይር ጉዋሬ ሕታ ትብል ሓርብ ውሕና ሕሳድና ዋለ ሕና ሰላም ንድዐዩ ሕታ ሓርብ ተሓረ ኣይወ ሕና ሰላም ንድዐዩ ሕታ ሓርብ ተሓረ
1: ትወለበቀት ግራ ይባ ይበለ ዋሓሎ ቀድራዕ በልበለት እተቕባሉ ሕጌ እንትበጥር ግልዓድዎም ኣሉ ዋርሳይ ገና ደላ ዋርሳይ ወት ይካኣሎ ቀድራዕ በልበለት እተቕባሉ ሕጌ እንትበጥር ግልዓድዎም ኣሉ ዋርሳይ ለጋብሉ በልሻተት መይት ኩለንት የፍንጫማን ሓሪት ወቀዳሚት ፍታሕ ይለላ እስርት ይለት ሕርጠት ይለት እስን ወፍታሕ ይለላሚት

ስድስት ሰነ በራ ሓደ ዛውራዕና እንታይ ናዮ ስደት

0: ኣብዚ ኣደሳነስ ማዕሪ ኢና ንፈልጥ
1: ራዓይን ብጣዕሚን ደገኖን እዩ እዚ ዘለዩ ሽምራሃዘ ክብሪ ትጣዕሚ ዘለየካ ድማ ሓይሰፍ እዩ እዚ ድማ መንደለ ተኸፈል እዩ
0: ኣይ መንመላተኸበይ ምስተረክበ
1: ወስኮ ከዓ ተኽፍል ወ ንሓንሓናያ

ሸ ብልዓና ሸ ገበና ማ ገለሰ ደከ ኣ ምሽ ሽ ትብል

so aktiv, bist du ganz oben, voll schau, voll schau.

ሰላምታና ይብፃሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶ መደባት ኤሪ ቲቪ ዘለኹም ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም? ቀንያት በዓል ናፅነት ከመይ ኣሎ? ንመላእ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝርከብ እንቋዕ ናብ ክቡር በዓል ናፅነት ሃገርና ኣብቃዓና ሰናይ ቅንያት ናፅነት ንብል። ኣብ ትሕዝቶ መደብ ህርመት እውን ንሕጂ ቀሪብና ዘለና ከምቲ ኣብ ዝሓልፈ ሰሙን ዝተኸታተልኩሞ ሃገራውያን ደርፍታት ኢና ቀሪብና ዘለና። ከም መኽፈቲ ቀሪብና ዘለና ደርፊ ከላለየኩም ብክልተ ድምፃውያን ሃገርና ዝተደርፈት ብገዲም ድምፃዊ እስጢፋኖስ ኣብርሃም ዘማች ምስ ድምፃዊት ፌበን ፀጋይ ገመለይ ትብል ክትከውን እያ። ንሙሉእ ትሕዝቶኣ ናብታ ደርፊ ክንሰግር ቀፂሉ ዝቐርብ ደርፍና ንምልላይ ደጊመ ክምለሰኩም።

ክብራት ተኸታተልትና ብክልተ ድምፃውያን ሃገርና ዝተደርፈት ደርፊ ገመለይ ክትከታተሉ ፀኒሕኩም። ገመል ኩልና ከም ንፈልጦ ኣብ ምምፃእ ናፅነት ሃገርና ማዕረ ዕጥቅን ስንቅን ዝገበረቶ ተራ ኩልና እንፈልጦ እዩ። ብዛዕባ ገመል ብዙሕ ደርፍታት እዩ ተደሪፉ፣ ሓደ ካብኡ ንኩሉ ዘጣመረ ማለት እዩ። ኣብ ትሕዝቶ ግጥሚ እዛ ዝሰማዕኩማ ደርፊ ኣፀኒሓ ካብዚ ብመቕፃል እውን ቀሪብናያን ዘለና ደርፊ ከላለየኩም። ሓንቲ ብድምፃዊ መንእሰይ ኤርምያስ ክፍለስጊ ካብ ደርፍታቱ ኣብ መትከለይ እትብል የቀሪበ ዘለኹ ካብኣ ተኸቲላ እትቐርብ ደርፊ እውን ኣለና እትብል ብሓባር ኣብ 30 ዓመት በዓል ናፅነት ሃገርና ኣብ ወፃኢ ሃገር ብምዃን ኣብ ዝተፈላለየ ቦታታት ዝርከቡ ኤርትራውያን ድምፃውያን ነዛ ኣለና እትብል ብሓባር ብዛዕባ ሃገርና ዝደረፍዋ ደርፊ ኣ ክትከውን ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም።

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስናኩም ኣለና። ሃገራዊ እንደርታት ኢና ንቐርብ ዘለና ሎሚ ኣብ ትሕዝቶ መደበርመት ከም ዝትከታተልዎ ዘለኹም ብምክንያት ፅምብል ናፅነት ሃገርና እዛን ሕጂ ቀሪብናያ ዘለና ደርፊ እውን ኣዳሚ መምህርና እትብል ብድምፃዊ ተመስገን ገብረስላሴ ዝተደርፈት እያ ክትከውን ኣብ ህንፀት ሃገር ብሓፈሻ ኣብ ልምዓት እትገልፅ ደርፊ ኣሞ ንምሉእ ትሕዝቶኣ ክንከታተላ

0: خلو يخبو
1: هيا من نسي
0: عرك بجناب بنانا سنت انه لعوفنا
2: ይከኣሎ እትብል ደርፊ ድምፃዊ ተክለ ክፍለ ማርያም ተኸታቲልና ተመሊስና ክቡራትን ክቡራን ተኸታተልቲ ካብዚ ብምቕፃል እውን ቀሪብና ዘለና ደርፊ ኤሪትሪያ ባባ እትብል ናይ ትግረ ደርፊ ብገዲም ድምፃዊት ከዲጃ ኣደም ዝተደርፈት ክትከውን እያ ካብኣ ተኸቲላ እትቐርብ ደርፊ እውን ምሳኹም ኢና እትብል ናይ ኤርያምሲ ዝተርሳ ብወፃኢ ሃገር ብምዃን ኩሉ ኤርትራዊ ኣብ ዝተፈላለየ ቦታ እኳ ይሃሉ እንተኾነ ግን ሕብረቱ ጥምረቱ ኣብ ሓደ ምዃኑ እትገለፀ ደርፊ እያ እሞ ንምሉእ ትሕዝትአን ናብተን ደርፊ ክንሰግር

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣሎና ዘለዋና ደርፍታት ንምልላይ ሓንቲ ኣለናልኪ እትብል ብፍረዝጊ ኪዳኑ ዝተደርፈት ኣብ 34 ዓመት በዓል ናፅነት ኣብ ሲኒማ ሮማ ዝተደርፈት ናይ 225 ማለት እዩ። ካብኣ ቀፂላ እውን ኣለና ዶ እትብል ብክልተ ድምፃውያን ሃገርና ብተመስገን ክደ ከምኡውን ብናሆም ዮሃንስ መስተ ዝተደርፈት ክትከውን ተኸታቲለ ንድሕር ምቕራብን ሕጂ እውን ደጊመ ክምለሰኩም።

0: ሓንበጠ ዲብለር ትፋረዲ ብኣካናት እንተጊስካ ነፍር ቀደም ለኣነበት ሓን መራቐበት ግልግባእ ከምቱ ዝሓበረት ለውዛረት ብዝሐ ወመት መዳጥ ገሽለት ዓንበጣ እትክል ሰነት ለልትፈናት ምንማቱ እትክል ሰነት ለጀረ ዛህረት ከምቱ ዝሓብር ብኣሳስ ተቓሪሩ ዛረት ሓርስት ሰነት ኣልፍዋ 975 ሰነት ክልልፎ 6 ሰነት ክልልፎ 7 እት ሰነት ክልልፎ 13 ሰነት ክልልፎ 14 ሰነት ክልልፎ 19 ክምሰልሆማ እት ሰነት ክልልፎ 20 ላዕቤት ዛህረት ገሽለት ዓንበጣ ከምጀሬት እት ክል ሰነት እብጌማ ምን 57000 ኣስክ 101000 ሄክታር መትወሳዕ ለበኣራዲ ድቁብ ወራራት ዓንበጣ ባዶ ብጃር ክምዓላ ውዕውት ወራታት መራቐበት ክምገብኣ ዲቡ እሙር ህላ እብዓመት እተሓልፋ 35 ኖታት ሕርየት ዲብ 600000 ሄክታር ኣራዲ ገሽለት ዓንበጣ ባዶብ ክምጀሬት ለተቓሪር ላበርህ ኤርትርያ ሓተምና እቲ ቀደም ለህሌት ዓንበጣ ባዶብ ለልትፋረ ዲባ ክምታ ዝያድ ሰርምን ዓም ርሕብና ኣራዲሃ ባህለት 7 ሚልዮን ሄክታር ዓንበጣ ባዶብ እግል ትፋረ ዲቡ ለናስብ ክምቲ ልትሓበር እሊል ኣግዲ ዓንበጣ ባዶብ ለልትፋረ ዲቡ ኣካናት ምንማቱ ለሕዱድ እንደተዓዳ ለመፅእ ዓንበጣ ባዶብ ላኪን ኩሉ ለቕሊም ክምደምር ተቓሪር ውዛረት ሓርስ ወድሕ እምበል እሊ ለምን ሰነት ክልልፎ 10 እንደ ኣንበታ ብሑድ ዓደድ እግል ትርኤል ኣንበታ ዓንበጣ ዕጨይ ደማር ለሰብብ ትገብ መፅ ክምህላማ ትሓበራ ብኣሳስ እሊ ምን ሰነት ክልልፎ 23 ስክሰልፋይ ርቡዕ ናይ ሰነት ክልልፎ 15 እቲ ኣቕሊም ጋሽ በርካ ወገለ ክፋላት ኣቕሊም ኣንሰባ ወግብለት ብዓመት ዲብ 45 ሄክታር ዛህር ክምዓላ ወብመሻረክት ውቅል ናይ ሸዓብ ሕኩመት ሓን መራቐበት ክምኣታ ትሓበረ እልክነ ዲብ እንቱ ገሌ ክፋላት ዓድና እፍንቱ ሄ ኣቕሊም ጋሽ በርካ ምን ደውለት ሱዳን እንደሳገማያ በለመፀያ ሰራይር ደማር ጃር ዲቦቱ እቲ ሓልፈያ ሰነታት ሕሬት ብዓመት ዲብ 5000 ሄክታር መትወሳዕ ለብኣካናት መትፋራይ ናይ እለን ሰራይር ድድ ባልዒን ኣስማም እንደትረሽረሻ ዕውት ወራታት መራቐበት ከም ገብኣ ልትኣምር ወራታት መራቐበት ሴግመት ላቶም ባልዒን ብዓመት ዓንበጣ ባዶ ብሄ ብፍንቱይ ብሕስር ውቁል እግል ታብዖቱ ለሰደ ጥውር መርከዝ ዲብ ጋድም ሓሊብ ምድሬት ኣፍዓበት ከም ተኣሰሳማ ምን ዓባይ ዓውቴታት እንደገብኣ ስጁል ህላ
1: ዲቤት ከበር ሓቁን ተዓዲሄ ዲብ ደረዳ ሕየት ፈውሊና ለሃላ ጠቢዓታይ ከዛን ቆርቆራ ማይ ሽቶ እንሱስ ደማነት እግል ርከብ ወዲብ መንበረተ ማሕበራዊ እቅትሳት ሸዓብ ፍገሪት ወዴ ከምሃላ ስካን ወመመቅራሕተ ሽቁል ሓበረው ዕሊ ዝያደ ኦሮት ዘበን ዕምር ላእቡ ጠቢዓታይ ከዛን ፅበጡ እስክ ወርሕ ማርስ ሰበተ ፀንሕ እንሱስ እግል ማይ ሽቶ ክም ኢልግዕዝ እንደ ሓበራ ዲብ ዲባ የብስ ዲቡ ወቅት ዕፉን እንዴት ዘረአ ዲቡ ተረፍ እተይ እግል ዓለፍ እንሱስ ክም ልትነፍዐቡ ለሃይበተ ራእይ ሸርሐው መመቅርሓይ ሽቁል ናይ ለእዳረተ ዳሕየት ሰይደ ሙሴ ሃብቲ ማርያም ብጀህቱ ከዛን ቆርቆራ ፍንገ ክልአ ደብር ሰበት ሃላ ካም ሰልሁማ መሓዛት ኣስኩ ሰበት ልትክዐ ማይ ሽቶ እግል እንሱስ ደማነተ ካልእ ክምሃላ ካም ሰልሁማ ዓሳ ሰበተ ፈረዲቡ ዒማተ ቅዙይ ስጋ ዓሳ ዋብዕደ መናፍዕቲ እቅትሳት ካምቱ እንደ ሸርሓ ለበ እግል ኢልትመላ መሓፈዘተ ወጂበት እግል ትግባእ እግሉ ትፋና ጠቢዓታይ ከዛን ቆርቆራ ምን ምድርየተ ምልቂ እንክር ግብለት ምን እዳረተ ዳሕየት ፈውሊና ሄ እንክር ግብለታይ ምፍጋር ፀሓይ 145 ኪሎ ሜትር ራይም ሃላ ካብ ሓሳብ ብተቕብለትና ኣኽባር ቀደምነእትም ርእሲ ኣኽባር ግል ትገም እግልኩም ማሕበር ዓፍየት ገቢል ኤርትርያ ራብዓይ ዑልማይ መእተመሩ ሰርገላ ዲብ ቺካጎ ሲያትል ወኦራንጅ ካውንቲ ለነብሮ ኤርትሪ 35 ዒድ ሕርየት ኤርትሪ ኣብ ነያረት ዓየደው እቲ ደረዓ ምድርየት ዓዲ ቀይሕ ምሽሮዕ ማይ ወመብና መድረሰት ካልኣይ ደረጀት ዳሕራ ራይስ ውዘራ እስራኤል ቤንያሚን ናተንያሁ ዓዱ ዲብ ግብለተ ልብናን ለወዲዩ ዓመልያት ዓስከሪ እግል ኣፍሖ ኣማውር ሓለፈ ርእሲ ዩክሬን ቬለድሚር ዜለንስኪ ዓዱ ምን ጀርመን ንዛም ድፋዕ ጥያራት ለልትመጣ ኣቦ ኣላት ከም ትሰለመተት ኣምራ ሰብ

እቲ ኣስከሬት ኣሜሪካ ዋኩባ ዲበ መርከዝ ቅዋት ባሕር ጓንታናሞ ህድግዱቁር ይወለዉ ከሓይሳምዋ ሓይሳተ ምተቕብለትና ኣኽባር ዲብለተማ ምስለተለየ ብራምጃትና መታባዓት በኪተ ዲብለተመየን ሰራሕ

ዛዕባ ሃገራዊ በዓል ከም ኩሎም ዝሓለፉ በዓላት ናፅነት ኣብ ዓመተ 2016 እውን ናቱ ዝክርታት ሒዙ ኣብ 19 ምሕዳር ከባብታት ብህዝቢ ንዕዘባና ብከምዚ ንፅምብሎ ዘለና ኣገባብ ዝፅምበል ኣሎ። ህዝቢ ኤርትራ ነዊሕን መሪርን ፖለቲካዊ ብረታዊ ቃልሲ ኣካይዱ ዝተፈላለየ ናይ ውሽጥን ወፃእን ተፃብኦታት መኪቱ በዳትን ፅንኩራትን መድረኻት ሰጊሩ ኩሉ ዓይነት መስዋእቲ ከፊሉ ናፅነቱን ልዑላውነቱን ኣውሒሱ ሓድነቱን ሲኑቱን ዓቂቡ ከዓ ዜጋታት ብሰላምን ምክብባርን ዝነብሩላ ብፖሊሲ ርእሰ ምርኮሳ እትምራሕ ካብ ኣብ ከባቢና ዝርከባ ሃገራት ብኣብነት ደሴት ሰላም እትምሰል ዝደመቐት ሃገር ወኒን ይርከብ። ከምኡ እውን ዋላ ኣብ ፀንገረ ኩነታት ብዘይ ምቁራት ኣብ ርሑቕ ከባብታት ማዕረ ዕድላት ንዜጋታት ንምብፃሕ ክቕፅል ፀንሐ ኣብ ትምህርቲ፣ ጥዕና፣ ሕርሻ፣ ቴሌፎን ወዘተ መደባት ልምዓት ብውሽጣዊ ዓቕምና ብዓፀፌታ ንምስጓም ብዘይተሳትፎ ህዝቢ ዝዕወት መደብ ስለዘየለ ኣብ ትሕቲ ፅንዓትና ዋሓትና ዝብል ቴማ ድልውነትና ንረጋግፀሉ መድረኽ እዩ።

0: ሰሪሓ ክትኮነና ናይ ኣራሑ ኣርሓ ድኽነት ድንቁርና ኣዕሚቕና ክንቆብሮ ምርኩስ ብምግባር ሕሉፍ ተመክሮ ኣድማስ ሰማይ ባዕልና ክንመሓድሮ
1: ፅንዓትና ዋሕዝና ሰረት ብለውና ሰረት ባሕሪ ምድሪ ህላዋ ሃገርና ሳላ ዝመከትና ሳላ ዝፀናዕና ሎሚ ከምቲ ማሊ ፅንዓትና ዋሕዝና ጋሊህና ክንወፆ ትማዕቡድ መግዛእቲ ሸዓተ ብዝሕና ልብና ግን ሓንቲ ማንም ሓይሊ የለን ሕብረትና ዓጋቲ መን ስልጣን ኣለዎ ከማይና ክሰቲ

እዙ ሰላምታና ተቐበሉ ፈነዎና ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ተምስዩም ንሎም ሰንበት 31 ጉቦት ሰዓት 19 ዝተዳለወ ሃገራውን ኣህጉራውን ዜናታት ዘቕርበልኩም ኤፍሮም ግዴ ንምክትታልኩም ብክብሪ እናዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም ማሕበር ህዝባዊ ጥዕና ኤርትራ 4ይ ስነ ፍልጠታዊ ጉባኤ ኣብ ኣስመራ ቃኒዑ

ትማይን ህንፃ ቤት ትምህርቲ ካልኣይ ደረጃን ተመሪቑ። ቀዳማይ ሚኒስትር እስራኤል ሰራዊት ሃገሩ ኣብ ደቡባዊ ሊባኖስ ዘካይዶ ዘሎ ስርሒት ከስፍሖን ከዕምቖን ትእዛዝ ሂቦም። ዩክሬን ካብ ጀርመን መወንጨፊ ስርዓተ ምክልኻል ኣየር ከም እተረከበት ኣፍሊጣ። ወተሃደራውያን ሰበስልጣን ኣሜሪካን ኩባን ናብ መደበር ሓይሊ ባሕሪ ጓንታናሞ ጸጥታዊ ዝርብ ኣካይዶም። ማሕበር ህዝባዊ ጥዕና ኤርትራ ምሕያል ሞያውያን ህዝባዊ ጥዕና ንምምሕያሽ ጥዕና ሕብረተሰብ ዝብል ቴማ ትማሊ 30 ጉንቦት ኣብ ኣዳራሽ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ራብዓይ ስነ ፍልጠታዊ ጉባኤ ኣቃኒዑ። ኣብቲ ጉባኤ ኣብ ኣባፅሕካ ምፍታን ክሳብ ወፈልፊ ዝምዕብል ልምዲ ምትካኽ ሽጋራን ጸለውቲ ረቑሒታትን ምስ ወርሓዊ ጽግያት ተኣሳሲሮም ኣብ ትምህርቲ ብኩራት ዘስዕቡ ብድሆታት ምርምራዊ መጽናዕትታት ኣብ ህዝባዊ ጥዕና ብሉፅነት ህይወትን ወሰንቲ ባእታታትን ኣብ ተሓከምቲ ግላኮማ ወሰንቲ ረቑሒታት ሕርሲ ኣብ ገዛ ከምኡ ውን ኣገዳስነት ህዝባዊ ጥዕና ዝብሉ መጽናዕታዊ ወረቓቕቲ ቀሪቦም። ብተወሳኺ ኣብ ዓመታዊ ጸብጻብ ንጥፈታት ማሕበር ከምኡውን ኣብ ዝተኸለሰ ቕዋም ማሕበር ተዘትዮም። ፕረዚደንት ማሕበር ዶክተር ፍጹም ክብራብ ኣብ ዘስምዖ ቃል እቲ መድረኽ እዋናዊ ስነ ፍልጠታዊ ግንዛቤ ገስጋስ ምርምርን መሃዝነትን ህዝባዊ ጥዕና ንምልዋት ኣብ ሓባራዊ ስራሕን ብድሆን ብዕምቆት ንምዝታይ ሽርክነት ንምዕዛዝ ከምኡውን መጻኢ ስርዓተ ጥዕና ሃገርና ቅርጺ ንምትሓዝ ኣገዳሲ ምዃኑ ገሊጾም። ዶክተር ፍጹም ኣስዒቡ ምስ ኣገባባት ኣሰራርሓ ሚኒስትር ጥዕና ስሳነ ሙያውነትን ኣድማዕነትን ዓቕሚ ሰብ ንምንጻር ዝሕግዝ ሓፈሻዊ ሰነድ መወከሲ ዝርዝር ዕማም ንምድላው ይሰርሑ ከም ዘለዉ፣ እዚ ድማ ሙያውያን ህዝባዊ ጥዕና ኣብ ቦታ ስራሕ ዘለዎም ሓላፍነትን መሰላትን ብምንጻር ኣገልግሎት ጥዕና ንምምሕያሽ ዝዓለመ ከም ዝኾነ ኣነጺሮም። ተሳተፍቲ ብወገኖም እቲ መጽናዕታዊ ምርምር ንዝሰፍሐ ክፋል ሃገርና ከጠቓልል ኩሉ ሜድያዊ ተሳትፎ ኣባላት ክዓዝዝ ምርምራዊ ንጥፈት ክተባባዕን ኣባላት ተበግሶ ክወስዱን ውዳበ ማሕበር ክሰፍሕ ከምኡውን ኣገዳሲ ሓበሬታ ብእዋኑ ናብ ኣባላት ክበጽሕ ዝብል ርእይቶታት ኣቕሪቦም። ኣብ ሕቡራት መንግስታት ኣሜሪካ ኤርትራውያን ነበርቲ ቺካጎን ከባቢኣን ሲያትልን ኦረንጅ ካውንቲ ካሊፎርኒያን ጽንዓትና ዋሕስና ብዝብል ቴማ መበል 35 ዓመት ጽምብል ናጽነት ብልዑል ማዕርግ ኣብዒሎም። ነበርቲ ከተማ ቺካጎን ከባቢያን ብ2023 ጉንቦት ዝወደብዎ ጽምብላት ምስ ቃል ባንዴራ ኤርትራ ባህላዊ መደባትን ስእላዊ ምርኢትን ዘጠቓልል ነይሮም። እቶም ዜጋታት ናጽነትን ስለያ ዝተኸፍለ ዋጋን እተዘኻኽር 24 ጉንቦት ዕለተ ሕድሪ ከም ዝኾነት ብምጥቃስ መሳርዖም ብምድልዳል ሃገራዊ መደባት ንምዕዋዝ ዘሎም መብጽዓ ኣሐዲሶም። እዚ ከምዚ ኢሉ እንከሎ ብ23 24 ጉንቦት ኣብ ሲያትል ኣብ ዝተወደበ ብሽሓት ዝቕጸሩ ዜጋታትን ዕዱማትን ዝተሳትፍዎ ጽምብል ተምሃሮ ቤት ትምህርቲ ማሕበርኮም ንትሽዓተ ብሄራት ኤርትራ ዝውክል ባህላዊ ምርኢት ኣቕሪቦም። ኣብቲ ኣጋጣሚ ኣቦ ወንበር ሃገራዊ ሽማግለ ሲያትል ነቲ ጽምብል ዝምልከት መልእኽቲ ከም ዘቕረበ እቲ ዝበጽሐና ሓበሬታ ኣፍሊጦም። ብተመሳሳሊ ኣብ ኦረንጅ ካውንቲን ካሊፎርኒያ ዝነብሩ ዜጋታት ብ25 ጉንቦት ኣብ ዝወደብዎ ውዕውዕ በዓል ሙዚቃዊ መሰናዶ መድረታትን ኣዘናጊዒ መደባትን ዘጠቓልል ምንባሩ ኣሰናዳይት ኮሚቴ ሓቢራ። ኣብ ደርዓን ዞባ ዓዲ ቀይሕ ብምትሕባር ህዝብን መንግስትን ብኣስታት 4 ሚልዮን ናቕፋ ዝተሰርሐ ፕሮጀክት ቀረብ ጽሩይ ስተማይን ህንፃ ቤት ትምህርቲ ካልኣይ ደረጃን ብ29 ጉንቦት ተመሪቖም። እቲ ፕሮጀክት ማይ 375 ፊስቶ ማይ ናይ መሓዝ ዓቕሚ ዘሎ ዓብ ባስካን ክልተ መከፋፈል ነቕጣን ከምኡውን ምዝርጋሕ ሻምቦቆታት ናብ መደበር ጥዕናን ቤት ትምህርትን እቲ ንኻልኣይ ደረጃ ቤት ትምህርቲ ዝተሰርሐ ህንፃ ድማ 4 ክፍልታት ምስ ሰደቓታቱ ከም ዘጠቓልል ኣብ መሓዳሪ ምምሕዳር ከባቢ ደርዓ ሃለቃ መለስ ምስግና ሓቢሮም። ካብ ጨንፈር ልምዓት ማይ ዘባርብ ኢንጂነር ክብሮም ምስግና ብግድዩ ዝተዋደደ ትካላት ንነዊሕ ግዜ ንኸገልግል ብግቡእ ክንክን ክግበረሉ ተላብዮም።
ናብ ካልኣይ ደረጃ ዝሓለፉ ተምሃሮ ደርዓን ከባቢያን ናብ ከተማ ዓዲ ቀይሕ ተጓዒዞም ትምህርቶም ክቕፅሉ ምፅንሖም ዝሓበረ ሓላፍ ትምህርቲ ናይቲ ንኡ ዞባ መምህር ብየነ ተስፋይ እቲ ተሰሪሑ ዘሎ ህንፃ ነዘቃልል ከም ዝኾነን ዝመፅእ ዓመት ኣገልግሎ

0: ሎት ከም ጅምርን ገሊፆም። ኣብቲ ኣጋጣሚ ማሓዳር ንዕዞብ ዓዲ ቀያሓቱ ሃብታይ ተስፋ እዚ ህዝቢ ኣብ መደባት ልምዓት ንዝገብሮ ዘሎ ዕዙዝ ተሳትፎን ንዝወስዶ ዘሎ ተበግሶን ሞጊሶም። ደርዓ ካብ ከተማ ዓዲ ቀይሕ ንሸንኽ ሰሜን 20 ኪሎ ሜትር ርሒቓ ትርከብ። ሚኒስትር ሕርሻ ብምክልኻል ኣንበጣ ምድረ በዳ ዝተኸተሎ እስትራቴጂ ውፅኢታዊ ምንባር ገሊፆም። ብመልክዕ ጸብጻብ ዝተዋሃደ ትሕዝቶሎ ኣርሴማ ኣስመሮም ከተቕርበልና።
1: ሚኒስትሪ ሕርሻ ኣብ ዝሓለፈ 35 ዓመታት ናጽነት በብዓመቱ ክረአ ዝጸንሐ ወራር ኣንበጣ ምድረ በዳ ብሓያል መኸተን ውህደትን ክኢላታት ሕርሻ ምምሕዳራት ህዝብን ሰራዊትን ዝጥቀስ ጉድኣት ከየውረደ ኣብ ትሕቲ ቕፅፅር ከም ዘውዓለ ሓቢሮም። ቀንዲ እስትራቴጂ መንግስቲ ኤርትራ ኣንበጣ ኣብ ዝራባሓሉ ቦታታት ብምኻድ ምንፋር ቅድሚ ምጅማሩ ኣብ ትሕቲ ቁፅፅር ምውዓል ምዃኑ ዝሓበረት ሚኒስትሪ ጻዕቅን ዝርጋሕን ለበዳ ኣንበጣ ዋላ እኳ በብዓመቱ ዝፈላለ እንተኾነ ዓመታዊ ዘጋጥም ተርእዮ ምዃኑ ይገልጽ። ብመሰረት ጸብጻባት ሚኒስትሪ ሕርሻ ኣብ 1995 2006 2007 2013 2014 2019 ከምኡውን 2020 እቲ ዝለዓለ ክስተት ለበዳ ኣንበጣ ከም ዘጋጠመ ኣብ ነፍሲ ወከፍ ዓመት ድማ ብገምጋም ካብ 51,000 ክሳብ 101,000 ሄክታር ኣብ ስፍሓቱ መሬት ኣዝዮም ዓበይቲ ወራራት ኣንበጣ ምድረ በዳ ኣጓኒፎም ከም ዝነበሩን ዕውድ ቁፅፅራዊ ስራሕ ከም እተኻየደሎምን ክፍለጥ ተኻኢሎም። ብኣጠቓላለዩ ኣብ ዝሓለፋ 35 ዓመታት ናጽነት ኣብ ልዕሊ 600,000 ሄክታር መሬት ለበዳ ኣንበጣ ምድረ በዳ ከም ዘጋጠመ እቲ ጸብጻብ የነፅር። ኤርትራ ሓንቲ ካብተን ቅድመ ግንባር መፋረይት ኣንበጣ ምድረ በዳ ብምዃና ልዕሊ ፍርቂ ካብ ሓፈሻዊ ስፍሓት መሬታ ማለት 7,000,000 ሄክታር ንምርባሕ ኣንበጣ ምድረ በዳ ምችእ ምዃን እዩ ዝጥቀስ። እዚ እቲ ቐንዲ ኣንበጣ ምድረ በዳ ዝራባሓሉ ቦታታት እኳ እንትኾነ ዶብ ሰጊሩ ብዝመጽእ ኣንበጣ ምድረ በዳ ግን ኩለን ዞባታት ተጠቃዕቲ ከም ዝኾና ጸብጻብ ሚኒስትሪ ሕርሻ የነጽር። ብዘካዚ እቲ ካብ 2019 ኣትሒዙ ብውሕድ ቁፅሪ ክረአ ዝጀመረ ኣንበጣ ገረብ ሓደገኛ እናኾነ ይመፅእ ምህላው ተሓቢሮም። በዚ መሰረት ካብ 2023 ክሳብ ቀዳማይ ርብዒ 2025 ኣብ ዞባ ጋሽባርካን ገለ ክፋላት ዞባታት ዓንሰባን ደቡብን ብጠቕላላ ኣብ ልዕሊ 45,000 ሄክታር ተኸሲቱ ምንባሩን ብልዑል ተሳትፎ ህዝብን መንግስትን ኣብ ትሕቲ ቁፅፅር ከም ዝወዓለን ተገሊፆም። እዚ ከምዚ ኢሉ እንከሎ ገለ ክፋል ሃገርና ብፍላይ ድማ ዞባ ጋሽባርካ ካብ ሃገረ ሱዳን ሳጊመን ብዝመፅእ ኣዕዋፍ ኩላ ኩላ ተጠቃዒት እያ። ኣብ ዝሓለፈ ዓመታት ናጽነት ብጠቕላላ ኣብ ልዕሊ 5,000 ሄክታር ስፍሓት መራብሒ ቦታታት ናይ ዘን ኣዕዋፍ ፀረ ባልዕ ብምንጻግ ዕውት ቁፅፅር ከም እተኻየደ ዝፍለጥ እዮም። ንንጥፈታት ቁፅፅር ሳገምቲ ባልዓት ብሓፈሻ ኣንበጣ ምድረ በዳ ድማ ብፍላይ ብልዑል ትኩረት ንምክትታሉ ዝሕግዝ ሓውሲ ዘመናዊ ማእከል ኣብ ጋድም ሓሊብ ንእዞ ብኣፍ ዓበት ምምስራት እውን ካብ ዓበይቲ ዓወታት ኮይኑ ተመዝጊብሎ።
0: ኣብ ምምሕዳር ከባቢ ፈውሊና እትርከብ ባህርያ ወዲጋ ቁርቁራ ኣብ ምውሓዝ ስተማይ ጥሪትን ምቅላል ማሕበረ ቁጠባዊ መነባብሮ ህዝብን ኣስተዋፅኦ ትገብር ከም ዘላ ነበርትን ኣካያዲ ስራሕን ሓቢሮም። እዛ ናይ ልዕሊ ሓደ ዘመን ዕድመ ዘለዋ ባህርያ ወዲጋ ትሕዝቶኣ ክሳብ ወርሒ መጋቢ ስለ ዝፀንሕ ጥሪት ንስተማይ ኢለን ከምዘይግዕዛ ብምጥቃስ ኣብ እትነፅፈሉ እዋን ዕፉን ብምዝራእ ተረፍ ምህርቲ ንእንስሳ ከም ዝቕበልዎ እቶም ወሃብቲ ርእይቶ ገሊፆም። ኣካያዲ ስራሕ ናይቲ ምምሕዳር ከባቢ ኣቶ ሙሴ ሃብተ ማርያም ብወገኑ ዲጋ ቁርቁራ ኣብ መንጎ ክልተ ጎቦታት ስለ እትርከብ ከምኡውን ዓበይትን ንኣሽቱን ሩባታት ናብኣ ስለ ዝፈሱ ቀረብ ስተማይ ጥሪት ኣውሒሳ ከም ዘላ ከምኡውን ዓሳታት ስለ ዝፋረዩ ኢላ ምንጪ መኣዛዊ ስጋ ዓሳን ካልእ ቁጠባዊ ረብሓን ከም ዝኾነት ብምግላጽ ድበት ከይትመልእ ጉቡእ ዕቃበ ክግበረላ ተማሕጺኑ። ባህርያዊ ዲጋ ቁርቁራ ካብ ንኡዞባ መልቂ ንሸነኽ ደቡብ ካብ ምምሕዳር ከባቢ ፈውሊና ድማ ንሸነኽ ደቡባ ምብራቕ ኣስታት 45 ኪሎ ሜትር ርሒቓ ትርከብ። ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊመ ብኽብሪ ዕድመኩም። ቀዳማይ ሚኒስትር እስራኤል ቤንያሚን ነታንያሁ ሰራዊት ሃገሩ ኣብ ደቡባዊ ሊባኖስ ኣብ ትሕቲ ቁፅፅር ምንቅስቓስ ሕዝቡላ ንዝፀንሐ ቦታታት ንምሓዝ ዘካይዱ ዘሎ ወተሃደራዊ ስርሒት ከስፍሖን ከዕምቆን ትእዛዝ ከም ዝሃበ ኣፍሊጦም። ዝተገልፀ ሰራዊት እስራኤል ኣብ ደቡባዊ ሊባኖስ ካብ ዶብ 5 ኪሎ ሜትር ርሒቑ ንዝርከብ ልዕሊ 900 ዓመት ዕድመ ዘሎ ታሪኻዊ ዕርዲ ከም ተቆፃፀረ ኣብ ዝቃላሓሉ ዘሎ እዋን እዮም። ምትሓዝ ናይቲ ዕርዲ ኣብ እስትራተጂ ሃገሩ ድራማቲካዊ ለውጢ ከም ዝኾነ ቀዳማይ ሚኒስተር ነታንያሁ ሓቢሩሎም። እስራኤል ካብ ወርሒ ጥቅምቲ 223 ጀሚራ ከተካይዶ ብፀንሐት ወተሃደራዊ ስርሒታት 8,000 ኣባላት ምንቅስቓስ ሕዝቡላህ ከም ተቐትሉ ብተወሳኺ ገሊፆም። እዚ ከምዚ ኢሉ እንከሎ መንግስቲ እስራኤል ኣብ ሰሜናዊ ክፋል ሃገሩ ዝርከባ ኣብያተ ትምህርቲ ንግዜኡ ክዕፀዋ ትእዛዝ ሂብሎም። እዚ ትእዛዝ ዝተዋህበ ምንቅስቓስ ሕዝቡላህ ትማል 30 ግንቦት ኣብ ሰሜናዊ ክፋል እስራኤል ናይ ሰብ ኣልቦ ነፈርትን ሮኬታትን መጥቃዕቲ ድሕሪ ምክያድ እዮም። በቲ መጥቃዕቲ ኣብ ልዕሊ ኣባይቲ ከፊላዊ ዕንወት ከም ዝወረደ ማዕከናት ዜና ቃሊሐን። ብካልእ ወገን መንግስቲ ሊባኖስ ነቲ ብሰራዊት እስራኤል ዝካየድ ዘሎ ምስፋሕ ወተሃደራዊ ስርሒት ብትሪ ኮኒንዎ ኣሎ። ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ ሃገሩ ትማላ 30 ግንቦት ካብ ጀርመን መወንጨፊ ስርዓተ ምክልኻል ኣየር ከም ተረከበት ኣፍሊጦም። ብዘይካዚ ዩክሬን መጥቃዕትታት ሩስያ ንምምካት ተወሳኺ ሚሳኢላት ስርዓተ ምክልኻል ኣየር ከም ዘድልያ ፕሬዚደንት ዘለንስኪ ገሊፆም። ሩስያ ውሽጢ ዝሓለፈ ሰሙን 2300 ሰብ ኣልቦ ነፈርቲ 1560 ቡምባታትን 108 ዝተፈላለዩ ዓይነታት ሚሳይላትን ናብ ሃገሩ ከም ዝተኮሰት ዝሓበረ ፕሬዚደንት ዘለንስኪ እቲ መጥቃዕቲ ንስቪላዊ ትሕተ ቅርፂ ዒላማ ዝገበረ ምንባሩ ሓቢሩሎም። ጀርመን ስራሕቲ ኣሜሪካ ዝኾነ ተወሳኺ ፓትሪዮት ሚሳይል ናብ ዩክሬይን ከም ዘይትልእኽ ኣቐዲማ መግላፃት ዝዝከር እዮም። ጀርመን ንኣሜሪካ ስዒባ ንዩክሬይን ዝለዓለ ወተሃደራዊ ደገፍ ዝገበረት ኮይና ካብ ለካቲት 222 ክሳብ መወዳእታ 225 ልዕሊ 23 ቢልዮን ዶላር ዝግመት ሓገዝ ከም ዝለኣኸትላ ጸብጻባት ይጠቕሱም። ኣገራት ምዕራብ ብሰላማዊ መገዲ ክዓርፍ ንዝኽእል ዝነበረ ኩናት ዩክሬይን ናብ ዘይተደልየ ኣንፈት ከም ዘምርሐኦ ሩስያ ክትወቅስ ጸኒሓላ። ወተሃደራውያን ሰበስልጣን ኣሜሪካን ኩባን ኣብ መደበር ሓይሊ ባሕሪ ጓንታናሞ ጸጥታዊ ዝርርብ ኣካይዶም። ትርክብ ኣብ መንጎ ሓለቓ ድቦ እዚ ኣሜሪካ ጀነራል ፍራንሲስ ዶኖቫንን ብሓለቓ ጠቕላሊ ስታፍ ኩባ ጀነራል ሮቤርቶ ሌግራ ሶቶሎግን ዝምራሕ ልኡኽ ተኻይዶም። ሰራዊት ኩባ ነቲ ዘተእወታዊ ክብል ብምግላጽ ክልቲኣቶም ወገናት ኣብ መንጎ ዝካየድ ርክብ ክቕጽል ከም ተሰማምዑ ይግለጽ ኣሎም። እዚ ከምዚ ኢሉ እንከሎ ሓለቓ ድቦ እዚ ኣሜሪካ ማዓስከር ጓንታናሞ ዑደት ብምግባር ድሕነት ኣባላት ሰራዊትን ስድራ ቤቶምን ከምኡ ንድልውነት ስርሒት ሰራዊት ኣሜሪካ ከም ዝገምገመ ተሓቢሮም። ወተሃደራውያን ሰበስልጣን ኣሜሪካን ኪባን ከምዚ ዓይነት ርክብ ከካይዱ ሳሕጢ ከም ዝኾነ እዮም ጸብጻባት ዝሕብሮም። እዚ ምዕባለታት እዚ ዝኽሰት ዘሎ ምምሕዳር ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ኩባ ዘካይዶ ጸቕጢ ከም ዘሐየሎ ኣብ ዝግለጸሉ ዘሎ እዋን እዮም። ጓንታናሞ ኣብ ደቡባ ምብራቕ ወሰናስን ኩባ ዝርከብ መደበር ሓይሊ ባሕሪ ኣሜሪካ እዩ። መንግስቲ ፔሩ ብርቱዕ ዝናብ ብሰንኪ ዘስዓቦ ሓደጋታት ዕልቕልቕን ምህማም መሬትን ብ13 መጋቢት 226 ንዝኣወጆ ህፁፅ ናይ እዋን ሓደጋ ድንጋገ ብ60 መዓልታት ኣናዊሕዎም። ብመሰረት ኣብ ወጋዓዊት ጋዜጣ ኤል ፔሩኣኖ ዝወፀ ሓበሬታ እቲ ናይ ምንዋሕ ስጉምቲ ካብ ፅባሕ ሓደ ሰነ ጀሚሩ ተግባራዊ ክኸውን እዮም። ተኣዋጅ ነቲ ሓደጋ ንምቁፃር ዝሕግዝ ህፁፅ ስጉምቲ ንምውሳድን ደገፍ ንምክፋልን ዘኽእል ምዃኑ ከዓ ተገሊጹሎም። ብዘይካዚ መንግስቲ ፔሩ ስርሒት ምድሓን ህይወት ክሰፍሕ ብምእዛዝ ኣሽሓት ኣባላት ሰራዊት ኣዋፊሩሎም። በቲ ዕልቕልቕ ብውሕዱ 11 ዞባታት ተሃሴን ከም ዘለዋ ዝጠቕሱ ጸብጻባት እቲ ሓደጋ ብዝሓለፈ 10 ዓመታት ካብ ዘጋጠሙ ተመሳሰልቲ ሓደጋታት ቲዝሓየለ ምዃኑ ከዓ የረዱ። ኣሜሪካን ኣውስትራልያን ብሪጣንያን ኣብ ትሕቲ ማይ ዝንቀሳቐሳ ሰብ ኣልቦ ነፈርቲ ብሓባር ንምምዕባል ዝዓለመ ፕሮጀክት ኣበጊሰን። ዝተገልጸ ሚኒስትራት ምክልኻል ሰለስቲአን ሃገራት ትማል 30 ግንቦት ኣብ ሲንጋፖር ኣብ ዘካየድዎ ርክብ እዮም። እቲ ፕሮጀክት ኣካል ናይቲ ጽልዋ ቻይና ኣብ ዞባ ኢንዶ ፓስፊክ ንምምካት ኣብ ዓመት 2021 ዝመስረቶ ኣውኩስ ዝተሰሜየ ጸጥታዊ ውዕል ከም ዝኾነ ከዓ እቶም ሚኒስትራት ሓቢሮም። ተንስልያዊ ሓበሬታ ኣብ ምእካብን ኣብ ትሕቲ ባሕሪ ዝርከቡ ናይ ኢንተርነትን ነዳድን መስመራት ካብ መጥቃዕትን ምክልኻልን ዘገልግላ ሰብ ኣልቦ ነፈርቲ ኣብ ዓመት 227 ኣብ ስራሕ ክውዕላኻ ትፅቢት ይግበረለን። ኣብ መወዳእታ ዓመት 221 ዝተኸተመ ጸጥታዊ ውዕል ኣውክስ ንኣውስትራልያ ዝተራቐቓ ሳብ ማሪናት ከምኡውን ዘመናዊ ኣፅዋር ንምዕጣቕ ዘጠቓልል ምዃኑ ዝፍለጥ እዮም። ቻይና እቲ ስሉሳዊ ስምምዕ ሓደገኛ ውድድር ምምዕባልን ሸመተን ኣፅዋር ዘተባብዕ ከምኡውን ሰላም ርጋትን ዞባ ኤስያን ፓስፊክ ዝዘርግ ምዃኑ ብምግላጽ ብተደጋጋሚ

ክትቃወሞ ጸኒሐ ኣላ። ሃገራት ምዕራብ ብሓፈሻ ብቕንዱ ኣሜሪካ ገስጋ ቻይና ንምብዳህ ኣብ ዞባ ኤስያ እትገብሮ ቀጥታውን ዘይቀጥታውን ምትእትታው እናዓበየ ይመጽእ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። መንግስቲ ሩስያ ኣብ ሩማናያዊት ከተማ ጋላቲ ኣብ ልዕሊ መንበሪ ህንፃ ዝወደቐ ሰብ ኣልቦ ነፋሪት ዋንነት ሃገሩ ምዃና ብሮማንያን ኪዳን ሰሜን ኣትላንቲክ ኔቶን ንዝቐርበሉ ክሲ ነፂግዎም። እዚ ዝተገልጸ ሓንቲ ወተሃደራዊ ሰብ ኣልቦ ነፈርቲ ብ29 ግንቦት ኣብ ከተማ ጋላቲ ኣብ ዝርከብ በዓል 10 ደርቢ መንበሪ ህንፃ ብምውደቓ ብርቱዕ ባርዕ ከም ተኸስተን 2 ሰባት ከም ዝቐሰሉን ኣብ ዝቃልሓሉ ዘሎ እዋን እዩ። ፕረዚደንት ቭላድሚር ፑቲን ኣብ ዝሃቦ መግለፂ ብዛዕባ ፍጻመ ሙሉእ ምርመራ ከይተካየደ ብቐጥታ ንሩስያ ተሓታቲት ምግባር ቁኑዕ ከም ዘይኮነ ብምጥቃስ እታ ሰብ ኣልቦ ነፋሪት ናይ ዩክሬን ክትከውን ከም እትኽእል ኣሚትሎም። ኣምባሳደር ሩስያ ኣብ ሮማንያ ብወገኑ እታ ሰብ ኣልቦ ነፋሪት ካብ ሃገሩ ከም ዝተበገሰት ዘረጋግፅ መርትዖ ከምዝየልቦዋ ነፂሮም። ይኹን እምበር ሚኒስትሪ ምክልኻል ሩማንያ እታ ሰብ ኣልቦ ነፋሪት መበገሲያ ሩስያ ከም ዝኾነ ኸሲስሎም። ፕሬዚደንት ሩማንያ ኒኩሾር ረዳን ብወገኑ ነቲ ፍጻሜ ሓደገኛ ክብል ብምኹና ናብ ከተማ ኮንስታንታ ዝርከብ ቤት ፅሕፈት ቆንስል ሩስያ ክዕፅ ኣዚዞም። ይኹን እምበር ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ ሃገራ ነቲ ብሩማንያ ዝተወስደ ስጉምቲ መልሰ ግብሪ ከም እትህበሉ ኣፍሊጣላ። እዚ ከምዚ ኢል እንከሎ ዋና ፀሓፊ ኔቶ ማርክ ሩት ነቲ ፍጻሜ ብምኹናን እቲ ኺዳን ንግዛኣት ነፍሲ ወከፍ ኣባል ሃገር ንምክልኻል ድልው ከም ዘሎ ኣረጋጊፆም። ፍልስጤማዊ ምንቅስቃስ ሓማስ ቀዳማይ ሚኒስትር እስራኤል ቤንያሚን ነታንያሁ ሰራዊት ሃገሩ ኣብ ወሽመጥ ጋዛ ዘሎ ቁፅፅር ከስፍሑ ንዝሃቡ ትእዛዝ ብትሪ ኮኒንዎም። ኣፈኛ ናይቲ ምንቅስቃስ ኣብ ዝሃቦ መግለፂ እቲ ትእዛዝ ነቲ ኣብ ወርሒ ጥቅምቲ 2025 ተግባራዊ ዝኾነ ስምምዕ ምቁራፅ ተኽሲ ዝጥሕስ ከም ዝኾነ ከዓ ኸሲሶም። ብኣሜሪካ ዝምራሕ ቦርድ ሰላም ትግባረ ናይቲ እስራኤል ዝኣተወቶ መብፅዓ ኣብ ምርግጋፅ ከም ዝበኾረ ዝወቐሰ ሓማስ ነቲ ቦርድ ዝቆማ ብእስራኤል ዝፍፀም ዘሎ ተደጋጋሚ ጥሕሰት ደው ንምባል ግብራዊ ስጉምቲ ክወስዳን መርገፂአን ከነፅራን ካ ፀዊዑ። ቀዳማይ ሚኒስትር ቤንያሚን ነታንያሁ ሰራዊት ሃገሩ 700,000 ክፋል ወሽመጥ ቃዛ ክቆፃፀር ኣብ ዝሓለፈ መዓልትታት ትእዛዝ ከም ዝሃበ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ውድብ ሕብራት ሃገራት ሙሉእ ክፋል ወሽመጥ ቃዛ ናይ ፍልስጤማውያን ከም ዝኾነ ብምሕባር ነቲ ብመንግስቲ እስራኤል ዝተዋህበ ትእዛዝ ኮኒንዎሎም። ስምምዕ ምቁራፅ ተኽሲ ተግባራዊ ካብ ዝኸውን ንድሓር ልዕሊ 2400 ጥሕሰታት ብእስራኤል ከም ተፈፀመን ብሰንኩ ከዓ ልዕሊ 900 ፍልስጤማውያን ከም ተቐትሉን ጸብጸባት ይሕብሩ። ዜና ንምጥቕላል ቀንዲ ነጥብታት ክደግመልኩም። ማሕበር ህዝባዊ ጥዕና ኤርትራ 4ይ ስነ ፍልጠታዊ ጉባኤኡ ኣብ ኣስመራ ቃኒዑ። ኣብ ቺካጎ ሲያትልን ኦረንጅ ካውንቲን ዝነብሩ ኤርትራውያን ዝኽሪ መበል 35 ዓመት ናጽነት ብልዑል ማዕርግ ኣብዒሎም። ኣብ ደርዓን ዝዞበ ዓዲ ቀይሕ ፕሮጀክት ማይን ህንፃ ቤት ትምህርቲ ካልኣይ ደረጃን ተመሪቑ። ቀዳማይ ሚኒስትር እስራኤል ሰራዊት ሃገሩ ኣብ ደቡባዊ ሊባኖስ ዘካይዶ ስርሒት ከስፍሖን ክዕምቆን ትእዛዝ ሂቡ። ዩክሬን ካብ ጀርመን መወንጨፍ ስርዓተ ምክልኻል ኣየር ከም ተረከበት ኣፍሊጣ። ወተሃደራን ሰበስልጣን ኣሜሪካን ኩባን ናብ መደበር ሓይሊ ባሕሪ ጓንታናሞ ጸጥታዊ ዝርርብ ኣካይዶም። ክቡራትን ክቡራንን ሓፈሻዊ ዜናታትና ኣብ ዝተዛዚሙሎ ምስ ተረፉ መድባትና ንሓድገኩም ብወገነይ ብሩኹም።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትኩ

ሪኹም ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና

0: ዝኸበርኩምን ዝኸበርክንን ተኸታተልቲ ታሪኻዊ ውድድር ፍልጠት ኩያ እምበር ንሎሚ መዛዘም ናይቲ ምስ ሰራሕተኛታት ሚኒስትር ሕርሻ ከነካይዶ ዝቐነና ውድድር ሒዝናልኩም መፂና ኣለና። ቅድሚኡ ግን ሓደ ዓይነት ነጥቢ ኣምፅኦም ዝተደረቡ ተወዳደርቲ ስለ ዘለዉ ናብ መድረኽ ኣምፂና ከነወዳድሮም ኢና። ሳባ ገብሪ ሂወት ካብ ቪላጆ ብ12 ነጥቢ፣ ኬብሮን መሓሪ ካብ ገጀረት ብ12 ነጥቢ፣ ሓበን ይሕደጎ ካብ ሓልሓለ ብ12 ነጥቢ። እንኳ ድሓን መጻኹም። ካብ ሰለስተኹም እቶም ዝለዓለ ነጥቢ ዘምፁ ወይ ነተን ሕቶታት ዝመለስዎን ናብ ካልኣይ መድረኽ ክትሓልፉ ኢኹም። ፅቡቅ ዕድል ይምነየልኩም። ሳባ ገብሪ ሂወት ካብ ቪላጆ ብኣኽ ጅምረይ ምረፂ።
1: ቁፅሪ ሓደ
0: ልሳን ማሕበር ሕብረት ዝነበረት ጋዜጣ እንታይ ነበረት? ኣጆኺ ግዜ ኣለኪ።
1: ኢትዮጵያ።
0: እርግጠኛ ንኺ? ሙሉ መልሲ መሊስኪ ኣለኺ። ካልኣይ ተወዳዳሪ ኬብሮን ካብ ገጀረት። ካብዘን ኩለን ክፍልታት ሓደ ሰባት መፂኹም ኣለኹም። ስለዚ ንኮላይ ንክፍልኹም ወኪልኩም ትወዳደሩ ኣለኹም ማለት እዩ። ብጀካ ቁፅሪ ሓደ ካብ 2 ክሳብ 10 ኣለዋ ኸ ኬብሮን?
2: ቁፅሪ 4
0: ፕረዚደንት ቀፅሪ ናፅነት ኤሪትራያን ኢንዲፐንደንስ ብሎክ ዝነበሩ መጻኢ ወለዶ ዝበለፀ ዕድል ከነፅንሓሉ ንጋደል፣ ደቅና ብሕውነትን ጅግንነትን ከም ዝደጋገፉ ንገብር እምበር ክፉእ ውርሻ ኣይነፅንሓሎምን ዝበሉ መን እዮም?
2: ኣቦና ወልደ ማርያም።
0: ኣይ ረኸብካያን ኣለኻ ኬብሮን። ፕረዚደንት ቀፅሪ ናፅነት ኤሪትራያን ኢንዲፐንደንስ ብሎክ ዝነበሩ መጻኢ ወለዶ ዝበለፀ ዕድል ከነፅንሓሉ ንጋደል፣ ደቅና ብሕውነትን ጅግንነትን ከም ዝደጋገፉ ንገብር እምበር ክፉእ ውርሻ ኣይነፅንሓሎምን ዝበሉ ራእሲ ተሰማ ስበሮም እዮም ነይሮም። ሳልሳይ ተወዳዳሪ ቁፅሪ 1 4 ተመሪፀን እየ ዝተረፋ ግን ኣለዋኻ
2: ቁፅሪ 7
0: ቁፅሪ

0: ሸዓተ መጽሓፍ ፌደሬሽን ኤርትራ ምስ ኢትዮጵያ ካብ ማቴንሶ ክሳብ ተድላ ብቐንዱ ዘተኮረሉ እዋን መዓስ እዩ? ሀ ካብ 1941 ክሳብ 1950፣ ለ ካብ 1890 ክሳብ 1941፣ ሐ ካብ 1961 ክሳብ 1965፣ መ ካብ 1951 ክሳብ 1955። መ ካብ ክንደይ ክሳብ ክንደይ?
1: ካብ 1951 ክሳብ 55።
0: ሙሉ መልሲ። መጽሓፍ ፌደሬሽን ኤርትራ ምስ ኢትዮጵያ ካብ ማቴንሶ ክሳብ ተድላ ብቐንዱ ዘተኮረሉ እዋን መዓስ እያ ትብል ነይራ ሕቶኻ? ካብ 1951 ክሳብ 1955 ድማ ኣተኪሩ ተጻሒፉሉ ማለት እዩ። ስለዚ ተፈላለዩኹም ስለ ዘለኹም ዝሓለፍኩም ናብ ካልኣይ መድረኽ ክትቅጽሉ ኢኹም ይቐኒልና። ሓራይ ናብ ካልኣይ መድረኽ ዝሓለፉ ተወዳዳርቲ ክዕድሜ። ቀዳማይ ተወዳዳራይ ተስፋ ጋብር ኪዳነ ካብ ቪላጆ ብ15 ነጥቢ። ካልአይቲ ተወዳዳሪት ሳባ ገብር ህይወት ካብ ቪላጆ ብ12 ነጥቢ። ሳልሳይ ተወዳዳራይ ጣዕመ ሃብተ ስላሰ ካብ ሓልሓል ብሙሉእ ነጥቢ ወይ 16 ነጥቢ። ናይ መወዳታ ተወዳዳራይ ሓበን ይሕደጎ ካብ ሓልሓለ ብ12 ነጥቢ። እንኳዕ ድሓን መጻኹም።
2: እንኳዕ ድሓን ፀናሕኩም።
0: እንኳዕ ሓጎሰካ።
2: ቴንኪዩ።
0: ቀዳማይ ተወዳዳሪ ኢኻ። ጽቡቕ ድዩ ጸገም ኣለዎ ድዩ ወላ ቀዳማይ ምዃን ይሓይሽ?
2: እዋ 50-50 እዩ።
0: 50-50?
2: እዋ
0: ማለት
2: ማለትሲ ቀዳማይ ትፃወጢ ብኣኻ ይሓልፋሎ ነቶም ካልዮም ከዓ መለበሚ።
0: በል ቀዳመይ ትሕቶ ኸያ
2: መርሓባ።
0: ምረፅ ስለ ዝኾነት ከዓ ኣስተውዕል ኣቢልካ መልስ። ንመራሒ መንግስትነት ኤርትራ ምስ ተድላ ባይሩ ተወዳዲሮም ዝተሳዕሩ መን ነይሮም? ሀ ደጋት ኣብርሃ ተሰማ፣ ለ ገብረ መስቀል ወልዱ፣ ሐ ስራጅ ዓብዱ፣ መ መልሲ የለን።

0: መልስ የለን
1: አይረ ከብካያና ምረስ ለዝሆነት አንተ እድልያ ነራትካ ንመረሒ መንግስነት ኤርትራ ምስተላ ባይሩ ተወዳዲሮ ምስተሳዕሩ ደጋት አብርሃ ተሰማየም ነው ካላይ ተወዳዳሪት ሳባ ገብረ ህይወት ካብ ቪላጆ ከመይ ጸንሕኪ
2: ጥቦ
1: ከመይ ያለ ሞራልኪ
2: ድሓኒ
1: ቡያ መጀመርታ ከይኮነን ሓቂ
2: ተወዳዲሮ ፈልጠ
1: ማዓስ ተወዳዲርክ ነርኪ
2: ኣብ መጀመርታ 2023 ግዜ ተጋጌት ዕለት ማለት እዩ
1: ከመይ ነይሩ ናይ ሸዕ ተዘክሮኺ
2: ድሓኒ ፅቡቅ ነይሩ
1: ከመይ ነይሩ ውፅኢትካ
2: ራብዒ ተወፅ
1: ፅቡቅ እምበር ኣብ ካልይ ምድራስ ሓሊፍክ ኢኹ ማለት
2: እዩ ሓሊፈ
1: ስለዚ ስ ጎኒ ጎኒ እዚ ናይ ሚኒስትር ስራሕ ሲ ናይ ማሕበር ዲዛይነራት ኣበርክቶ እውን ኣለኪ ድሓኒ ሕጂ ናብ ታሕቶ ክከብለክ እየ ፅኒሕና ግን ክንምለሳ ኢና ተረሳዕኻ ዘክር ንባዕልኺ ምረፅ እያ ወለናት ክሕቶ ስለዚ ኣስተውዕላ ኣቢል ክመልሲ ጋዜጣ ደሃይ ኤርትራ ብትእዛዝ ጠቕላሊ ቤት ፍርዲ ኤርትራ ዳግም ተኸፊታ ንክንደይ ዝኣክል እዋን ተሓቲማ ዓንቀጻትን ርእቶታትን የንጊዳ ሀ 12 ኣዋርሕ ለ 8 ኣዋርሕ ሐ 5 ኣዋርሕ መ 9 ኣዋርሕ ኣጆኺ ግዜ ስለ ዘለኪ ሓሲብኪ ክምልስ ትኽእል ኢኸ
2: 9 ኣዋርሕ
1: ኣይረኸብክያን ኣለኺ ሳባ ጋዜጣ ደሃይ ኤርትራ ብትእዛዝ ጠቕላሊ ቤት ፍርዲ ኤርትራ ዳግም ተኸፊታ ንክንደይ ዝኣክል እዋን ተሓቲማ ዓንቀጻትን ርእቶታትን ይእንጊዳ ን5 ኣዋርሕ ስለዚ መልሲ ሐኣ ማለት እዩ ሳልሳይ ተወዳዳሪ ጣዕመ ሃብተ ስላሰ ካብ ሓልሓለ ብሙሉእ ነጥቢ ኢኻ ናብ ካልኣይ መድረክ ሓሊፍካ ዘለኻ እንኳ ሓጎሰካ
3: ሓጎስኩላና
1: ናይ ምድላው ድ ወላ ናይ ዕድል
3: ናይ ምድላው ናይ ምዕድል እንተለይ
1: ክልቲኡ ተሓዋዊስ ዶ ሓዝበል ቀዳሜይቲ ሕቶኸያ ንዓኻ እውን ምረፅ ስለ ዝበፅሐትካ ሓሲብካ ክትምልስ ኢኻ ማለት እዩ ካብዞም ዝስዕቡ ደጋፊ ሕብረት ዝነበሩ ፈሊኻ ውፅእ ሀ ወልደ ኣብ ወልደ ማርያም ለ ተድላ ባይሩ ሐ ራእሲ ተሰማ ኣስመሮም መ ሸክ ኢብራሂም ሱልጣን
3: ለ ተድላ ባይሩ
1: ሙሉእ መልሲ እቲ ርእሰ ምት ማንካሲ ወላ ንኦዴንስ መልሲ ምዃና ነጊርዎም ካብዞም ስዕቡ ደጋፊ ሕብረት ዝነበሩ ፈሊኻ ውፅያ ትብል ነራ ሕቶኻ ሀ ወልደ ኣብ ወልደ ማርያም ለ ተድላ ባይሩ ሐ ራእሲ ተሰማ ኣስመሮም መ ሸክ ኢብራሂም ሱልጣን መልሲ ድማ ለ ተድላ ባይሩ እዮም ነይሮም ራብዓይ ተወዳዳሪ ሓበኒሕ ደጎ ካብ ሓልሓለ ከመይ ኣለኻ
4: ፅቡቅ
1: ኣብዝ ሓለፈ ውድድር ኣይተረኸምና ነርና
4: ቅድም 2021 ተዋዲረ ነ
1: ተወዳዲርካ ነርካ ከመይ ነይሩ ሞ ተዘክሮኻ
4: ዘክሮ ፅቡቅ ከምኡ
1: ንምንታይ ወኪልካ ኢኻ ተወዳዲርካ
4: ንሚኒስትሬሻ ወኪለ እንዲያ ከይደ ራብዓይ ካወፅ ነ
1: ፅቡቅ እምበር ሕጂ ካብ ራብዓይ ክትመሓየሽ ኣለዋ ማለት እዩ ኣብ 5-6 ዓመት ፀቕጢ ክገብረልካ ኢለ ኮንኩን ግን ከማስ ትበሃል
4: እያ
1: ኣጆኻ ፅቡቅ ዕድል ምነ ኢልካ መራሒ መንግስቲ ኤርትራ ተድላ ባይሩ ብኣስፋሃ ወልደ ሚካኤል ዝተተክእሉ ዓመተ ምህረት መዓስ ነይሩ ሀ 1956 ለ 1953 ሐ 1954 መ 1955
4: መ 1955
1: ምሉ መልሲ መራሒ መንግስቲ ኤርትራ ተድላ ባይሩ ብኣስፋሃ ወልደ ሚካኤል ዝተተክሉ ዓመተ ምህረት 1955 እዩ ነይሩ ስለዚ መልሲ መ 1955 እዩ ማለት እዩ ናብ ቀዳማይ ተወዳዳሪ ተመሊስና ኣለና ካልይቲ ሕቶ ኸያ ፅቡቅ ዕድል ምነ ኢልካ ኣብ 1951 ብሰንኪ ምንቁልቋል ቁጠባ ኤርትራ ንሱ ፈጢርዎ ዝነበረ ስእነት ስራሕን መጠኑ ዝፈላለ ኣድማ ሰራሕተኛታት ዝተረኣየለን ከተማታት ሰለስተ ስመ
5: ኣብ ኣስመራ
1: ሓራይ
5: ኣብ ምፅዋዕ ዓሰብ
1: ትውስኽ
5: ኣክለን እንድሕር ጥዕያት ኣለዋ ዳ
1: ሙሉ መልሲ ካልይ ተወዳዳሪት ሳባ ኣብ ማሕበር ዲዛይነራት ንክንደይ እዋን ፀኒሕኪ?
2: ዳርጋ 4-5 ዓመት።
1: ፅቡቅ ዓመት። ፅቡቅ። ካብ ማሕ ጀሚርኪ ዮ ንስኻ ቅድሚ ማሕበር ምፅምባርኪ?
2: ካብ 2017 ክሳብ 2018 ተማሃሪት እንደ ነይረ። ካብ 2018 ግን ክነጥፈሉ ጀሚረ ማለት እዩ።
1: ፅቡቅ። ዝምባለ ነይርኪ ማለት እዩ። ንመሸጣ ተወርድ ዲኺ?
2: እዋ።
1: ኣብ ኮም በቂዕ ኪኺ ምኸድ ኪኺ ፃፂኺ በልኻለይቲ ሕቶ ከዓ ኣስተውዒልካ ትመልስ ኢኺ። ንኣድማ ሰራሕተኛታት ስእነት ስራሕ ሽፍትነት ዘረፋ ግጥም ሸፋቱን ፖሊስን ኣብ ዓንቀፃታ ኬስ ፈረት ዘይትውዕል ዝነበረት ጋዜጣ መን ትበሃል? ግዜ ስለ ዘለኪ ኣጭኺ

0: ኣጆኸይ ተዝነበራ
1: ጋዜጣታት ሞዘክሪ
0: ወ ሕቶ ክደግመልኪ ንኣድማ ሰራሕተኛታት ስእነት ስራሕ ሽፍትነት ወዘተ ኣብ ኣንቀጻታ ከየስፈረ ዘይትውዕል ጋዜጣ ምን ትበሃል?
1: ንድሃይ ኤርትራ ዝተክእት ሽማርስ እያ
0: ኣጆ ክፈትኒ ግን ካብ ኩለን
1: ድሃይ ኤርትራ
0: ኮነትን ካልእ ግዜ ኣኺላላ ንኣድማ ሰራሕተኛታት ስእነት ስራሕ ሽፍትነት ዘረፋ ግጥም ሸፋቱን ፖሊስን ኣብ ዓንቀጻታ ኬስ ፈረት ዘይትውዕል ዝነበረት ጋዜጣ ዘመን እያ ትበሃል። ሳልሳይ ተወዳዳሪ ጣዕመ ሃብተ ስላሰ ገለ ካብ ዓበይቲ ተልእኮታት ሚኒስትር ሕርሻሲ ምብፃሕ ምሩእ ዘርኢ ናብ ኩሉ ክፋላት ሃገር የጠቃልል እሞ እዚ ፕሮጀክት ከመይ ይመስል እስከ ኣብርሃ ብለልና
2: ኣብ ሓልሓለ ይብገጽ ኣብ ሓልሓለ ብእታውትነቱ ወይ ፕሮዳክሽን ንሕማም ተፃዋርነቱ ናይ ድርቂ ተፃዋርነቱ ተፀኒዑ በብናቱ እቲ ዝድለየሉ ዝተወድአ ሽዑኡ ንኤክስቴንሽን ውሃብ ብመንገዲ ኤክስቴንሽን ከዓ እቲ ምሩፅ ዘርኢ ይዝርጋሕ ማለት እዩ።
0: ከመይ ዓይነት መስርሕ ይዝሓልፍ ናይ ላቦራቶሪ ስራሕ ድዩ
2: ኖ መብዛሕትኡ ኣብ ባይታ እያ ብምፍታን እዩ። ንኣብነት ናይ ድርቂ ተፃዋርነት እንተልናስ መወዳድርቲ ጌርካ ማይ ድ ሓዶ ማይ ድ በዝሖ ገለ እንዳግበርካ ወዳዲርካ እቲ ማይ ተፃወር ኣብ ውሕድ ማይ ብዙሕ እጠዋት ክህብ ዝኽእል ትመርፅ ማለት እዩ። ወይ ከዓ ሕማም ተፃዋርነት ዘለዎ ብከምኡ ዓይነት እዩ ክሳይ ድግበር ማለት እዩ።
0: ፅቡቅ እቲ ዝሓሸ ሽዑ ናብ መላእ ሃገር
2: ይዝርጋሕ
0: ማለት እዩ። ያቀኒልና ናብ ሕቶ ካበል ክንምለስ ኣብ ግዜ ብሪጣንያዊ ምምሕዳር ኤርትራ ቁፅሪ ተመልሚሎም ናብ ሓይሊ ፖሊስ ተፀንበሩ ኤርትራውያን ክንደይ ነይሩ?
2: ሓደ ሽሕ
0: ሙሉእ መልሲ። ኣብ ግዜ ብሪጣንያዊ ምምሕዳር ኤርትራ ቁፅሪ ተመልሚሎም ናብ ሓይሊ ፖሊስ ተፀንበሩ ኤርትራውያን ሓደ ሽሕ ይበፅሕ ነይሩ። እዚኦም ግን ናብ ፖሊስ ዝተመደቡዮም እምበር ካብኦም ይበዝሑ ነይሮም ሓቂ ብጠቕላላ ሳብ 1973 ይበፅሑ ነይሮም። ካብዚኦም ቶም ሽሕ ናብ ፅላት ናይ ፖሊስ ከይዶም እቶም ዝተረፉ ከዓ ናብ ዝተፈላለየ ፅላታት ከይዶም ማለት እዩ። መሊስካ ኣለኻ ናብዓይ ተወዳዳሪ ናባኸ የ ኣብ ምንታይ ፅፍሒ ኢኻ ትሰርሕ?
3: ኣብ ሃገራዊ ትካል ሕርሻዊ ምርምር ኣብ ጨንፈር ሕርሻዊ ምህንድስና ኣብ ሜካናይዜሽን ማለት እዩ ማሽነሪ
0: መሃንድስ ኢኻ
3: ዋ
0: ፅቡቅ ሓረበል ካልይት ሕቶ ኸያ ኣብ 18 መጋቢት 1952 ኮሚሽነር ማቴንሶን ኣማኽርቱን ምትሕልላፍ ስልጣን ክሳብ ዝትግበር መሰጋገሪ ዘገልግል ብባይቶ ኤርትራ ድማ ዝምረፅ ፈፃሚ ኮሚቴ ማለት ኤክስኪዩቲቭ ኮሚቴ ክቐውም ዝወሰነሉ ኣኼባ ኣበይ ተኻይዱ?
3: ናይ ሕጂ ሚኒስትሪ ናይ ሕጂ ተኣሽሙ ዘሎ መዘጋጃ ቤት ዘሎ
0: ኣይረኸብካያና ኣለኻ ግን ክትፍትን ትኽእል ኢኻ። ሕጂ ውሱን ቦታ ወይ ኣዳራሽ ዘይኮነስ ብሓፈሻት ከባቢ ወይ ዓዲ ወይ ከተማ ኣበይ ነይሩ? ኦዲየንስ ድምፂ ተጠንቀቆ። ኣጆ ካፈትን ዝኾነ ኢልካ
3: ኣብ ኣስመራ
0: ካብ ኣስመራ ወፀይ
3: ኣዲስ ኣበባ
0: ረኸብካያን ኣለኻ ግዜ እውን ኣኺሉ ኣሎ። ኣብ 18 መጋቢት 1952 ኮሚሽነር ማቴንሶን ኣማኽርቱን ምትሕልላፍ ስልጣን ክሳብ ዝትግበር መሰጋገሪ ዘገልግል ብባይቶ ኤርትራ ድማ ዝምረፅ ፈፃሚ ኮሚቴ ማለት ኤክስኪዩቲቭ ኮሚቴ ክቐውም ዝወሰነሉ ኣኼባ ኣብ ከተማ ለንደን እዩ ተኻይዱ ነይሩ።

0: ናብ ቀዳማይ ተወዳዳሪ ተመሊስና ኣለና። ኣስተውዕል በል ተስፋ ጋብር። ጋዜጣ ደሃይ ኤርትራ ልሳን ውፅዕ ህዝቢ ኮይና ሕቶታትን ርእቶታትን ትእንግድ ነበረት። ንጹር ንምዃን እታ ጋዜጣ ትእንግዶም ካብ ዝነበረት ዛዕባታት ኣርባዕተ ጥቐስ።
1: ሓደ ምሽቕለት ዝተኣሳሰር ዝነበረ ካብ ሰራሕተኛታት ዝመፅእ ካልእ ምስ ዕላማ ናይቲ ፌደሬሽን ዝኸዶ ነበረ ዕላማ ናይቲ ፌደራል ናይ መንግስቲ ኢትዮጵያ ኣንጻሩ ዝኸይድ ነበረ ስምዕታ
0: ኣጭኻ ውስጥ ዝኾነ ድሓን ግዜ ኣኺላ ኣላ ክልተ ነጥቢ ረኺብካ ኣለኻ። ጋዜጣ ደሃይ ኤርትራ ልሳን ውፅዕ ህዝቢ ኮይና ሕቶታትን ርእቶታትን ትእንግድ ነበረት። ንጹር ንምዃን እታ ጋዜጣ ትእንግዶም ካብ ዝነበረት ዛዕባታት ሓደ ብዛዕባ ኣዋጅ 130 ማለት ብዛዕባ ሃፀያዊ ቤት ፍርዲ ኢትዮጵያ፣ ካልኣይ ሃፀያዊ ፌደራል ቤት ምክሪ፣ ሳልሳይ ኣድማ መንእሰያት፣ ራብዓይ ድማ ናህሪ ዋጋታት ወዘተ ነይሩ ማለት እዩ። ካብተን ኣርባዕተ ሕጂ ክልተ ኣመሳሲልካ ረኺብካ ኣለኻ። ካብቲ ቀንዲ ዝሕሞም ዝነበረ ከዓ መንግስቲ ኤርትራ ወይ ህዝቢ ኤርትራ ናቱ ፈፃሚ ሓጋጊ ከምኡውን ፈራድ ኣካል ክህልዎ እዩ። ካልእቲ ናህሪ ዋጋታት ድማ ሽቕለት ኣልቦውነት ይበዝሕ ስለ ዝነበረ ንዕኡ ዘኽፍል ዓቕሚ ስለ ዘይነበሮም ብዛዕባ እውን ይቃወሙ ነይሮም ማለት እዩ። ካልእ ተወዳዳሪት ሳባና ባኸ። ካልእ ካብ ተልእኮታት ናይ ሚኒስትርሲ ሚሃፓ ዝበሃል ኣለኩም መስለኒ ሚሃፕ ሚኒማም ኢንተግሬትድ ሃውስሆልድ ፓኬጅ ብዛዕባ እዚ እስከ ኣብርህልና።
2: ሚሃብ ማለት ንኡስ ውሁድ ስድራ ቤታዊ መደብ ሕርሻ ማለት እንዲዩ። ሕጂ ምስ ንርቃሕ ቁርብ ምስሳል ኣለዋ ንዶ ርብዒ ሄክታር ንሕርሻ ዝኸውን መሬት 25 ጨቃዊት ሓንቲ ናይ ፀባ ከብቲ ቆፎ ንህቢ ገለ ኣጠቃሊላስ እያ ከም መጀመሪ ንሓንቲ ስድራ ቤት ትወሃብ ማለት እዩ። ስዑ ካብቲ ሕርሻ ንቲኤን እንስሳታት መግቢ ካብተን ሕርሻ ዝወፅእ ድኹዓ ከዓ ነቲ ሕርሻ እንዳግበርካ ተካይዳ
0: ተዘዋዋር ማለት እዩ። ናብ ታሕቶ ከስግረቂ ሕጂ ነዛ ብጥሪ 1952 ንምረት መግዛእቲ እንግሊዝ ንምግላፅ ዝተገጥመት ግጥሚ ፀሓፊያ መን እዩ? እታ ግጥሚ ከምብበልከ መን ይኽእሎ ናይ እንግሊዝ ምኽሪ ጎይታ ጠፈር ጎይታ ምድሪ ጎይታ ጠፈር ወ ጎይታ ባሕሪ ብመድፍዕ ገሲሙ ብቦምባ ዘብሪ መን ሞ ይኽእሎ ብጀካ ፈጣሪ።
2: ኣቦና ኣቶ ወልዳ ኣብ ወልደ ማርያም።
0: ሙሉ መልሲ። ነዛ ብጥሪ 1952 ንምረት መግዛእቲ እንግሊዝ ንምግላፅ ዝተገጥመት ግጥሚ ፀሓፊያ ኣቦና ኣቶ ወልዳ ኣብ ወልደ ማርያም እዮም ነይሮም። እታ ግጥሚ መን ይኽእሎ ናይ እንግሊዝ ምኽሪ ጎይታ ጠፈር ጎይታ ምድሪ ጎይታ ጠፈር ወ ጎይታ ባሕሪ ብመድፍዕ ገሲሙ ብቦምባ ዘብሪ መን ሞ ይኽእሎ ብጀካ ፈጣሪ እያ ትብል ነይራ። እዚ ኻ ምረት ናይ መግዛእቲ እንግሊዝ እዩ ዝገልጽ። ጣዕሚ ሃብተ ስላሰ ከመይ ፀኒሕካ?
3: ፅቡቅ።
0: ከመይ ኣለ ውድድር?
3: ፅቡቅ ኣለ።
0: እቲ ፍርቂ እኳ ኦልሬዲ ሓሊፍናዮ ኢና፣ ዝተረፈ ፍርቂ ከ ኣለና ማለት እዩ። ሳልሰይ ትሕቶ ኸያ ፅቡቅ ዕድል። ዘይከም ደገፍቲ ሕብረት ቀንዲ ጠለባት ዲሰኤ ማለት ዲሞክራሲያዊ ሰልፊ ኤርትራ ኣብ ሙቓም ፌደሬሽን ኤርትራ ክህልዋ ንማቴንሶ ዘዘኻኽርዎ ሰለስተ ነጥብታት ጥቐስ።
3: ሓደ እዚ ነፃ ዝኾነ መንግስቲ ማለት እቲ መንግስቲ እቲ ብፌደራል ዝቐቡ ማለት ነፃ ክኸውን ካብ ፅልዋ ንጉስ ሃይለ ስላሴ። ካልእ
0: ሕጂኻ ግዜ ኣለካ። ዘይከም ደገፍቲ ሕብረት እዮም ነይሮም።
3: ናፅነት ማስእ እቲ ነፃ ዝኾነ መንግስቲ ኣብቲ ብፍላይ ኣብቲ ናይ ፌደራል ጉዳይ ማለት እዩ። ናፅነት ከዓ ብዓብ እዩ ማለት እዩ።
0: ካልእ ግዜ ኣኺላ ኣላ። ሓንቲ ነጥቢ ረኺብካ ኣለኻ። ዘይ ከም ደገፍቲ ሕብረት ቀንዲ ጠለባት ዲሞክራስያዊ ሰልፊ ኤርትራ ኣብ ሙቓም ፌደሬሽን ኤርትራ ክህልዋን ማቴንሶ ዘዘኻኸርዎ ሰለስተ ነጥብታትን ጥቐሲኻ ተባሂልካ ነርካ። ሓደ ወካሊ ንጉስ ነገስት ኣብ ኤርትራ ክህሉ፣ ክልተ ኤርትራ ናይ ገዛ ርእሳ ባንዴራ ክህልዋ፣ ሰለስተ ትግርኛን ዓረብን ወግዓውያን ቋንቋታት ክኾኑ፣ ኣርባዕተ መንግስቲ ኢትዮጵያ መንግስቲ ፌደራል ከይበሃል። ካብ ዘይን ሕጂ ሓንቲ ጠቂስካ ስለ ዘለካ ሓንቲ ነጥቢ ረኺብካ ኣለኻ። ኣርባዕ ተወዳዳር ናባኻ ኢና። ከመይ ኣለ ውድድር?
4: ፅቡቅ።
0: ፀጋ ሞራልካ?
4: ብጣዕሚ ፅቡቅ።
0: ሕራይ ሳልሰይቲ ሕቶካ ትስዕበል። ዓንቀፅ ሓደ ብይን ናይ ፌደራላዊ ድንጋገ ንኤርትራ ዝተዋህባ መሰል እንታይ ነይሩ?

0: ኣጅኻ ግዜ ኣለካ ካብተን ብዙሓት ዓንቀፃት ተቐዳሚት እንታይ ትብል ነይራ?
1: መንግስቲ ኤርትራ ርእሲ ኣድኻለት ሃገር ኮይና ውሽጣዊ ውስጥ ጉዳያት ኸ ባዕላ ክትፍፅም
0: ኣነ ፅራስካ

0: ውሽጣዊ
1: ሰለስተ ነጥቢ ረኺብካ ኣለኻ። ታሕቶ ዓንቀፅ ሓደ ብናይ ፌደራላዊ ድንጋገ ንኤርትራ ዝተዋህባ መሰል እንታይ ነይሩ እያ ትብል። ኤርትራ ርእሳ ዝኻለት ሓንቲ ኣካል ማለት ኣውቶኖሞስ ዩኒት ኮይና ኣብ ትሕቲ ልውላውነት ዘውዲ ኢትዮጵያ ብፌደሬሽን ምስ ኢትዮጵያ ክትከውን እዩ ኣዚዙ። ናብ ቀዳማይ ተወዳዳሪ ተመሊሰ ኣለኹ። ተስፋ ጋብር ናይ መወዳት ሕቶ ኸያ ከመይ ኣሎ ሞራልካ ይዕወተይ ትብል።
2: ተዓዊተ እንዲ ኦር ትኩላትና ተዓዊትና ኢና ኮደ
1: ናይ ባዓቂ ሙሉ መልሲ ኣስተውዕል በል። ቤት ትምህርቲ ሕርሻ ህዝባዊ ግንባር ማእስን ኣበይን ተመስሪታ?
2: 1980 ኣብ ፍልፍል።
1: ተዓወት ሙሉ መልሲ። ቤት ትምህርቲ ሕርሻ ህዝባዊ ግንባር 1980 ኣብ ፍልፍል ተመስሪታ መሊስካ ኣለኻ። ሙሉ ነጥብካ ርኺብካ ኣለኻ ማለት እዩ። ካልይ ተወዳዳሪት ሳባ ናይ መወዳእታ ሕቶ ኸያ ምረፅ ስለ ዝኾነት ሓንቲ ዕድል እያ ዘላትኪ፣ ግን ኣስተውዕል ኣቢልክ መልሲ። ኒካላይ ቫቪሎቭ ዝተባሃለ ተመራማሪ ሕርሻ ኣብ ተፈላለዩ ከባቢታት ዓለም እናዞረ መበቆል ዘራእቲ ብዕምቆ ዘፅንዐ ዜግነቱ እንታይ እዩ? ሀ ኣሜሪካዊ፣ ለ ዩክሬናዊ፣ ሐ የመናዊ፣ መ ሩስያዊ?
3: ራሽያዊ።
1: ሙሉ መልሲ። ኒካላይ ቫቪሎቭ ዝተባሃለ ተመራማሪ ሕርሻ ኣብ ተፈላለየ ከባቢታት ዓለም እናዞረ መበቆል ዘራእቲ ብዕምቆት ዘፅንዐ ዜግነቱ ሩስያዊ ወይ ከዓ ካብ ራሽያ ዝመፀ እዩ ነይሩ ማለት እዩ። መሊስኪ ኣለኺ ክሓጎሰኪ። ሳልሳይ ተወዳዳራይ ጣዕመ ከመይ ርኺብካዮ ውድድር?
4: ፅቡቅ ኣሎ።
1: ከመይ ኣሎ ሞራልካ?
4: ፅቡቅ ኣሎ።
1: ሓራይ ፅቡቅ ዕድል ንዓኻ እውን። ኢጣልያ ሰፈረታት ኣብ ግብሪ ንምውዓል ሓንቲ ጉጅለ መፅናዕቲ ኣብ ተፈላለዩ ከበሳታት ኤርትራ ኣብያተ ፅሕፈት ኣቑማ ከም ዝነበረት ይፍለጥ። ነዛ ጉጅለ ዝመርሓ ዝነበረ ኢጣልያዊ መን ይበሃል? ምረፅያ ሓንቲ ዕድል እያ። ሀ ፈርዲናንድ ፍራንቸቲ፣ ለ ፍራንኮ ማዱሺ፣ ሐ ጉሊየልሞ ማርኮኒ፣ መ ኒኮላይ ባስቶኒ?
4: ሀ ፈርዲናንድ ፍራንቸቲ።
1: ሙሉ መልሲ። ኢጣልያ ሰፈረታት ኣብ ግብሪ ንምውዓል ሓንቲ ጉጅለ መፅናዕቲ ኣብ ተፈላለዩ ከበሳታት ኤርትራ ኣብያተ ፅሕፈት ኣቑማ ከም ዝነበረት ይፍለጥ። ነዛ ጉጅለ ዝመርሓ ዝነበረ ኢጣልያዊ ከዓ ፈርዲናንድ ፍራንቸቲ እዩ ዝበሃል። መሊስካ ያለኻ እንቋ ሓጎሰካ። ሓበን ይሕደጎ ናይ መወዳእታ ተወዳዳሪ ናይ መወዳእታ ሕቶ ኸያ ካብቶም ንሕርሻ ኤርትራ ናብ ዘመናውነት ንምምዕባሉ ዘፅንዑን ዘልምዑን ውርያት ኢጣልያውያን ሓረስቶት ሰለስተ ጥቐስ።
0: ዲታ ደናዳይ፣ ዲታ ጉንዶ ደናዳይ ባራተሎ
1: ቀፅል እስካ ክትረክቦ ምፈትን ግዜኻ ተጠቀመሉ።
0: ኣዝያ ባራ ቴሊ
1: ሃራይ ርብካ ኣለኻ ንዑ ቀጭኻ
0: ደና ደቀ ኸቢደ
1: ኣይ
0: ታ ግንዶ ደና ደይ
1: ሃራይ ካልእ ጊዜ እንዳኣኸለት እያ። ሰለስተ ነጥቢ ረኺብካ ኣለኻ። ካብቶም ንሕርሻ ኤርትራ ናብ ዘመናውነት ንምምዕባሉ ዘፅንዑን ዘልምዑን ውርያት ኢጣልያውያን ሓረስቶት ሰለስተ ጥቐስያ ነራ ሕቶኻ። ሓደ ጉዮዶ ዳናዳይ ወይ ባራቶሎ ኣፍራይ ዝነበረ፣ ካልኣይ ኣዛይ ባልዴራቲ ተመራማሪ፣ ሳልሳይ ኣቨርቲ ልውጂ መሃንድስ፣ ራብዓይ በርቲ ኣልበርቶ ዳሕሳሲ፣ ሓሙሻይ ባጣልያ ናቶኒኖ ኣፍራይ ዝነበረ ማለት እዩ። ካብዚኦም ክልተ ርኺብካ ኣለኻ ብኸምኡ ሰለስተ ነጥቢ ተዋሂብካ ኣለኻ ማለት እዩ። ዝቕፅል ስነ ስርዓት ምዕዳል ሽልማት ኣለና። ምሳና ፅንሑ። እዚ ንወርሒ መመላታ ብምትሕባር ሃገራዊ ማሕበር መንስያትን ተመሃሮን ኤርትራ ምስ ሚኒስትር ሕርሻ ዝተኻየደ ውድድር ኣብ ዝተዛዚሙሎ ንሽልማት ዘዕድለልና ክቡር ሚኒስትር ሕርሻ ኣቶ ኣረፋይ ነበርሀ ብክብሪ ናብ መድረኽ ይዕድም። ሓራይ እምባር ሳልሳይ ዝወፀ ሓበን ይሕደጎ ብ22 ነጥቢ ካብ ሓልሓለ ሓበን ካብ ሓልሓለ መጻረይ ማያ ሽልማቱ ሳልሳይ ድወፀ ሓበን መጻረይ ማይ ተሸሊሙሎ ካላይ ዝወፀ ተስፋ ጋብር ኪዳነ ብ25 ነጥቢ ካብ ቪላጆ ሽልማቱ ሞባይል እንኳ ሓጎሰካ። ናይዚ ውድድር ሙሉእ ቀዳማይ ኮይኑ ዝተዓወተ ጣዕመ ሃብተ ስላሰ ብ29 ነጥቢ ካብ ሓልሓለ ጣዕመ እንኳ ሓጎሰካ። ሽልማትካ ታብለት እያ ዘላ ዓባይ ታብለት ምስ ናውታ። ሕራይ እምባር ክቡራትን ክቡራንን ተኸታተልቲ ከምዚ ክትዕዘብዎ ፀናሕኩም እዚ ውዕውዕ መንፈስ ዝነበረ ውድድር ኣብ ዝተዛዚሙሎ ኣብዚ መፅእ እዋን ምስ ካልኦት ተወዳደርቲ ብካልእ ትሕዝቶ እዩ ክኸውን ምርኻብና ክሳብ ሽዑ በቢ ዘለናዮ ሰሰናይ

0: ውላድ ሽቁል ይፈተ ይሸጌ ይበልዕ ይሰተ ወቤቱ ይሰርጌ ሽቁል ብዙሕ ኣምሳላት ፍጉራ ምጉሉቶም ኣበውኩም ኣብዕ ቦታትኩም
1: ከገለ ምና ኣምሳላት እንደስምዓና ይባ
0: ናስማዓኩም ምኑ ውላድ
1: ኣይዋ ስማዕና ይባ ገለ በለና
0: ኸላስ እለ ምንገብ ሰኒ ናሰማዓኩም ምኑ ለይሸጌ ሕሽመቱ ለኣዘቤየ ልብሎ
2: ወበዲር ምሉ ብላዕሎ መስለኩም ሸቐልፍተ እግል ትብላዕ ወትስተ ወወጂበተን ግትህደየ ልብላዕሎ
0: ዓጃይብ ዓጃይብ ልይልሓርስ ክምራዱ ይልሃርስ
3: ሓረስታይ ንፍተ እግል ንብላዕ ወንስተ ወከምራድ ነግል ንሰርጌ
1: ያረይ ኖርቤት ሕቸ ስለትኩም እሌት በዓል ሓይ ትበሎ ወበዓል ኣጣል ወበዓል እንሳ ወኣባጊዕ ሓረስታይ ጨብላይ ሕለውላ
4: ይኸው ሰላም ዓለይኩም እልዓድ ኣዳራረ ወድ እሚርቱ ዋላ ኻልጣን ህልይኩ
0: ዓለይኩም ሰላም ኻልጣን ይህልየከ ወኸልጣን

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕን ዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6

잘 싸워 한번 좀 그러고.

እቲ ወለበጋ ግራ ይባእ ይበላ ውሓሎ ካድራዕን በልበለት ንተቕበሉ ሕጊ እንትበጥር ግልዓድዎም ኣሉ ዋርሳይ ገና ደላ ዋርሳይ ወድ ይከኣሎ ካድራዕን በልበለት ንተቕበሉ ሕጊ እንትበጥር ግልዓድዎም ኣሉ ዋርሳይ ለጋብሉ በልሻደት መይት ኩለንት የፈጃማን ሓሪት ወቀዳሚት ፍታሕ ይለላ እስርት ይለት ሕርጥት ይለት እስር ወፍታሕ ይለላሚት

0: ሰብ ደሰነስ ማዕሪ ኢና ንፈልጥ
1: ብዛዕይን ብጣዕምን ድግዮን እዩ እዚ ዝለይ ሽምራሃገት ክብሪት ክጣዕሚ ዝለይ ቀድማዩ ሓይሰብ እዩ
0: ኣይ መመለተ ኸበይ ምስ ተረኽበ
1: ወስኩም ከዓ ትኽእል ወ ሓንሓና እያ

cielo!

ሰላምታና ተቐበሉ። ፈንወ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ሶኒ ሓደ ሰነ ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርስተ ዜና ፍለም። ማሕበር ህዝባዊ ጥዕና ኤርትራ 4ይ ስነ ፍልጠታዊ ጉባኤ ኣብ ኣስመራ ኣቃኒዑ። ምዕቃብ ኣከባቢ ኣብ ምህብታን ባህርያዊ ብዙሕነት ልዑል ተራ ከም ዘለዎ ተገሊጹ። ኣብ ቺካጎ፣ ሲያትልን ኦሬንጅ ካውንቲን ዝነብሩ ኤርትራውያን ዘኽሪ መበል 35 ዓመት ናጽነት ብልዑል ማዕርግ ኣብዒሎም። ኣሜሪካ ኣብ ልዕሊ ወታደራዊ ዕላማታት ኢራን ናይ ነፍሲ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ። መንግስቲ ጃፓን ሃገሩ ወታደራዊ ዓቕማን ንድንፋዕ ትሰርሕ ከም ዘላ ብቻይና ንዝቐረበ ክሲ ነጺሕዎም። መንግስቲ ኤኳዶር ኣብ ልዕሊ እቶም ፍርያት ኮሎምብያ ወሲንዎ ንፀንሐ 100 ሚኢታዊ ተወሳኺ ቀረፅ ኣልዒልዎም። ዝርዝር ዜና። ማሕበር ህዝባዊ ጥዕና ኤርትራ ምሕያል ሙያውያን ህዝባዊ ጥዕና ንምምሕያሽ ጥዕና ሕብረተሰብ ብዝብል ቴማ ብ30 ጉንበት ኣብ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ 4ይ ስነ ፍልጠታዊ ጉባኤ ኣቃኒዑ። ኣብቲ ጉባኤ ኣብ ኣባፅሕ ካብ ምፍታን ክሳብ ወልፊ ዝምዕብል ልምዲ ምትካኽ ሽጋራን ፀለውቲ ረቑሓታትን ምስ ወርሓዊ ፅግያ ተኣሳሲሮም ኣብ ትምህርቲ ብኩራት ዘስዕቡ ብድሆታት ምርምራዊ መፅናዕትታት ኣብ ህዝባዊ ጥዕና ብሉፅነት ሂወትን ወሰንቲ ባእታታትን ኣብ ተሓከምቲ ግላኮማ ወሰንቲ ረቑሒታት ሕርሲ ኣብ ገዛ ከምኡውን ኣገዳስነት ህዝባዊ ጥዕና ዝብሉ መፅናዕታዊ ወረቓቕቲ ቀሪቦም። ብተወሳኺ ኣብ ዓመታዊ ፀብፀብ ንጥፈታት ማሕበር ከምኡውን ኣብ ዝተኽል ለሰ ቅዋም ማሕበር ተዘትዩ። ፕረዚደንት ማሕበር ዶክተር ፍፁም ክብራብ ኣብ ዘስምዖ ቃል እቲ መድረኽ እዋናዊ ስነ ፍልጠታዊ ግንዛበ ገስጋስ ምርምርን መሃዝነትን ህዝባዊ ጥዕና ንምልውዋጥ ኣብ ሓበራዊ ስራሕን ብድሆታትን ብዕምቀትን ምዝታይ ሽርክነት ንምዕዛዝ ከምኡውን መጻኢ ስርዓተ ጥዕና ሃገርና ቅርፂ ንምትሓዝ ኣገዳሲ ምዃኑ ገሊጹ። ዶክተር ፍፁም ኣስዒቡ ምስ ኣገባባት ኣሰራርሓ ሚኒስትር ጥዕና ዝሳነ ሙያውነትን ኣድማዕነትን ዓቕሚ ሰብ ንምንጻር ዝሕግዝ ሓፈሻዊ ሰነድ መወከሲ ዝርዝር ዕማም ንምድላው ይሰርሑ ከም ዘለዉ እዚ ድማ ሞያውያን ህዝባዊ ጥዕና ኣብ ቦታ ስራሕ ዘለዎም ሓላፍነትን መሰላትን ብምንጻር ኣገልግሎት ጥዕና ንምምሕያሽ ዝዓለመ ከም ዝኾነ ነጺሩ። ተሳተፍቲ ብወገኖም እቲ መጽናዕታዊ ምርምር ንሰፍሐ ክፋል ሃገርና ከጠቓልል፣ ኩሉ ሜድያዊ ተሳትፎ ኣባላት ክዓዝዝ፣ ምርምራዊ ንጥፈት ክተባብዕን፣ ኣባላት ተበግሶ ክወስዱን፣ ውዳበ ማሕበር ክሰፍሕ፣ ከምኡውን ኣገዳሲ ሓበሬታ ኣብ እዋኑ ናብ ኣባላት ክበጽሕ ዝብል ርእቶታት ኣቕሪቦም። ምዕቃብ ኣከባቢ ኣብ ምህብታም ባህርያዊ ብዙሕነት ብሓፈሻ ኣብ ምስሳን ሃብቲ ገረብን እንስሳን ድማ ብፍላይ ልዑል ተራ ከም ዘለዎ ሓላፊ ቤት ፅሕፈት ሕርሻ ኣብ ንኡስ ዞባ መልቂ ኣቶ መላእከ ወልደ ሚካኤል ገሊጹ። ንኤሪና ኣብ ዝሃቦ ሓበሬታ ኣቶ መላእከ ነፍሲ ወከፍ ዓዲ ሕዛእቲ ስለ እትውንን ብስእነት መግቢ ዝኽሰት ሽግራትን ሕማማትን ከምዘየለ ብምሕባር ኣብ ምምሕዳር ከባቢ ፎሊና ዝርከብ ሰፊሕ ናይ መጋጫ መሬት ኣብዚ መዳይ እዚ ዓብዪ ኣስተዋፅኦ ከም ዘለዎ ሓቢሩ። ኣብ ንኡስ ዞባ መልቂ ኣስታት 50,000 ከብትን 120,000 ጠለበጊዕን ከም ዘለዋ ዝሓበረ ኣቶ መላእከ ዘሎ ፀጋታት ንዕአን ካብ ካልእ ዞባታት ንዝመፃ ጥሪትን ከም ዝኣክል ኣብርዮም። መጋጫ ፎሊና ኣስታት 40 ኪሎ ሜትር ተዘርጊሑ ዝርከብ ብኣግራብ ዝተሸፈነን እኹል ሳዕርን ማይን ስለ ዝርከቦን ኣብ ምህብታም ብዙሕነት ሃብቲ ገረብን ጥሪትን እወታዊ ፅልዋ ከም ዘለዎ እውን ሓቢሮም። ኣብ መሓዳሪት መምሕዳር ከባቢ ፎሊና ወይዘሮ ዛይድ በራኽ ብግድኣ እቲ መምሕዳር ከባቢ ምስ ዘለዎ ባህርያዊ ምንጭታት ማይ ንሕርሻን መጓሰን ምቹእ ምዃኑ ብምግላጽ ቀጻልነቱ ንምርግጋፅን ንምዕቃቡን ብውህደት ክስራሕ ኣተሓሳሲባ። ኣብ ሕብራት መንግስታት ኣሜሪካ ኤርትራ ነበርቲ ቺካጎን ከባቢኣን ሲያትልን ኦሬንጅ ካውንቲ ካሊፎርኒያን ጽንዓትና ዋሕስና ብዝብል ቴማ መበል 35 ዓመት ጽምብል ናጽነት ብልዑል ማዕርግ ኣብዒሎም። ነበርቲ ከተማ ቺካጎን ከባቢኣን ብ2023 ጉንበት ዝተወደበ ጽምብላት ምስ ቃል ባንዴራ ኤርትራ ባህላዊ መደባትን ስእላዊ ምርኢትን ዘጠቓለለ ነይሩ።
እቶም ዜጋታት ናፅነትን ስለ ኣዝተኸፍለ ዋጋን እንተዘኻኽር 24 ጉበት ዕለተ ሕድሪ ከም ዝኾነት ብምጥቃስ መሳርዖም ብምድልዳል ሃገራዊ መደባት ንምዕዋት ዘለዎም መብፅዓ ሓዲሶም እዚ ከምዚ ኢሉ እንከሎ ብ23 24 ጉንበት ኣብ ሲያትል ኣብ ዝተወደበ ብኣሸሓቶ ዝቕፀሩ ዜጋታትን ዕዱማትን ዝተሳተፍዎ ፅምብል ተምሃሮ ቤት ትምህርቲ ማሕበረኮም ን9 ብሄራት ኤርትራ ዝውክል ባህራዊ ምርኢት ኣቕሪቦም ኣብቲ ኣጋጣሚ ኣቦ ወንበር ሃገራዊ ሽማግለ ሲያትል ነቲ ፅምብል ዝምልከት መልእኽቲ ከም ዘቕረበ እቲ ዝበፅሓና ሓበሬታ ኣፍሊጡ።

بتما سالي اب اورنج كاونتين فارمورنات زنا بروجيكاتات بيشان حمو شونكم بتا بزور دوبو ووع بعال موسيقاوي مسنادو مدرتاتن ازناغع مدباتن زت على لمنبارو اسناداتي كوميتا حبيرام ኣብዞም ማእከል ነበርቲ ንኡዘባታት ኣባ ሻውልን ገዛ ባንዳን ኣብ ቅንያት መበል 35 ዓመተና ፅነት ኣብ ሓለዋ ንዝተዋፈረ ኣህዱታት ሓይልታት ምክልኻል ኤርትራ ብ331 ጉንበት ናይ ምሳሕን ምዝንጋዕን እንጉደት ኣካይዶም ኣመሓደርቲ ናይተን ንኡዘባታት ኣብ ዘስምዕዎ ቓል ንጀጋኑ ሓይልታት ምክልኻል ኤርትራ ብሓፈሻ ነተን ኣብዞም ማእከል ተዋፊረን ዝቕንያ ድማ ብፍላይ ብምምጓስ ነበርቲ ዓቕምታቶም ኣወሃሂዶም ዝገበርዎ እንጉደት መርኣያ ሓበኖም ከም ዝኾነ ገሊፀን እቲ ናይ እንግዶትን ምዝንጋዕን መደብ ብባህላዊ ትሕዝቶታት ደሚቑ ነይሩ። ጨንፈር ሃገራዊ ማሕበር ፅሙማን ኤርትራ ዞባ ማእከል ኣብ ውድድራት ስፖርትን ሓፈሻዊ ፍልጠትን ንዝተዓወቱ ፅሙማን ተምሃሮ ብ31 ጉንበት ሽልማት ዓዲሉ ኣብቲ ብስነ ጥበባዊ መሰናድኦ ዝደመቐ ስነ ስርዓት ነቶም ዕውታት ተምሃሮ ከከም ደረጅኦም ገንዘባዊ ሽልማት ተበርኪትሎም ሓላፊት ጨንፈር ኣቶ ዳንኤል ገብረ ማርያም ኣብ ዘስምዖ ቓል እቶም ተምሃሮ በቲ ዝተዓወትሉ ዓውዲ ናብ ዝለዓለ ንክበፅሑ ተራ ወለዲ ክዓዘዝ ኣዘኻኺሩ ወኪል ሚኒስትሪ ዕዮን ማሕበራዊ ድሕነትን ኣቶ ዳዊት ሰሎሙን ድማ ፅሙማን ተምሃሮ ኣብ ኩሉ ዝወፅእ መደባት ንክሳተፉ ብማሕበር ቀጻሊ ጎስጓሳት ክካየድ ብምስኽኻር ሚኒስትሪ ትምህርቲ ምትሕብባሩ ክብከብል ፀዊዑ ዘስዕብ ዜና ሃገራት ወፃኢ እዩ ንምክታልኩም ደጊመ ዓድም ኣብ ዜናታት ወፃኢ ኣሜሪካ ኣብ ልዕሊ ወታደራዊ ዕላማታት ኢራን ናይ ነፍሲ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ እቲ ኣብ ከተማ ጎርኩን ደሴት ቀሽምን ዝተካየደ መጥቃዕቲ ንስርዓተ ራዳርን ናይ ሰብ ኣልቦ ነፈርቲ መቆፃፀሪ መደበርን ዒላማ ዝገበረ ምንባሩ ሰበስልጣን ኣሜሪካ ሓቢሮም ማእከላይ እዛ ኣሜሪካ ብማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ እቲ መጥቃዕቲ መልሰ ግብሪ ናይቲ ኢራን ኣብ ልዕሊ ኣህጉራዊ ማያት ትንቀሳቀስ ዝነበረት ኤምኪ1 ዝዓይነታት ሰብ ኣልቦ ነፋሪት ሃገሩ ዝፈፀመቶም መጥቃዕቲ ከም ዝኾነ ገሊፁ ሰራዊት ኣሜሪካ ብ27 ጉንበት እውን ኣብ እስትራቴጂካዊ ወደባዊት ከተማ ባንደር ዓባስን ዝርከብ ናይ ሰብ ኣልቦ ነፈርቲ መቆፃፀርን መወንጨፍን መደበር ዒላማ ዝገበረ ተመሳሳሊ መጥቃዕቲ ከመ ዘካየደ ዝዝከር እዩ እዚ ከምዚ ንከሎ ሓለዋ ሰውራ ኢራን ሎሚ ሓደ ሰነ ኣብ ወሽመጥ ዓረብ ኣብ ልዕሊ ዝርከብ መደበር ኣየር ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከመ ዘካየደ ኣፍሊጡ መጥቃዕትታት ኣሜሪካ ምስ ዝቕፅል ተሪር መልሰ ግብሪ ካብ ምሃብ ድሕር ከምዘይብል ሓለዋ ሰውራ ኢራን ብተወሳኺ ኣጠንቂቕሎም ይኹን እምበር ኢራን ኣበይ ናይ ወታደራዊ ማዓስከር ኣሜሪካ መጥቃዕቲ ከመ ዘካየደ ተዛጊት ኣሓበረትን ዘላ እዚ ከምዚ ንከሎ ፕረዚደንት ዶናልድ ትራምፕ ኢራን ምስ ኣሜሪካ ስምምዕ ክትገብር ሓቀኛ ድሌት ከም ዘለዋ እዚ ድማ ንሃገሩን ንመሻርክታን ፅቡቅ ከም ዝኾነ ኣብ ማሕበራዊ መራኸቢታት ኣብ ዘርግሑ ፅሑፍ ገሊፁ ይኹን እምበር ምስ ኢራን ዝርርብ ምክያድ ከቢድ ምዃኑ ፕረዚደንት ትራምፕ ሓቢሩሎም

መንግስቲ ኤኳዶር ብክስቲ ዘይሕጋዊ ምስግጋር ዕፀፋረስ ኣብ ልዕሊ እታዊ ፍርያት ኮሎምቢያ ወሲንዎ ንፀንሐ 100 ሚታዊት ተወሳኺ ቀረፅ ኣልዒልዎም። እዚ ዝተገልፀ ፕረዚደንት ኤኳዶር ዳኒኤል ኖቦል ምስ ህፁ ፕረዚደንት ኮሎምቢያ ኣቤላርዶ ደ ላ ኦርቦስ ብማንዛር ድሕሪ ዘካየዶ ዝርብ እዩ። እቲ ካብ ሎሚ ሓደ ሰነ ተግባራዊ ዝኸውን ስጉምቲ ኣብ መንጎ ክልቲአን ሃገራት ኣብ መዳይ ፀጥታ ንግድን ልምዓትን ሓድሽ መድረኽ ምትሕባር ዝኸፍት ከም ዝኾነ መንግስቲ ኤኳዶር ሓቢሩ። ኮሎምቢያ ምስ ሃገሩ ኣብ በዘደዋዊ ከባቢታት ንዝካየድ ዘይሕጋዊ ዕደናን ምስግጋር ዕፀፋርስን ንምምካት ምትሕባር ከም ዘርኣየት ዝወቐሰ መንግስቲ ኤኳዶር ኣብ በዝሓልፈ ወርሒ ጥሪ ኣብ ልዕሊ እቶ ፍርያታ ናይ 30 ሚታዊት ተወሳኺ ቀረፅ ከም ዝወሰነን በቢደረጅኡ ናይ 100 ሚታዊት ከም ዘዕበዩን ዝፍለጥ ፍለጥ እዩ። መልሰ ግብሪ ናይ ትስጉምቲ መንግስቲ ኮሎምቢያ ብሕታውነት ትካላት ሃገሩ ናብ ኤኳዶር ንዝገብሮ መሸጣ ፀዓት ኤሌክትሪክ ከም ዝወንፀፎን ኣብ ልዕሊ እታዊ ዝተወሰነ ፍርያት ሃገር 95 ሚታዊት ቀረፅ ከም ዝወሰነ ኣይርስዓን። ኣስታት 600 ኪሎ ሜትር ዘራኸበን ዶብ ዘለዎን ኤኳዶርን ኮሎምቢያን ዝዓበየ ንግዳዊ ንጥፈታትን ብመሬት ምዃኑ ይጥቀስ። ኣብ ሰሜናዊ ምብራቅ ሚያንማር ኣብ መኽዘን ተተኮስቲ ብዘጋጠመ ሓደጋ ነትኪ ከቢድ ሰብኣውን ዋታውን ዕንወት ከም ዝወረደ ማዕከናት ዜና ኣቃሊሐን።

በቲ ምስ ቻይና በዘረብ ከባቢታት ዝተኸስተ ሓደጋ ህፃናት ዝርከቦም ብውሕዱ 55 ሰባት ክሞቱ ከለው ሰብዓ ከም ዝቆሰሉን ሓያሉ ኣባይቲ ከም ዝዓነወን ዝሓበሩ ሰመዝቲ ሃገር ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም ጠንቅቲ ሓደጋ ንምፍላጥ ምርመራ ይካየዳሎም ኣህዱታት ሲቪላዊ ድሕነት ሃገር ግዳያት ናይ

እዚ ዝተገልጸ ሰራዊት እስራኤል ኣብ ደቡባዊ ሊባኖስ ካብ ደቡብ 5 ኪሎ ሜትር ርሒቑን ዝርከብ ልዕሊ 900 ዓመት ዕድመ ዘለዎ ታሪኻዊ ዕርዲ ከም እተቆፃፀረ ኣብ ዘቃልሐሉ ዘሎ እዋን እዩ። ምትሓዝ ናይቲ ዕርዲ ኣብ ስትራቴጂ ሃገሩ ደማትሪክ ለውጢ ከም ዝኾነ ቅድመ ሚኒስትር ነተንያሁ ሓቢሩ። እስራኤል ካብ ወርሒ ጥቅምቲ 2023 ከተካይዶ ብፀንሐት ወታደራዊ ስርሒታት 8,000 ኣባላት ምንቅስቃስ ሕዝቡላ ከም እተቐትሉ ብተወሳኺ ገሊጹ። እዚ ከምዚ እንከሎ መንግስቲ እስራኤል ኣብ ሰሜናዊ ክፋል ሃገሩ ዝርከባ ኣብያተ ትምህርቲ ንግዜኡ ክዕፀዋ ትእዛዝ ይብሎም። እዚ ከምዚ እንከሎ መንግስቲ እስራኤል ኣብ ሰሜናዊ ክፋል ትእዛዝ ምንቅስቃስ ሕዝቡላ ትማሊ 30 ጉንበት ኣብ ሰሜናዊ ክፋል እስራኤል ናይ ሰብ ኣልቦ ነፈርትን ሮኬታትን መጥቃዕቲ ድሕሪ ምክያድ እዩ። በቲ መጥቃዕቲ ኣብ ልዕሊ ኣባይቲ ከፊላዊ ዕንወት ከም ዝወረደ ማዕከና ዜና ኣቃሊሐን። ብካልእ ወገን መንግስቲ ሊባኖስ ነቲ ብሰራዊት እስራኤል ዝካየድ ዘሎ ምስፋሕ ወታደራዊ ስርሒት ብትሪ ኮኒንዎ ኣሎ። ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ሃገሩ ብ30 ጉንበት ካብ ጀርመን መወንጨፊ ስርዓተ ምክልኻል ኣየር ከም እተረከበት ኣፍሊጡ። ብዘካዚ ዩክሬን መጥቃዕታት ሩስያ ንምምካት ተወሳኺ ሚሳይላት ስርዓተ ምክልኻል ኣየር ከም ዘድልያ ፕረዚደንት ዘለንስኪ ገሊጹ። ሩስያ ኣብ ውሽጢ ዝሓለፈ ሰሙን 2,300 ሰብ ኣልቦ ነፈርቲ፣ 1,560 ቦምባታትን 108 ዝተፈላለየ ዓይነት ሚሳይላትን ናብ ሃገሩ ከም ዝተኮሰት ዝሓበረ ፕረዚደንት ዘለንስኪ እቲ መጥቃዕቲ ንስቢላዊ ትሕተ ቅርፂ ዕላማ ዝገበረ ምንባር ሓቢሩ። ጀርመን ስርዓታ ኣሜሪካ ዝኾነ ተወሳኺ ፓትሪዮት ሚሳይል ናብ ዩክሬን ከም ዘይትልእኽ ኣቐዲማ ምላፃ ዝግበር እዩ። ጀርመን ንኣሜሪካ ስዒባ ንዩክሬን ዝለዓለ ወታደራዊ ደገፍ ዝገበረት ኮይና ካብ ለካቲት 2020 ክሳብ መወዳእታ 2025 ልዕሊ 23 ቢልዮን ዶላር ዝግመት ሓገዝ ከም ዝለኣኸትላ ፀብፀባት ይጠቕሱ። ሃገራት ምዕራብ ብሰላማዊ መንገዲ ክዓርፍ ንዝኽእል ዝነበረ ኩናት ዩክሬን ናብ ዘይተደለየ ኣንፈት ከም ዘምርሖ ሩስያ ክትወቅስ ጸኒሓላ። ወታደራውያን ሰበስልጣን ኣሜሪካን ኩባን ኣብ መደበር ሓይሊ ባሕሪ ጉንታማ ፀጥታዊ ርክብ ኣካይዶም። እቲ ርክብ ኣብ መንጎ ሓለቓ ደቡባዊ እዝ ኣሜሪካ ጀነራል ፍራንሲስ ዶኖቫንን ብሓለቓ ጠቕላል ስታፍ ጀነራል ሮበርቶ ሌግሮ ሶቶቫን ዝምራሕ ልኡኽ ኩባንዮም ተኻይዱ። ሰራዊት ኩባ ነቲ ዘተ እወታዊ ክብል ብምግላጽ ክልቲኦም ወገናት ኣብ መንጎኦም ዝካየድ ርክብ ክቕፅል ከም እተሰማምዑ ኣፍሊጡ። እዚ ከምዚ እንከሎ ሓለቓ ደቡባዊ እዝ ኣሜሪካ ኣብ መዓስ ገር ጓንታናሞ ዑደት ብምግባር ድሕነት ኣባላት ሰራዊትን ስድራ ቤታቶምን ከምኡውን ድልውነት ስርሒት ሰራዊት ኣሜሪካ ከም ዝገምገመ ተሓቢሩ። ወታደራውያን ሰበስልጣን ኣሜሪካን ኩባን ከምዚ ዓይነት ርክብ ከካይዱ ሳሕቲ ከም ዝኾኑ እዮም ፀብፀባት ዝሕብሩ። እዚ ምዕባለታት እዚ ዝኽሰት ዘሎ ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኩባ ዘካየዶ ፀቕጢ ከም ዝሕየሎ ኣብ ዝግለጸሉ ዘሎ እዋን እዩ። ጓንታናሞ ኣብ ደቡባዊ ምብራቅ ወሰናስን ኩባ ዝርከብ መደበር ሓይሊ ባሕሪ ኣሜሪካ እዩ። መወዳእታ ዜና። መንግስቲ ፔሩ ብርቱዕ ዝናብ ብሰንኪ ዘሰዓቡ ሓደጋታት ዕልቕልቕን ምህማም መሬትን ብ13 መጋቢት 2026 ንዝኣወጆ ህፁፅ ናይ እዋን ሓደጋ ድንጋጌ ብ60 መዓልታት ኣናዊሕዎም። መሰረት ኣብ ወግዓዊት ጋዜጣ ኤል ፖሪኦኖ ዝወፅእ ሓበሬታ እቲ ናይ ምንዋሕ ስጉምቲ ካብ ሎሚ ሓደ ሰነ ጀሚሩ ተግባራዊ ክኸውን እዩ። እቲ ኣዋጅ ነቲ ሓደጋ ንምቁፅፃር ዝሕገዝ ህፁፅ ስጉምትታት ንምውሳድን ደገፍ ንምክልኻልን ዘኽእል ምዃኑ ተገሊጸሎም። ብዘይካዚ መንግስቲ ፔሩ ስርሒት ምድሓን ህይወት ክሰፍሕ ብምእዛዝ ኣሽሓት ኣባላት ሰራዊት ኣዋፊሩሎም። በቲ ዕልቕልቕ ብውሕዱ 11 ዞባታት ተሃሴን ከም ዘለዋ ዝጠቕሱ ጸብጸባት እቲ ሓደጋ ኣብ ዝሓለፈ 10 ዓመታት ካብ ዘጋጠሙ ተመሳሳሊ ሓደጋታት እቲ ዝሓየለ ምዃኑ የረዱ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ማሕበር ህዝባዊ ጥዕና ኤርትራ 4ይ ስነ ፍልጠታዊ ጉባኤ ኣብ ኣስመራ ኣቃኒዑ። ንዕቀብ ኣከባቢ ኣብ ምህታም ባህርያዊ ብዙሕነት ልዑል ተራ ከም ዘለዎ ተገሊጹ። ኣብ ቺካጎ፣ ሲያትልን ኦሬንጅ ካውንቲን ዝነብሩ ኤርትራውያን ዝኽሪ መበል 35 ዓመት ናጽነት ብልዑል ማዕርግ ኣብዒሎም። ኣሜሪካ ኣብ ልዕሊ ወታደራዊ ዕላማታት ኢራን ናይ ነፍሲ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ። መንግስቲ ጃፓን ሃገሩ ወታደራዊ ኣእማን ንምንፋዕ ትሰርሕ ከም ዘላ ብቻይና ንዘቕረበ ክሲ ነጺግዎም።

መንግስቲ ኤኳዶር ኣብ ልዕሊ እቶ ፍርያት ኮሎምብያ ወሲንዎ ንፀንሐ 100 ሚታዊ ተወሳኺ ቀረፅ ኣልዒልዎም። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም ብወገና ብሩህ መዓልቲ

0: سلام زخبركم تعزبتي علتاو زينا سبورت حيزلكم قريب لكم نمكتتالكم بخبز عدم أمير علي. لو ما عمت نمبل 109 جزي استخيدة جيرو دي إيطاليا بعوة دينماركاوي يوناس فينغيغار تزازيموم لو محمد نمبل 109 جزيو أم كيرت صنحة جيرو دي إيطاليا تمال سنبت بوقعي مغرجو عاتيوم ኣብዛብ ከተማ ሮማ ዝተኻየደት ናይ መወዳእታ መድረኽ ተቐዳድምቲ 161 ኪሎ ሜትር ዝርሕቐታ ውርድዮም ሸፊኖም ነዛ መድረኽ ድማ እቲ ኣብ ዝሓለፉ 20 መድረኻት ኪንዮ ካልኣይ ደረጃ ዝበለፀ ደረጃ ከመዝግብ ተፀጊሙ ዝፀንሐ ኣባል ሊድል ትሬክ ጆናታን ሚላን ንውርድሮ ብ3 ሰዓትን 5 ደቂቕን 50 ካልኢትን ብምዛም ቀዳማይ ኮይኑ ሕንፃፅ ብምርጋዝ ቀዳማይ ዓወቱ ናይዚ ኣብ ሃገሩ ዝተኻየደ ውርድር ኣመዝጊቦ በዚ መስረት ድማ ጆናታን ሚላን ድምር ዓወታቱ ናብ 32 ኣበሪ ሚላን ብ15 መጋቢት ኣብ ተሪኖ ኣድሪያቲኮ ድሕሪ ምዕዋት እዩ ትማል ሰንበት ናብ ጎዘና ዓወት ተመሊሱ ወዲ ሃገሩ ኣባል ፖሊቲ ኮሚታ ጆቫኒ ሊዮናርድን ኣባል ግሩፓማ ኤፍዲጄ ፖል ፊኖትን ድማ ካልኣይን ሳልሳይን ተረታሒዞም ኣብ ዓወ ጆናታን ሚላን ከም ወትሮ ዕዙዝ ኣበርክቶ ኣብ ምግባር ዝፅመድ ኣማላይ ገብረ እግዚኣብሄር መበል 146 ተርታሒዙ ኣብ ሓፈሻዊ ግዜ ዴንማርካዊ ኣባል ቲም ቪዝማ ዮናስ ቪንጌጋርድ ብ83 ሰዓትን 22 ደቂቕን 51 ካልኢትን ዕወት ጅሮ ዲኢታልያ ብምዃን ፋልማይ ናይ ጅሮ ዓወቱ ሰኒዱ ፊንጌጋድ በዚ ዓወት ተሓጊዙ ሓደ ካብቶም ውሕዳት ንሰለስቲኦም ናይ ግራንድ ቱር ውርድራት ዝተዓወተሎም ተቐዳማይ ክኸውን በቂዑ ኣብ ብኹሪ ናይ ጅሮ ዲኢታልያ ስታፊዩ ዝተዓወተ ቪንጌጋርድ ድምር ናይ ፕሮፌሽናል ዓወታቱ ድማ ናብ 54 ኣበሪኹ ቪንጌጋርድ ኣብ ታሪክ ጅሮ ዲኢታልያ መበል 72 ዕውት ክኸውን ዝበቕዐ ተቓዳማዩ ኦስትርያዊ ኣባል ደኬታሎን ፌሊክስ ጋል ብ5 ደቂቕን 22 ካልኢት እንዲሕሩ ካልኣይ ኣባል ሬድቡል ቦራ ኣውስትራልያዊ ጃን ሂንለይ ድማ ብ6 ደቂቕን 25 ካልኢት እንዲሕሩ ሳልሳይ ተርታ ብምሓዝ ኣብ ፖዲየም ደይቡ ብነጥቢ ፈረንሳዊ ኣባል ሶዳል ኩክስቴ ፖል ማግነር ብ200 ነጥቢ ቀዳማይ ኮይኑ ተዓዊቱ ዕወት መበል 21 መድረኽ ጆናታን ሚላን ብ153 ነጥቢ ካልኣይ ኡራጋያዊ ኣባል ኣስታና ቶማስ ሲልቫ ብ99 ነጥቢ ሳልሳይ ተርታ ሒዙ ኢጣልያዊ ኣባል ሊድል ትሬክ ጁልዮ ቹኮነ ብ227 ነጥቢ ዕውት ኣንበሳ ዓቐብ ጅሮ ዲ ኢጣልያ ኮይኑ ዴንማርካዊ ዮናስ ቪንጌጋር ድማ ብ266 ነጥቢ ካልኣይ ኣባል ሞቪስታር ኮሎምቢያዊ ኢነር ሮቢዮ ብ24 ነጥቢ ሳልሳይ ተርታ ሒዙ ኣባል ባሕረይን ኣልፎንሶ ኡላልዮ ብሉፅ መንእሰይ ጅሮ ዲ ኢታልያ ኮይኑ ተዓዊቱ ብጋንታ ቲም ቪዝማ ንኔት ካምፓኒ ኢኒዮስን ሬድቡል ቦራን ኣኸቲላ ቀዳመይቲ ኮይና ተዓዊታ
1: ንሆላንዳዊ ኣርነ ስሎት ዘሰናበተት ሊቨርፑል ምስጳኛዊ ኣሰልጣኒ ኣንዶኒ ኢራኦላ ወግዓዊ ርክብ ከተካይድ መደብ ሒዛ ምህላዋ ተገሊጹ
0: ብቐዳም ንሆላንዳዊ ዓላሚያ ኣርነ ስሎት ዘሰናበተት ሊቨርፑል ንስጳኛዊ ናይ ቀደም ዓላሚ ቦርንማውዝ ኣንዶኒ ኢራኦላ ቀዋሚ ኣሰልጣንያ ጌራ ንምቁፃር ኣብ ዝቀረባ መዓልትታት ወግዓዊ ርክብ ምስቲ ስጳኛዊ ከተካይድ ምዃና ተሓቢሩ ሊቨርፑል ወላ እኳ ኣብ ዝርዝር ኣስፌራቶም ኣብ ዘላ ሕፅያት ኣሰልጠንቲ ንኣሰልጣኒ ሽቱ ጋርድ ሰባስቲያን ሆነስን ኣሰልጣኒ ለንስ ፔረሳጅን ኣስማቶም ዝተቐሰት እኳ እንተኾነ እቲ ብዝያዳ ንስራሕ ምስልጣን ሊቨርፑል ክርከብ ዝለዓለ ተኽእሎ ዘለዎ ግን ኣንዶኒ ኢራኦላ እዩ ውድ 43 ዓመት ኢራኦላ ኣብዚ ብዓወት ኣርሰናል ዝተዛዘመ ናይ ውድድር ዓመት ንቦርንማውዝ ኣብ ታሪኻ ርያቶን ኣመዝጊባቶን ዘይትፈልጥ ሻርሻይ ተርታ ብምትሓዝ ንፈለማ ግዜያ ብመንገዲ ኤሮፕያን ሊግ ኣብ ኤሮጳዊ መድረኽ ክትሳተፍ መሪሕዋ እዩ ኣብ ወርሒ መያዝያ ካብ ቦርንማውዝ ክለቅቕ ምዃኑ ድሕሪ ምሕባሩ ኢራኦላ ስሙ ምስ ክለባት ክሪስታል ፓላስን ኤስ ሚላንን ክትሓዝ ምፅንዑ ዝፍለጥ እዩ ንኣርነ ስሎት ካብ ዘባረሩ ሓደ ዳይረክተር ስፖርት ሊቨርፑል ዝኾነ ሪቻርድ ሂውስ ኣብ 2024 ኣብ ቦርማውዝ ኣብ ፅፍሒ ቴክኒካል ዳይረክተር ኮይኑ ኣብ ስራሓሉ ዝነበረ ግዜ ንኣንዶኒ ኢራኦላ ኣሰልጣኒ ቦርማውዝ ኮይኑ ክሰርሕ ዝቆፀሮ ሰብ እዩ
1: ኣጥቃዓይ ፒኤስጂ ክቪቻ ክቫሬሽኬላ ብሉስ ተፃወታይ ሻምፒዮንስ ሊግ ኤሮጳ ናይ ዝዓመት ኮይኑ ተመሪፁ
0: ናይ ክንፊ ኣጥቃዓይ ፒኤስጂ ጆርጃዊ ክቪቻ ክቫሬሽኬላ ብሉስ ተፃወታይ ሻምፒዮንስ ሊግ ኤሮጳ ናይ ዝዓመት ኮይኑ ተረቂሑ ክቪቻ ክለቡ ፒኤስጂ ንካልኣይ ተኸታታሊ ግዜ ፅዋዕ ሻምፒዮንስ ሊግ ኤሮጳ ከተልዕል ልዑል ግደ ካብ ዘበርክቱ ኣባላት ናይታ ጋንታ ኣብ ርእሲ ምዃኑ ኣብዞም ናብ ዓወት ዝመርሕዎም 16 ግጥማት 10 ሸቶ ከመዝግብ እንከሎ 6 ድማ ናይ ሸቶ ቀረባት ገይሩ ዝሓለፈ ዓመት ነዚ ሽልማት ወዲ ጋንቱ ዑስማን ደንበለ ተዓዊትሉ ምንባሩ ዝዝከር እዩ ብዘይካዚ ኣከፋፋሊ ሪያል ማድሪድ
2: ቱርካዊ አርዳ ጉለር ብሉጽ መንእሰይ ተጻዋታይ ሻምፒዮንስ ሊግ ኤሮጳ ናይ ዝዓመት ብምዃን ተረቂሖም ኣብ ናይ ሕልሚ ጋንታ ናይ ዝዓመት ድማ ኣብ ቦታ ሓላ ውልዳት ካብ ኣርሰናል ዴቪድ ራያ ኣብ መስመር ምክልኻል ማርኮስ ሎረንተ ኣትለቲኮ ማድሪድ ማርኪኒዮስን ኑኖ መንደዝን ካብ ፒኤስጂ ጋብርኤል ማጋላዝ ካብ ኣርሰናል ኣብ መስመር ምክፍፋል ሚካኤል ኦሊሰ ባየር ሙኒክ ዴክላን ራይስ ኣርሰናል ቪቲንያ ክቫርሽኬላን ካብ ፒኤስጂ ኣጥቃዕቲ ድማ ሃሪኬን ካብ ባየር ሙኒክ ከምኡውን ዑስማን ደንበለ ካብ ፒኤስጂ ብምዃን ተመሪፆም
0: ሊቨርፑል ፈረንሳዊ ተኸላኸላያ ኢብራሂማ ኮናተ ድሕሪ ምዛም ናይ ዝዓመተ ስፖርት ካብታ ጋንታ ክወፅእ ምዃኑ ወግዒ ኣፍሊጣ
2: ድሕሪ 5 ዓመት ፃኒሒቱ ምስታ ጋንታ ኣብ መወዳእታ ናይ ዝውሒ ካብታ ጋንታ ክፋኖ ምዃኑ ብወግዒ ኣፍሊጣ ቅድሚ 5 ዓመታት ካብ ጀርመናዊት ሌፕዚግ ናብ ሊቨርፑል ዝፈረመ ኮናተ ዝመፅእ 30 ሰነ ውዕሉ ዛዚሙ ካብ ኣንፊልድ ክሰናበት እዩ ብማልያ ሊቨርፑል 138 ግጥማ ዘካየደ ኮናተ ኣብ ሊቨርፑል ኣብ ፅንሐሎም 5 ዓመታት ሓንቲ ፕሪምየር ሊግ ኤፍኤ ካብ 2 ካሮባኦ ካብ ሓንቲ ድማ ኮሚኒቲ ሺልድ ዓቲሩ ሊቨርፑል ነዚ ኣብ ዝሓለፉ ዓመታት ሓደ ካብ ወሰንቲ ተፃወታት ዝነበረ ኮናተ ንዝገበረለ ኣበርክቶ ብምስጋን ኣብ ቀፃሊ ናይ ስራሕ ግዜኡ ሰናይ ዕድል ተመንያትሉ
0: ባርከ ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ተዛዚሙሎ ምስ ተረፍ ምረባት ኤርቲቪ ሓድገኩም ብወገነይ ሰላም።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለጸ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕን ዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ዝበለጸ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ። ሚኒስትሪ ዜና።

መደገፍ መደገፍ ያሪያ ወል

ፅንዓትና ዋሕስ ህላውና፣ ፅንዓትና መንኮርኮር ምዕባልና፣ ፅንዓትና ምስጢር ቀፃልነትና ሎሚ ነይሩ ልክዕ ከምዚ ሎሚ ሃደሽደሽ ኣቢልናዮ ናይ መግዛእቲ ትልሚ ኣሰይ ኣስከይ እስከ ንበል ብሓባር ረህዋና ኳዒሉ ናይ ዓመታት ድምር ኣሰይ ብኣሰይ ንመላእ ክብሪ እዩ መርሓና ወትሩ ዝመላላእ ንተሓጎስ በቃ ብዘይስፈር ካዕበት ኩላትና ንውፈር ነዛዓለት እልልታን ጎድጊዱ ሓጎስና ክፈስስ ሕሩ ተሓሪዱ ቶርታና ክቁረስ ተፋነይናየን ነተን ዘፋንዋ ሎሚ ተገዚምና ውፅኢት ሓለዋ ነዚ ዩ ፅንዓትና ነዚ ዩ ሸቶና ነዚ ሕልምና ደቂስና ተሲእና ቁልቁለት ወሪድና ዓቓበት ወፂእና በፂሕናዮ ነቲ ልብና ዝተመነዮ ረጊፅናዮ ነቢርናዮ ኣስተማቒርናዮ

እግሩ ደጊፋ ታጠለጨለ ትብል ዘላ ተሳዒሩ ማለት እዩ። እዚ ንድሕር ዳኣ በጊፁ ተሳዒሩ እዩ። እቲ ከዓ ካብታ ዒላ እግሩ ንድሕር ዳኣ ወፅኡ ተሳዒሩ እዩ። እስኪ ኣብ መንጎ ደንደል ናፅነትን ወፅ ኣሎ ኣሎ ሓያል እዩ ዘሎ ትውድድር ኣይረግፅን ኢሉ እቲ ከዓ ኣይወፅን ኢሉ ኣይረግፅን ኢሉ ኣይወፅን ኢሉ

ኣብ ትርትበ ብሸወበት ሸዓብና ናብራ ግብርነት መሓለመና ኣብቶበት ኣይዋ ሸዓብና ናብራ ግብርነት መሓለመና ኣብቶበት ሸባብ ሸባብ ቦት ወጣን ኣበውናስ ውሲት ይታየነት ምድርና ወይታየናቦ ፍርሺት ይታየናቦ ፍርሺት ርሕነት ኣብለማለለ ትምኒት ውፅኢት መራር ጠዋወነታልዮም ዓንደልሶም ህቲት እስብርና ተሓራብና ውትሓራትና ስርጊት እብሕት እግል ኣብዱና ኣብቀበይል ደገጊት እንተ ምኑት ሓይሱ ብደያነት ፍቲት ምእ ደረበዉ ውምጠፈተ ተኪት ኣብ ምእ ደረበዉ ውምጠፈተ ተኪት ኣብሽ

Thank you.

Thank you.

Que

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ራይ መጀመርታ ኣዝና ንመስግነኪ እስከ ሽምኪ ኣብዚ በዓልካ እንታይ ስራሕ ስክለ ክትገልፀና?
1: መጀመርያ ሽመይ ኤልሳ ወለጋብሪ ይበሃል። ኣባል ሽማግለ በዓላት ዞባ ማእከል ኮይና ከዓ ሰርሕ ኣለኹ። ብሓፈሻ ናይ ሎም ዓመት ብደረጃ ዞባ ማእከል ክንሪኦ ከለና ሽማግለ በዓላት ኣብ ሰለስተ ቅርፂ ዝተኸፋፈለ እዩ። እቲ ሓደ ሽማግለ ወይ ከዓ ኮሚቴ ሚኒስትሪ ትምህርቲ፣ እቲ ካልኣይ ኮሚቴ ካርኒቫል፣ ሳልሳይ ከዓ ኮሚቴ ኮማወዳሳት ዘጠቓለለ እዩ። ልክዕ እቲ ቅርፂ ኣብ ዞባ ዘሎ ከዓ ኣብ ንኡሳን ዞባታት ከዓ ብኡ መሰረት ከዓ ይወርድ። እዚ ንሪኦ ዘለና ካርኒቫል ሕጂ ኣካል ናቱ ክፋል ኮይኑ ዞባ ኣብ መሓደርቲ ንኡሳን ዞባታት ምስ ኩሎም መሳርሕቶም ፀሓፍቲ ግንባር፣ ሓልፍቲ ማሕበራት፣ ሃማደአ ሃማማት አ ሃኳስ ኩሉ ዝተሳተፈሉ እዩ። ብዓብኡ ከዓ ህዝቢ ነባሪ ዞባ ማእከል ንሃገራዊ ናፅነቱ ዘለዎ ክብሪ ልዑል ስለ ዝኾነ ርእሲ ኣውደ ኣመት ስለ ዝኾነ ዛብዓል እዚኣ ከዓ ብናይ ብምሉእ ብንዋቱ ብጉልበቱ ኩሉ ህዝቢ ዞባ ማእከል ኣማዕሪግዎ ዝሳትፎ ዘሎ እዩ። ኣብ መጀመርያ ነዚ ካርኒቫል ክገልፅ ተኮይኑ ሕጂ ቅድሚ ክልተ ወርሒ ምልምማዳት ወይ ከዓ ስራሕ ተጀሚሩ። እዚ ስራሕ እዚ ክጅመር ከሎ ከዓኒ ቀሊል ነገር ኣይኮነን። ስለ ትልሂት ስለ ሳዕስዒት ዘይኮነ ናይቲ ቸዓትየን ብሄራት ነዘን ንኡሳን ዞባታትና ተዓዲለን ልክዕ ከዓኒ ብሄረ ትግርኛ ኮይኑ ኩናማ ኮይኑ ክስዕስዕ ክንሪአ ኢና፣ ናራ ኮይኑ ክንሪአ ኢና፣ ረሻይዳ ኮይኑ ክንሪአ ኢና። ዝተፈላለያ ብሄራትና ሽዱሽተ ዞባታት ኣብዚ ቅርዓት እዚ ከም ዝወፃ ኮይነን ግን ብነበርቲ ዞባ ማእከል ዝተዳለወ እዩ። ኣባላት ሚኒስትሪ ትምህርቲ መምሃራን ኩሎም ተማሃሮና ኩሎም ህዝብና ነበርትና ብሙሉእ እዚ ኣሳታፊ እዩ። ሕጂ ትልሂድ ዶይኮነ ከዓኒ ኣላባብሳ ብሄራትና እንታይ ይመስል፣ ስልማት ናይ ብሄራትና እንታይ ይመስል፣ መነባብሮ ናይ ብሄራትና ትሸዓትኦም ብሄራትና እንታይ ይመስል፣ ብኩሉ እንትንኡ ዘማለአ ምድላዋት ዝተገብረሉ ዝተደኽመሉ ምርኢት ኢና መበል 35 ዓመት ናፅነትና ካርኒቫል ሎም ምሸት ክንዕዘቦን ክንሪኦን በቂና ዘለና ማለት እዩ።
0: ራይ እንኳዕ ሓጎሰና፣ ኣዝዩ ደስ ዘብል ምርኢት እዩ ኣብ ጎደናታት ኣስመራ ዝካየድ ዘሎ። በዚ ኣጋጣሚ ከዓ ንኩሉ ህዝቢ ኤርትራ ውሑስ በዓል ቅንያት ናፅነት ክኾነሉ ንምነ። እስከ ከምዚ ኣቀዲም ክትብል ዮ ፅናሓኺ፣ እቲ ኣብዚ ዘሎ ትግርኛ ኮይኑ ናይ ካልኦት ኩለን ብሄራት ይኽእል፣ ሳሆ ኮይኑ ናይ ካልኦት ኩለን ብሄራት ትልሂት ይኹን ኣለባብሳ ይኽእል፣ እዚ ብጣዕሚ እዩ ደስ ዘብለካ። እቲ ብሄራትና ከዓ ማዕር ክንደይ ንሓድሕዱ ተዋሂዱ ከም ዘሎ እዩ ዘረዳእካ ሞ እንታይ ፃዕሪ ማዕር ክንደይ ዝኣክል ፃዕሪ ተኻይድሉ ኣብ ከምዚ ስምረት ንክበፅሕ?
1: እዚ ሕጂ ቀሊል ኣይኮነን። ኣብ መሓደርቲ ንኡሳን ዞባታት ፀሓፍቲ ግንባር ንኡሳን ዞባታት እቲ ቅርፂ ናይ ዞባና ከዓ ኣብ መሓደርቲ ከባቢታት ዘጠቃለለ ማሕበራት ኩሉ እቲ ቅርፂ ብሓንሳብ ኣብ ንኡስ ዞባ ወሪዱ ኣብ ምምሕዳር ከባቢ ወሪዱ ብጥምረት ዝስራሓሉ ስለ ዘሎ ቀሊል ዝኾነ ወፍሪ ኣይኮነን ተኻይድሉ፣ ቀሊል ዝኾነ ድኻም ኣይኮነን ተኻይድሉ። ግን ነቲ ድኻም ነቲ ፃዕሪ ነቲ ሃልኪ ክትሪኦ ከለካ ግን ንሃገራዊ በዓልቲ ናፅነትና ስለ ዝኾነ ሰብ ብሕጉስ መንፈስ ስለ ዘካይዶ ይዕውት ዝኸውን ዘሎ እቲ መደባት ሕጂ ክትሪኦ ከለካ ራሻይዳ ድሕሪ ኢልካሲ እቲ ኣልባሳት ክዳን ናይ ራሻይዳ ከማልእዎ ዘለዎም ነገራት እቶም ንኡሳን ዞባታት ዝደኸምሉ ዕንቁ ካበይ መፅእ ክዳን ካበይ መፅእ ኩለተን ብሄራት ተዳልየን ዘለዋ ሕጂ ብዙ ነዚ ፃዕርታት እዚ ሕጂ ልክዕ ምስሊ ናይ ብሄራትና ብልክዕ ካብ ቁኖ ጀሚርካ ኣልባስ ጀሚርካ ስልማት ጀሚርካ ኩሉ ነገራት ከማልእ ስለ ዘለዎ ነዚ ከማልኡ ከዓኒ ክለብስዎ ስለ ዘለዎም ከዓቶም መንእሰያትና ደቂ ኣንስትዮም ደቂ ተባዕትዮም ከዓ ልዕሊ ክልተ ወርሒ ተደኺሙሉ ስነ ጥበባውያን ኣብዞም ኩለ ንእሷን ዞባታት ክኢላታት ተመዲቦም ከዓ ለይትን ቀትርን ፃዕርታት ኣካይዶም ከዓ ልክዕ ንብሄራትና ከምዝመስሉ ገይሮም ቀሪፆም ኣለዉ ማለት እዩ ትስራሕ ስኢዱ ሕጉሰካ ኸዓ ብሄረ ትግርኛ ናይ ራሻይዳ ተሳዕሲዑ ብሄረ ትግርኛ ናይ ኩናማ ድሕር ትልሂት ገይሩ ናይ ሳሆ ድሕር ሳዕሲዑ ሲ ልዕሊ ዚ ስለዘየለ ናይ ብሓቂ እቲ ተለቢሱሎ ማለት እዩ ሸዓተ ብሄራትና እንታይ ይመስላ መሃሪ ዝኾነ ካብ ህፃን ክሳብ ዝለዓለ ሽማግለ ኣብዚ ዞባ ማእከል ክንሪአ ኢና ማለት እዩ።
0: ኣራይ እሞ የቐኒልና እቲ ትሕዝቶ እናቐፀለ ዝብል ዘሎ ንተዓዘብትና ናብኡ ክነብሎም ኢና ውሑስ በዓል ቅንያት ናፅነት የቐኒልና።

Barcelona! Эрдриама!

ختم من لا بهيك لك.

Yeah.

Thank you.

됐어.

ዝኸበርኩም ተዓዘብትና ካብዚ ቀፂሉ ድማ ብስንኩላን ዝተመርሐ ምርኢት ናይ ህዝቢ ኢና ክንዕዘብ። እዚ ምርኢት እዚ ከምቲ ዝሓለፈ ክንከታተሎ ፅናሕና። ኩሎም ህዝቢ ነቲ ብሄራትና ዝውክል ዝተፈላለየ ኣለባብሳ፣ ትልሂት ወዘተ ዝኣመሰሉ ከርእዩናዮም። ስለዚ በዞም ንሪኦም ዘለና ስንኩላን እቲ ምርኢት ናይ ህዝቢ ይጅምር ኣሎ። ብሓባር ኮይና ክንከታተሎ ኣቐዲምና ብክብሪ ንዕድም።

0: ኩታሲ ብሙሉ እንስኢ ሽዑ ተደረሳ እንደን ምስቲ ኩነታት ዝኸይድ እዩ። ብጣዕሚ ሃይል ኣለዎ፣ ስምዒት ዘላዓል እዩ፣ ደባራትዕ እዩ፣ ድጉስጉስ እዩ። ወላ ስጋብ ሕጂስ እቲ ናቱ ትሕዝቶን መቕረትንስ ዘይሓሰሰ ሕጂ ወላ ክሰምዖ ከለኻስ ገለ ተዘክሮታት ዝገድፈልካ ዓይነት ደርፍታት እዩ ነይሩ። ብጣዕሚ ሃያላት እዮም ነይሮም፣ ንፉዓት እዮም ነይሮም። እቲ ደርፊ ክገልፆ ሳይክእል ናቱ ተራ ኣለዎ። ደርፍታት ናይ ኩናማ ኣብቲ ሽዑ ግዜ ዝሰምዖ ነበርኩ። ወላት ናይ ካልእ ኩሉ ወላ ከም እንተኾነስ ናይ ኩናማ ስለ ንዛረብ ዘለና
1: ዓገባ እብራሂም ብቋንቋ ኩናማ ምስ ሳዕሳዕቱን ምስ ተፃወትን ቀሪበ ኣለኹ እሞ ተቐቢልኩም ሰዊት ሰዊት ምባል ኣይትሕመቑና ባኹም እዩ።

ከበርኩም ተዓዘብትና ካብዚ ካብ ስምራ ተቐልካ ዝፍነ ዘሎ መደብ ምርት ካርኒቫል ኣብ ምክትታለ ትርከቡ ኣለኹም። እዚ ምርኢት እዚ ኣብ ሽዳ ጎደና ሰማእታት ጀሚሩ ናብ ጎደና ሓርነት እናተጓዕዝዮም ዘርዩና ዘለዉ። ሕጂ ኣብ ሲቲ ፓርክ መራኸቢ ናይ ዘን ክልትየን ዓበይቲ ጎደናታት ብምዃኑ ኢና ነዚ ምርኢት ናባኹም እነብሎ ዘለና። እዚ ምርኢት ንኹለን ብሄራትና ዝወከለ ዝተፈላለየ ባህለን ዝሓዘ ምርኢት እዩ። ኣለባብሳ ክዳን ናይተን ብሄራት ሒዘንኦ ዝስዕሰዓ ዝተፈላለየ ንብረት ብሓፈሻ ንኹለን ብሄራትና ዝገልፅ ዝተፈላለየ ነገራት ብመሓዝዮም እዞም ኩሎም ማለት 13 ንኡሳን ዞባታት ንኹለን ብሄራትና ወኪሎም ኣብዚ ኣብ ሲቲ ፓርክ ዘርዩና ዘለዉ። ስለዝኾነ ደጊምና ንመላእ ህዝቢ ኤርትራ ነዚ ስሙር ምርኢት ናይ ካርኒቫል እናርኣና ርሑስ በዓል ቅንያት ናፅነት ክኾነሉ ንምነ። እቲ ምርኢት ገና ቀፃሊ እዩ ዘሎ። ምሳና ሓቢርኩም ክትፀንሑ ንምሕፀን።

Que van a mí.

ዝኸበርኩም ተዓዘብትና ካብዚ ቀፂሉ ድማ ብስንኩላን ዝተመርሐ ምርኢት ናይ ህዝቢ ኢና ክንዕዘብ። እዚ ምርኢት እዚ ከምቲ ዝሓለፈ ክንከታተሎ ፅናሕና። ኩሎም ህዝቢ ነቲ ብሄራትና ዝውክል ዝተፈላለየ ኣለባብሳ፣ ትልሂት ወዘተ ዝኣመሰሉ ከርእዩናዮም። ስለዚ በዞም ንሪኦም ዘለና ስንኩላን እቲ ምርኢት ናይ ህዝቢ ይጅምር ኣሎ። ብሓባር ኮይና ክንከታተሎ ኣቐዲምና ብክብሪ ንዕድም።

Thank you.

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ዛዕባ ሃገራዊ በዓል ከም ኩሎም ዝሓለፉ በዓላት ናፅነት ኣብ ዓመተ 2016 እውን ናቱ ዝክርታት ሒዙ ኣብ 19 ምሕዳር ከባብታት ብህዝቢ ንዕዘባና ብከምዚ ንፅምብሎ ዘለና ኣገባብ ዝፅምበላሉ ህዝቢ ኤርትራ ነዊሕን መሪርን ፖለቲካዊ ብረታዊ ቃልሲ ኣካይዱ ዝተፈላለየ ናይ ውሽጥን ወፃእን ተፃብኦታት መኪቱ በዳትን ፅንኩራትን መድረኻት ሰጊሩ ኩሉ ዓይነት መስዋእቲ ከፊሉ ናፅነቱን ልዑላውነቱን ኣውሒሱ ሓድነቱን ሲኑቱን ዓቂቡ ከዓ ዜጋታት ብሰላምን ምክብባርን ዝነብሩላ ብፖሊሲ ርእሰ ምርኮሳ እትምራሕ ካብ ኣብ ከባቢና ዝርከባ ሃገራት ብኣብነት ደሴት ሰላም እትምሰል ዝደመቐት ሃገር ወኒን ይርከብ። ከምኡ ውን ዋላ ኣብ ፀንከረ ኩነታት ብዘይ ምቁራት ኣብ ርሑቅ ከባብታት ማዕረ ዕድላት ንዜጋታት ንምብፃሕ ክቕፅል ፀንሐ ኣብ ትምህርቲ፣ ጥዕና፣ ሕርሻ፣ ቴሌፎን ወዘተ መደባት ልምዓት ብውሽጣዊ ዓቕምና ብዓፀፌታ ንምስጓም ብዘይተሳትፎ ህዝቢ ዝዕወት መደብ ስለዘየለ ኣብ ትሕቲ ፅንዓትና ዋሓትና ዝብል ቴማ ድልውነትና ንረጋግፀሉ መድረኽ እዩ።

0: ክነትሓ ክትኮነልና ናይ ኣራሑ ኣርሓ ድኽነት ድንቁርና ኣዕሚቕና ክንቆምሮ ምርኩስ ብምግባር ሕሉፍ ተመክሮ ኣድማ ሰማይ ባዕልና ክንምሓድሮ
1: ዋሕስና ፅንዓትና ዋሕስና ሰረት ድብለውና ሰረት ባሕሪ ምድሪ ህላዋ ሃገርና ሳላ ዝመከትና ሳላ ዝፀናዕና ሎሚ ከምቲ ማሊ ፅንዓትና ዋሕስና ጋሊህና ክንወፆ ትማዕቡድ መግዛእቲ ሸዓተ ብዝሕና ልብና ግን ሓንቲ ማንም ሓይሊ የለን ሕብረትና ዓጋቲ መን ስልጣን ኣለዎ ካማይና ክሰቲ

0: ሰላም ፈነዌር ቲቪ ኣብ ምክትታል ትርከቡ ክቡራትን ክቡራን ከምትውዕሉ ሎም ሶኒ ሓደ ሰነት ኣትሓምሽ ዘሎ ዜናታት ውሽጢ ንወፃእን እንሆ ዜና ነቕርበልኩም ሉዋም ተኽለ ምስ ኣቕራቢት ቋንቋ ምልክት ዛብረህተወለ ብምዃን ኢና ንምክትታልኩም ብክብሪ እንዓደምና ብኣርእስተ ዜና ክንፈልም። ኣብ 15 ፅምብልና ፅምነት ኣብ ሕቡራት ኢማራት ዓረብ ደማም ምብራቕ ስዑድያ ባሕሬንን ዮርዳኖስን ብድምቀት ተባዒሉ ኣብ ንኡዘባ ልጉዓን ሰባ 22 ዓድታት ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን ኣብ ንኡዘባ መልቂ ዝካየድ ምዕቃብ ኣከባቢ ኣብ ምህብታም ባህርያዊ ብዙሕነት ልዑል ተራ ከም ዘለዎ ተገሊጹ ሩስያ ሰደድ ነፈርቲ ዘገልግል ነዳዲ ንሽዱሽተ ኣዋርሕ ከም ዘወን ዘፈቶ ኣፍሊጣ ፈረንሳን ጃፓንን ኣብ ምዕባል ወፍሪ ዘተኮረ ናይ 110 ቢልዮን ዶላር ውዕል ተፈራሪመን ኣብ 2025 መጠን ንግዳዊ ምልውዋጥን ኣባል ሃገራት ኣስያን ብልዕሊ 14 ሚታዊት ሃብዩ ናብዚ ዝዝራኣቱ ክንሰግር ኣብ 35 ዓመት ፅምብልና ፅምነት ኤርትራ ፅንዓትና ዋሓስና ብዝብል ቴማ ኣብ ሕቡራት ኢማራት ዓረብ ደማም ምብራቕ ስዑድያ ባሕሬንን ዮርዳኖስን ብድምቀት ተባዒሉ ከከቦት ዝኑ ዝባሓና ትሕሶ ብመልክዕ ፀብጻብ ተዋሂድሎ ገረመስቀል ገረዝገሄር ቀርቦ እዩ።
1: ማሕበረኮማት ኤርትራውያን ኣብ ሕቡራት ኢማራት ዓረብ ብ29 ጉንበት ኣብ ዱበይ ኣብ ዘካየድዎ 11,000 ዜጋታት ዝተሳተፍዎ ድሙቕ ፅምብል ኣካየዲ ስራሕ ቤት ፅሕፈት ጠቕላሊ ቆንስል ሃገር ኤርትራ ኣብ ዱበይን ሰሜን ኢማራትን ኣቶ መሓመድ ማሕሙድ ሰሊም ኣብ ዘስምዖ ቃል ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮሃና ድሕሪ ምባል ሃገራዊ መደባት ህንፀት ኣብ ሸትኡ ንምብፃሕ ዜጋታት እጃሞም ከበርክ ትፀዊዑ ኣብ ብመንበር ማሕበረኮም ዱባይን ሰሜን ኢማራትን ኣቶ ዑመር ማሕሙድ ቦገኑ ነቲ ፅምብል ንምምዕራግ ኣበርክቶ ንዝገበሩ ብምምስጋን ማሕበረኮም ውዳቢኡ ብምሕያል ኣብ መደባት ምኸተን ልምዓትን ኣበርክቶ ክገብር ድልው ምዃኑ ኣረጋጊጾ ኣብቲ ኣጋጣሚ ንኣስታት ሓደ ወርሒ ኣብ ዝቐፀለ ስፖርታዊ ውድድራት ዝተዓወቱ ሽልማት ክዕደልን ከሎ ካብ ኤርትራ ዝኸደት ጉጅለ ባህሊ ድማ መሳጢ ምርኢት ከም ዘቕረበት እቲ ዝበፅሓና ሓበሬታ ኣፍሊጦ እዚ ከምዚ ኢሉ እንከሎ ብ29 ጉንበት ኣብ ከተማ ደማም ኣብ ዝተካየደ ስነ ስርዓት ኣቦ ወንበር ማሕበረኮም ደማምን ከባቢኣን ኣቶ ገብረ መስቀል ኪዳነ ህዝቢ ኤርትራ ንኩሉ ብድሆታት ሰጊሩ ናብዚ ተስፉ መድረክ ዝበፅሐ ሳላ ፅንዓትን ምኸትኡን ከም ዝኾነ ብምጥቃስ ዮሃንኡ ንመንግስቲ ህዝብን ሓይልታት ምክልኻልን ገሊጹ ኣዶ መንበር ኣህማደ ጨንፈር ደማምን ከባቢኣን ወይዘሮ ኣብርህት መናስየ ብወገና ዓመት መፀ ብልዑል ማዕርግ እነብዕሎ

0: ንብል ናፅነትና ንዝተኸፍለ ክቡር ዋጋ እናዘከርናን ቃልና ንምትግባር ሕድረ ሰማዕታት እናሐደስናን ከም ዝኾነ ብምጥቃስ ከም ወትሩ ብልዑል ንቕሓትን ሓያል ውዳበን ምስራሕ ከም ዘድሊ ኣገንዚባ። ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ስዑድ ዓረብ ወይዘሮ ወይን ገረዝግሄር ድማ እዚ ፅንዓትና ዋሕስና ብዝብል ቴማ ብሓበንን ባህታን ንፅምብሎ ዘለና መዓልቲ ናፅነት ኤርትራ ፍረ ከቢድ ዋጋ ዝተኸፍሎ መኸተ ወለድታት ከም ዝኾነን ብመኸተ ወለድታት ከም ዝዕቀብን ኣረድያ። እቲ ፅምብል ብባህላውን ስነ ጥበባውን መሰናድኦታት ደሚቑ ነይሩ። ኤርትራውያን ተቐማጠ ንግስነት ባሕሬንን ዮርዳኖስን እውን መበል 35 ዓመት ፅምብል ናፅነት ብከብ ዝበለ ኣገባብ ከም ዘብዓሉ እቲ ዝበፅሓና ሓበሬታ ኣፍሊጡ።
1: ኣብ ንኡዘባ ለጓዓን ሰባ ክካየድ ብዝፀንሐ ከም ማእከል ዝገበረ ጎስጓሳት 22 ዓድታት ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን ወክርኤና ቀዳዊ ተወልደን ዘዳለወ ዜናዊ ፀብጻብ ኣብርሃም ዓንደ ማርያም ክቐርቦ እዩ።
2: ኣብ ንዞባ ለጓዓን ሰባ ኣብ 13 ምምሕዳራት ከባቢ ዝሕቆፋ 22 ዓድታት ብ30 ጉንበት ብደረጃ ንኡዞባ ኣብ ዝተኻየደ ፅምብል ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን። ኣብቲ ኣጋጣሚ ኣመሓዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊሑሩይ፣ ፕረዚደንት ሃማድኤ ወይዘሮ ተኸኣ ተስፋ ሚካኤል፣ ፀሓፊ ህግደፍ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ጃብራ፣ ከምኡውን ወከልቲ ማዕከን ህፃናት ሕቡራት ሃገራትን ማዕከን ህዝቢ ሕቡራት ሃገራትን ተረኺቦም ነይሮም። ኣብ መሓዳር ንዞባ ለጓዓን ሰባ ኣቶ ኣብርሃም ሓጎስ ኣብ ዘስምዖ ቓል ክሽቦ ደቂ ኣንስትዮ ዝርከቦም ሓሰይቲ ልምድታት ንምውጋድ ብደረጃ ንኡዞባ ኮሚተ ብምቓም ንዝተኻየደ ኮም ማእከል ዝገበረ ስራሕን ገስጋሱን ድሕሪ ምግላጽ ብዝተገብረ ዳህሳስ ኩለን ዓድታት ክሽቦ ከም ዘወገዳ ከም ተረጋገጸ፣ ደግሲ ከይጋጥም ድማ ዕቱብ ምክትታል ከም ዝግበር ገሊጹ። ግዜያዊ ሓላፊ ጨንፈር ሚኒስትሪ ዕዮን ማሕበራዊ ድሕነትን ዞባ ጋሽባርካ ኣቶ ተስፋ ገብርኤል ገብረ ስላሴ ብወገኑ ጎዳእትን ልምድታት ብሓፈሻ ክስቦ ደቂ ኣንስትዮ ድማ ብፍላይ ንምውጋድ ሓያል ፃዕሪ እኳ ክካየድ እንተፀንሐ ክሽቦ መሊኡ ስለ ዘይተወገደ ብዙሓት ደቂ ኣንስትዮ ግዳይ ክኾና ምፅንሐን ብምጥቃስ ካብ 2018 ብምውሃድ ሚኒስትርታት ጥዕናን ዕዮን ማሕበራዊ ድሕነትን ከምኡውን ሃማድኤ ሰፊሕ ጎስጓሳዊ መደባት ብምክያዱ እቲ ተርእዮ እናንቆልቆሎ ከም ዝመፀ ኣብ ንዞባ ለጓዓን ሰባ ዝተበፅሐ ደረጃ ድማ ናቱ ውፅኢት ከም ዝኾነ ኣረድዩ። መራሕቲ ሃይማኖትን ወለድን ድማ ምስ ኣካላት መንግስትን ግንባርን ብምውሃድ ብዝተኻየደ ሓያል ፃዕሪ ሳዕቤናት ክሽቦ ደቂ ኣንስትዮ ብግቡእ ክግንዘቡ ከም ዝኽኣሉ ብምጥቃስ ከባቢኦም ካብ ዘዘይሕጋዊ ተግባራት ሓራ ከም ዝኾነ መስኪሮም። ኣብቲ ፅምብል ነቲ ዕለት ዘንፀባርቕ ስነ ጥበባዊ መሰናድኦታት ቀሪቡ። ንኡዞባ መወልቂ ብ25 ጥቅምቲ 2025 ነፃ ካብ ክሽቦ ከም ዝኣወጀት ዝዝከር እዩ።
1: ምዕቃባ ከባቢ ኣብ ምህብታም ባህላዊ ብዙሕነት ብሓፈሻ ኣብ ምስሳን ሃብቲ ገረብን እንስሳ ድማ ብፍላይ ልዑል ተራ ከም ዘለዎ ሓላፊ ቤት ፅሕፈት ሕርሻ ኣብ ንኡዞባ መልቂ ኣቶ መልኣከ ወልደ ሚካኤል ገሊጹ። ንኤሪና ብዝሃቦ ሓበሬታ ኣቶ መልኣከ ነፍሲ ወከፍ ዓዲ ሕዛእቲ ስለ እትውንን ብስእነት መግቢ ዝኽሰት ሽግራትን ሕማማትን ከም ዘየለ ብምሕባር ኣብ ምሕዳር ከባቢ ፈውሊና ዝርከብ ሰፊሕ ናይ መጋሃጫ መሬት ኣብዚ መዳይ እዚ ዓብዪ ኣስተዋፅኦ ከም ዘለዎ ሓቢሩ። ኣብ ንኡዞባ መልቂ ኣስታት 50,000 ከብትን 120,000 ጠለ በጊዕን ከም ዘለዋ ዝሓበረ ኣቶ መልኣከ ዘለው ፀጋታት ንዕአን ካብ ካልእ ዞባታት ንዝመፃ ጥሪትን ከም ዝኣክል ኣብሪሁ። መጋሃጫ ፈውሊና ኣስታት 40 ኪሎ ሜትር ተዘርጊሑ ዝርከብ ብኣግራብ ዝተሸፈነን እኹል ሳዕርን ማይን ስለ ዝርከቦን ኣብ ምህብቶም ብዙሕነት ሃብቲ ገረብን ጥሪትን እወታዊ ፅልዋ ከም ዘለዎ እውን ሓቢሩ። ኣመሓዳሪት መምሕዳር ከባቢ ፈውሊና ወይዘሮ ዛይድ በራኺ ብግድኣ እቲ መምሕዳር ከባቢ ምስ ዘለዎ ባህላዊ ምንጭታት ማይ ንሕርሻን መጓሰን ምቹእ ምዃኑ ብምግላጽ ቀጻልነቱ ንምርግጋጽን ንምዕቃቡን ብውህደት ክስራሕ ኣተሓሳሲባ። ኣብ ዞባ ማእከል ነበርቲ ንኡዞባታት ኣባሻውልን ገዛ ባንዳን ኣብ ቅድያት 15 ዓመት ናፅነት ኣብ ሓለዋን ዝተዋፈራ ኣህዱታት ሓይልታት ምክልኻል ኤርትራ ብ31 ግንቦት ናይ ምስሐን ምዝንጋዕን እንግዶት ኣካይዶም። ኣመሓደርቲ ናይተን ንኡዞባታት ኣብ ዘስምዑ ቃል ንጀጋኑ ሓይልታት ምክልኻል ኤርትራ ብሓፈሻ ነተን ኣብ ዞባ ማእከል ተዋፊረን ዝቐንያ ድማ ብፍላይ ብምምጓስ ነበርቲ ዓቕምታቶም ኣዋሂዶም ዝገበርዎ እንግዶት መርኣያ ሓበኖም ከም ዝኾነ ገሊፀን። እቲ ናይ እንግዶትን ምዝንጋዕን መደብ ብባህላዊ ትሕዝቶታት ደሚቑ ነይሩ። ጨንፈር ሃገራዊ ማሕበር ፅሙማን ኤርትራ ዞባ ማእከል ኣብ ውድድራት ስፖርትን ሓፈሻዊ ፍልጠትን ንዝተዓወቱ ፅሙማን ተምሃሮ ብ31 ግንቦት ሽልማት ዓዲሉ። ኣብቲ ስነ ጥበባዊ መሰናድኦ ዝደመቐ ስነ ስርዓት ነቶም ዕዉታት ተምሃሮ ከከም ደረጃኦም ገንዘባዊ ሽልማት ተበርኪትሎም። ሓላፍቲ ጨንፈር ኣቶ ዳንኤል ገብረ ማርያም ኣብ ዘስምዖ ቃል እቶም ተምሃሮ በቲ ዝተዓወትሉ ዓውዲ ናብ ዝለዕለ ንኽበፅሑ ተራ ወለዲ ክዓዝዝ ኣዘኻኺሩ። وكيل منسري عيون محور ودحنتن اتو داويت سلامون دما صمومان تمحارو ابكلو زوت مدبات نخساتفو بمحبر قطالي كسكواسات ككايد بمزخخر منسر تمرتي متحببارو كبكبل تصويعو كبراتن كرباني قطلو زاري بنا زايدن مكتالكم دقيمنا بخبرنا عدن ابزينو تسعي كنسكر روسيا

ሚኒስትሪ ጉዳያት ወፃኢ ሩስያ ገሊጹ። ብመሰረት ሓበሬታ እቲ ናይ ምውንዛፍ ውሳኒ ክሳብ መወዳእታ ወርሒ ሕዳር 2026 ክቕፅል እዩ። ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ወተሃደራውን ፀጥታውን ቅልውላው ንቐረብ ነዳዲ ብደረጃ ዓለም ብኣሉታ ጸልይዎ ከም ዘሎ ዝፍለጥ እዩ። ፈረንሳን ጃፓንን ኣብ ምምባል ወፍሪ ዘተኮረ ናይ 110 ቢልዮን ዶላር ውዕል ተፈራሪመን። እቲ ወፍሪ ኣብ ምዕባል ሰብ ሰርሖ ብልሒ ኤሌክትሪክ፣ ኣሉሚኒየምን ጽላት ጥዕናን ዘተኮረ ኮይኑ ዝዓበየ ክፋሉ ግን ትሕቲ ቅርፂ ሰብ ሰርሖ ብልሒ ንምውዳድ ዝዓለመ ምዃኑ ሰብ መዚ ክልቴን ሃገራት ገሊፆም። ልዕሊ 52 ቢልዮን ዶላር ካብቲ ባጀት ኣብ ምድንፋዕ ሰብ ሰርሖ ብልሒ ከም ዝውዕል ተገሊጹሎ። እቲ ወፍሪ ብዓይነቱ ኣቐዲሙ ኣብ ኤውሮጳ ካብ ዝተገብረ ዝዓበየ ኮይኑ ክሳብ 2031 ክዛዘም ከም ዝኽእል ይእመት። ሓያሎ ሃገራት ኣብ ምዕባል ሰብ ሰርሖ ብልሒ ገዚፍ ወፍሪ ይገብራ ምህላውን ይጥቀስ። ኣባል ሃገራት ቁጠባዊ ውድብ ደቡባዊ ምብራቕ ኤስያ ማለት ኣስያን ኣብ 2025 ኣብ ንሓድሕደን ምስ ካልኦት ሃገራትን ዘካየደኦ መጠን ንግዳዊ ምልውዋጥን ምስቲ ናይ ቅድሚኡ ዝነበረ ዓመት ክነፃፀር እንከሎ ብልዕሊ 14 ሚእታዊት ከም ዝዓበየ ጸብጻባት ሓቢሮም። ኣብ ዝሓለፈ ዓመት መጠን ንግዳዊ ምልውዋጥ ኣባል ሃገራት ልዕሊ 4 ትሪልዮን ዶላር ምንባሩ ዝጠቐስቶም ጸብጻባት እቲ ኣስታት 1 ትሪልዮን ዶላር ምስ ህዝባት ሪፐብሊክ ቻይና ከም እተኻየደ ኣረድዮም። እቲ ኣስታት 20 ሚእታዊት ኣባል ሃገራት ኣብ ንሓድሕደን ዘካየድኦ ምልውዋጥ ምዃኑ ክፍለጥ ተኻኢሉሎ። ነዳዲ፣ ባህርያዊ ጋዝ፣ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዝለዓለ ምልውዋጥ ከም እተኻየደሎም ተገሊጹ። መራሕቲ ሃገራት ኣስያን ኣብ ዝሓለፈ ወርሒ ግንቦት ኣብ ፊሊፒንስ ኣብ ዘካየድዎ መበል 48 ዓመታዊ ዋዕላ ንግዳውን ቁጠባውን ዝምድና ኣባል ንምድንፋዕ ከም እተሰማምዑ ዝዝከር እዩ። ኣብ 1967 ዝተመስረተ ዞባዊ ውድብ ኣስያን ፊሊፒንስ፣ ቪየትናም፣ ሲንጋፖርን ንዝርከበን 11 ኣባል ሃገራት ይሓቆፍ። ኣብ ደሴት ሱማትራ ናይ ኢንዶኔዥያ ኣብዘይ ሕጋዊ መዕዳን ወርቂ ብዝተኸስተ ሓደጋ ምህማ መሬት ብውሕሩ 30 ሰባት ከም ዝሞቱ ካብቲ ከባቢ ዝተፈነወ ዜና ሓቢሩ። ብዝነታሰን ሓደ ንግንቦት ሓደጋ ዝተደብዩ ወገናት ክህልው ከም ዝኽእሉ ዝኣመቱ ሰብ መዚ ስርሒት ምድሓን ሂወት ኢንዶኔዥያ ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም ኣለዉ። እቲ ሓደጋ ኣብቲ ከባቢ ብዝወቕዐ ብርቱዕ ዝናብ ከም ዝሰዓበ እቶም ሰብ መዚ ብተወሳኺ ሓቢሮም። ኣብ ምድሓን ሂወትን ምግታእ ዘይሕጋዊ ምንጥፈታትን ዝነጥፎ ሓይልታት ፀጥታ ናብቲ ከባቢ ዝለኣኸ መንግስቲ ኢንዶኔዥያ ህዝቢ ዘይሕጋዊ ዕደና ካብ ምክያድ ክሕየብ ኣተሓሳሲብሎ። ኣብ ኢንዶኔዥያ ቅድሚ 2 ሳምንታት ብዝተኸስተ ተመሳሳሊ ሓደጋ እውን ኣስታት 40 ሰባት ከም ዝሞቱ ጸብጻባት የረዱ። ኣሜሪካ ኣብ ልዕሊ ወታደራዊ ዒላማታት ኢራን ናይ ነፍሰ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ። እቲ ኣብ ከተማ ጎሮክን ደሴት ቀሽምን ዝተኻየደ መጥቃዕቲ ንስርዓተ ራዳርን ናይ ሰብ ኣልቦ ነፈርቲ መቆፃፀሪ መደበርን ዕላማ ዝገበረ ምንባሩ ሰብ ስልጣን ኣሜሪካ ሓቢሮም። ማእከላይ እዚ ኣሜሪካ ኣብ ማሕበራዊ መራኸቢታት ኣብ ዝዘርግሖ ጽሑፍ እቲ መጥቃዕቲ መልሰ ግብሪ ናይቲ ኢራን ኣብ ልዕሊ ኣህጉራዊ ማያት ትንቀሳቐስ ዝነበረት ኤምኪው ሓደ ዝዓይነታ ሰብ ኣልቦ ነፋሪት ሃገሩ ዝፈጸመቶ መጥቃዕቲ ከም ዝኾነ ገሊጹ። ሰራዊት ኣሜሪካ ብ27 ግንቦት እውን ኣብ እስትራቴጂያዊት ወደባዊት ከተማ ባንዳር ዓባስ ንዝርከብ ናይ ሰብ ኣልቦ ነፈርቲ መቆፃፀርን መወንጨፊ መደበር ዒላማ ዝገበረ ተመሳሳሊ መጥቃዕቲ ከም ዘካየደ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ሓለዋ ሰውራ ኢራን ሎሚ ሓደ ሰነ ኣብ ወሽመት ዓረብ ኣብ ልዕሊ ዝርከብ መደበር ናይ ኣየር ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዘካየደት ኣፍሊጡ። መጥቃዕትታት ኣሜሪካ ምስ ዝቐፅል ተሪር መልሰ ግብሪ ካብ ምሃብ ድሕር ከም ዘይብል ሓለዋ ሰውራ ኢራን ብተወሳኺ ኣጠንቂቑሎ። ይኹን እምበር ኢራን ኣብ ናይ ወታደራዊ ማዓስከር ኣሜሪካ መጥቃዕቲ ከም ዘካየደት ዛጌተ ሓበረትን ዘላ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ዶናልድ ትራምፕ ኢራን ምስ ኣሜሪካ ስምምዕ ክትገብር ሓቀኛ ድሌት ከም ዘለዋ፣ እዚ ድማ ንሃገሩን መሻርክታን ፅቡቅ ከም ዝኾነ ኣብ ማሕበራዊ መራኸቢታት ኣብ ዝዘርግሖ ጽሑፍ ገሊጹ። ይኹን እምበር ምስ ኢራን ዝርርብ ምክያድ ከቢድ ምዃኑ ፕሬዚደንት ትራምፕ ሓቢሩሎ። መንግስቲ ጃፓን ሃገር ወታደራዊ ኣቕማ ንምንፋዕ ዝሰርሕ ከም ዘላ ብቻይና ንዝቐረበ ክሲ ነጺግዎ።
ሚኒስተር ምክልኻል ጃፓን ኣብ ሲንጋፖር ኣብ ዝተኻየደ ዞባዊ ዋዕላ ጸጥታ

ኣብ ዝሃቦ መግለጺ ብኣንጻሩ ቻይና ወታደራዊ ዓቕማ ብቕልጡፍን ብዘይ ግሉጽነትን ተስፍሕ ከም ዘላ ከሲሱ። ቻይና ወታደራዊ ወጻኢታታ ናብ ዝለዓለ ደረጃ ተዕብዮ ከም ዘላ ዝወቐሰት ሚኒስተር ወታደራዊ ንጥፈታት ቻይና ንጃፓንን ማሕበረሰብ ዓለምን ዘተሓሳስብ ጉዳይ ከም ዝኾነ ገሊጹ። ጃፓን ድሕሪ ምዝዛም ካልኣይ ኩናት ዓለም ንኣህጉራዊ ሕግን ቻርተር ሕቡራት ሃገራትን ተወፋይነት ከም ዘለዋን ናፃን ክፉትን ዓለማዊ ስርዓት ንምፍጣር ፃዕርታት ከምዘይካየደት ሰነቕረታ ብተወሳኺ ሓቢሩ። ብተመሳሳሊ ሚኒስተር ምክልኻል ፊሊፒንስ ነቲ ብቻይና ኣብ ልዕሊ ጃፓን ዝቐረበ ክሲ ዘይፍትሓዊ ክብል ነጺግዎ። ሚኒስትሪ ጉዳያት ወፃኢ ቻይና ኣብ መጀመርያ ዝሓለፈ ወርሒ ግንቦት ሃገራት ኤስያ ፓስፊክ ነቲ ጃፓን ወታደራዊ ዓቕማ ንምዕባይ ትገብሮ ዘላ ዘይሓላፍነታዊ ተግባር ብሓባር ክቃወሞኦ እዩ ፀዊዑ ነይሩ። ቻይና ጥራይ ዘይኮነት ሩስያ እውን ወታደራዊ ምንቅስቓሳት ጃፓን ክትቃወሞ ጸኒሓላ። እዚ ምዕባለታት እዚ ኣብ መንጎ ቻይናን ጃፓንን ተኸሲቱ ዘሎ ወጥሪ እናዓበየ ኣብ ዝመጻሉ ዘሎ እዋን እዩ ዝስዕብ ዘሎ። መንግስቲ ጃፓን ኣብ ልዕሊ ደሴት ታይዋን ክውሰድ ንዝኽእል ናይ ምፅምባር ስጉምቲ ሃገሩ ኢድ ኣጣሚራ ከምዘይትዕዘቦ ድሕሪ ዝሃቦ መግለጺ ኣብ መንጎ ክልቲአን ሃገራት ምትፍናን ከምተፈጥሪ ጸብጻባት የረድኡ። ቻይና ጉዳይ ደሴት ታይዋን ዘይስገር ቀይሕ መስመር ምዃኑ ብተደጋጋሚ ክትነጽር ጸኒሓላ። መንግስቲ ኤኳዶር ብክሲ ዘይሕጋዊ ምስግጋር ኣፀፋርስ ኣብ ልዕሊ እታው ፍርያት ኮሎምቢያ ወሲኖ ንፀንሐ 100 ሚኢታዊት ተወሳኺ ቀረፅ ኣልዒልዎ። እዚ ዝተገልፀ ፕሬዚደንት ኤኳዶር ዳንኤል ናቦኣ ምስ ሕፁይ ፕሬዚደንት ኮሎምቢያ ኣሌባርዶ ደላ ኤስፕሬላ ብማንዛ ድሕሪ ዘካይዶ ዝርርብ እዩ። እቲ ካብ ሎሚ ሓደ ሰነ ተግባራዊ ዝኸውን ስጉምቲ ኣብ መንጎ ክልቲአን ሃገራት ኣብ መዳይ ጸጥታ ንግድን ልምዓትን ሓድሽ መድረኽ ንምትሕብባር ዝኸፍት ከም ዝኾነ መንግስቲ ኤኳዶር ሓቢሩ። ኮሎምቢያ ምስ ሃገሩ ኣብ ዘዳዊ ከባቢታት ንዝካየድ ዘይሕጋዊ ዕደናን ምስግጋር ዕፀፋርስን ንምምካት ምትሕብባር ከምዘይርኣየት ዝወቐሰ መንግስቲ ኤኳዶር ኣብ ዝሓለፈ ወርሒ ጥሪ ኣብ ልዕሊ እታው ፍርያታ ናይ 30 ሚኢታዊት ተወሳኺ ቀረፅ ከም ዝወሰነን በብደረጅኡ ናብ 100 ሚኢታዊት ከም ዘዕበዮን ዝፍለጥ እዩ። ከም መልሰ ግብሪ ናይቲ ስጉምቲ መንግስቲ ኮሎምቢያ ብሕታውያን ትካላት ሃገሩ ናብ ኤኳዶር ንዝርከብ ንዝገብሮ መሸጣ ኣፀዓት ኤሌክትሪክ ከም ዘወን ዘፎን ኣብ ልዕሊ እታው ዝተወሰነ ፍርያት ተሃገር 75 ሚኢታዊት ቀረፅ ከም ዝወሰነን ኣይርስዐን። 1600 ኪሎ ሜትር ዘራኸብ ደዋ ዘለወን ኤኳዶርን ኮሎምቢያን ብዛዕበየ ንግዳዊ ንጥፈታትን ብመሬት ምዃኑ ይጥቀስ። ኣብ ሰሜናዊ ምብራቅ ሚያንማር ኣብ መኽዘን ተተኮስቲ ብዘጋጠመ ሓደጋ ነታጉይ ከቤተሰባውን ንዋታውን ዕንወት ከም ዝወረደ ማዕከናት ዜና ኣቃሊሐን። በቲ ምስ ቻይና ኣብ ዘዳዊ ከባቢታት ዝተኸስተ ሓደጋ ህፃናት ዝርከብዎም ብውሕሩ 55 ሰባት ክመቱን ከለዉ 70 ከም ዝቆሰሉን ሓያሉ ኣባይቲ ከም ዝዓነወን ዝሓበሩ ሰብ መዝቲ ሃገር ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። ጥንቅቲ ሓደጋ ንምፍላጥ መርመራ ይካየድ ኣሎ። ኣህዱታት ሲቪላዊ ድሕረት እቲ ሃገር ግድያት ናይ ምድሓን ስርሒት የካይዱ ከም ዘለዉ ተሓቢሩሎ። ክቡራትን ክቡራን ዜና ቅድሚ ምዝዛምና ኣርእስታቶ ክንደግመልኩም። ኣብ 35 ፅንብል ናፅነት ኣብ ሕቡራት ኢማራት ዓረብ ደማም ምብራቅ ስዑድያ ባሕሬንን ዮርዳኖስን ብድምቀት ተባዒሉ። ኣብ ንኡስ ዞባ ሎጓዓን ሰባ 22 ዓድታት ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን። ኣብ ንኡስ ዞባ መልቂ ዝካየድ ምዕቃብ ኣከባቢ ኣብ ምህታም ባህርያዊ ብዙሕነት ልዑል ተራ ከም ዘለዎ ተገሊጹ። ሩስያ ሰደድ ንነፈርቲ ዘገልግል ነዳዲ ን6 ኣዋርሒ ከም ዘወን ዘፈቶ ኣፍሊጣ። ፈረንሳን ጃፓንን ኣብ ምዕባል ወፍሪ ዘተኮረ ናይ 110 ቢልዮን ዶላር ውዕል ተፈራሪመን። ኣብ 2025 መጠን ንግዳዊ ምልውዋጥ ኣባል ሃገራት ኣስያን ብልዕሊ 14 ሚኢታዊት ዓብዩ።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕ ንዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ንሕና ፅነትና ንኽብር ኣለና ክቡራትን ክቡራን ተኸታተልትና ከምቲ ኣብ ዝተፈላለየ መዓልትታት ክትከታተልዎ ዝቐነኹም ፍሉይ ሞደብ ሙዚቃ ንሎም እውን ከምዚ ትዕዘቡና ዘለኹም ኣብ ጎደና ሓርነት ብምዃነ ናይ ሎሚ ደርፍታትና ናብኹም ከነቕርብ ኢና። ናይ ሎሚ ፍልይ ዘብሎ ንኩሉ ተኸታታሊ መደብና ሱታፌ ብምግባር ማለት እዩ። ኣብ ጎደና ሓርነት ናይ ውሃና መልእኽቲ ከነካይድ ኢና። ደጊምና ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገር ንወፃእን ዝርከብ እንቋዕ ናብ መበል 35 ዓመት ፅምብልና ፅነት ሃገርና ብሰላም ኣብፅሓና ብርሑስ በዓል ክንብል ንፈቱ። መደባትና ድማ ምሳና ሓቢርኩም ክትከታተልዎም

ኣነ ብኸይቲ ሳልሕ ሓሳብ እየ ዝበሃል ኣብ ፕሮግራም ብዳዊት ሓላፊ ኮይኑ ኣብዚ ሬድዮ ሰርሕ ክፍሊ ሬድዮ ኣብቲ ናይ ሕትኹ እንተተመሊስና ኣብ ብዛዕባ ናይ ኣብ ሜዳ ዝነበረ ደርፍታት እንተተመሊስና እዋን ሽዑ እዋን ካሊእ እዋን እዩ ነይሩ ኣብዚ እዋን ሕጂ ዘርና ፅነት ዝፈረየን ኣብቲ እዋን ፍረየ ዝነበረ ደርፍታት ኣብ ዓብዪ መሽምድና ነይርዎ ነሰብ ዘበራብር ኣብ ህዝቢ ድዩ ኣብ ተጋደልቲ ድዩ ብዙሕ ምሽሚ ዘምፅእ ነይሩ ሕጂ ደርፊ ክትሰሚዕ ከለካ ናይተን ናይ ሜዳ ኣብዚ እዋን እዚ እውን እተን ደርፊ ኣሓሳሳን እየን ዘሎ ዝሓየለ ደርፍታት እየን ዘሎ ኣብ እዋን ገዝሊ ዝነበረ ደርፍታት ኣብድና ነይርዋ ንሕጂ መግለፂ ከመን ኣይረክበላን እየ ሕጂ ከምዚ ኢለን ክገልፀለን ከመን ኣይክእላን እየ ሽዑ ዝነበራ ደርፍቲ ዝነበራ ኩሎም ሕጂ ኣብነት ብዳዊት ክገልፃ እንተዘልየ እውን ናብተን ናይ ብዳዊት እንተመፅእና ተወዶርቤ ብሰውራት ዶር ትካፋ ዶር ኢብሪን እውን ዶር ኢብሪን ሰውራቲ ብፈናን ትካፋ ቲምሰዊሳ እያ እውን የተሰጂ ንሆካ ዳሊ ብሻረክቲ የታይዋ ውዶር እውን ኢብሪን ኣነ ንድታ ሽርሐ የምከን ምና ምሳ ኣገርቲ ምስ ከፈምያ ን ትከፋ ውዶርቤ ከፈሚ ትከፋ ንሸብሆ ዶር እውን ኢብሪና ውዶርቤና ንድታ ኣነ ሽዑ ንእሽተይ ነይረ ግን ኣብተን መጀመርያ ኣብ ሰውራት ሰምዐን ዝነበረ ናይ ብዳዊት እየ ሰምዐ ነይረ ነተን ናይ ብዳዊት መሓመድ እስማን ነይሩ ደራፋይ ድምፃዊ መሓመድ እስማን ነይሩ እተን ደርፊ ናይ ብዳዊት ብሓቂ ብዳዊት ኣምሲሉ እዩ ዝደርፍ ነይሩ እተን ቃላት ልክዕ እንተዘይረኪብዎ እውን እተን ብዳዊት ልክዕ ብዳዊት ኣምሲሉ ይደርፍ ነይሩ ሓመድ እስማን ሳሳኣይ ነይሩ ደራፋይ ነይሩ ዜማዊ ነይሩ ብሓቂ ሓመድ እስማን ነይሩ ድሕሪኡ ኣድም ይመፅ እዩ ወኣድም ሓምድ ኣድም ሓምድ እውን እቲነበረ ደርፍታት ተጎርባ ትብል ነራ ገለ ደርፍታት ነይረን ኣድም ከም ብዳዊት ይመፅ እዩ ኣብ ድሕሪኡ ግን ኣብ 88 ጀሚርካ ነድሓር ብዙሕ ደርፍቲ ኣብ ሰውራ መፅእን ናይ ብዳዊት ሕጂ ወዲ ርፍ መፅኡ 88 ነድሓር ቲታ ነይሩ ኣስማን ሽሙ ነይሩ ሓደ ናይ 52 ዝነበረ ወላ ኣብ ኣነ ሓለዋ ሰውራ ነይረ መጀመርያ እተን ሓለዋ ሰውራ ዝነበርኩ እዋን ከዓ ሓሰን ሽሙ ነይሩ ሓሰን ኣብደላ ዝበሃል ወዲ ኣብደላ ዝ ነይሮም ብዙሓት ነይሮም ሕጂ ሽዑ ዝነበረ እ ምንስእነት ድዩ ኣብ ናይ ሰውራ ዝነበረ እዋን ግዜ ካሊእ እዋን እዩ ነይሩ ብሓቂ እተን ደርፍታት ስምዒት እየን ዝፈጥራ ነይሩ ሎሚ እንዲ እተን ደርፍታት ሎሚ ዝፈርያ ዘላ እቶም ደረፍቲ ቁሩብ ከይናቕፉኒ እምበር ሸቐጥ ኮይኑ ይስምኣኒ እተን ደርፍታት ኣብ ዝመፅእ ዘሎ ደርፍታት ኮይኑ ኣይስምኣኒ እዩ ኒ ቁሩብ እንታይ ይገብር እቲ ሰብ ናብታ ግዜ ቁሩብ ኣመሳሲሉ ክኸይድ ይደሊ ኣመሳሲሉ ክኸይድ ይደሊ እምበር ነተን ደርፍታት ብሓቂ ሽዑ እዋና ዝነበረ ደርፍታት ኮፍ ኢሎም ብሓባር ዝሰርሑ ስለ ዝነበረ ሙዚቃ ይኹን እተን ደርፊ ኹን ብሓቂ ደርፍታት እየን ነይረን ሎሚ ግን እንደ ቁዱር ቤብ ትብዳዊቲ እውን ዶር ኢብሪን ምከን ሰውራቲ ብከፈሚን ትከፋ ሰውራቲ ብስርኦ ናይ ደባ ከፋማት ብካይነት ተናቲ ሰውራቲ ብከፋት ቲምሰወ ሳእያ ክናውቅ ትከፋት ቲምሰወ የታው ፈናን ወርሕቲ የታወ እውን ምሂና ኢብሪን ፈናን ኦክና እምበሩ ምሂና እውን ምሂና ንሽበብ ፈናን ንህርቦ የታይ ንሚር የታይ ወርሕኝ የታይ ወዶርቤ በረሻጋሚነ በሻጋ የምከን ኣወሊ ኣዳተ ትከፈትሽ እያተ ወመቸምኢድ ኣዳተ ያካብ ይክቲነ ከን በራእብየ ሁ ይሽውን የታላንት ፍሩሲ ኣይተቲፊት ወውዳይ ኣረዳያዳ ጠፍሲነ የታ ሸጋሚን ሸግ ይክትየተናቲ ተብዳውየ ኦዶርቤ ብፈናን ሰውራቲ ብከፍያን ዶር ኢብሪን እንድየት ግድረን ሓንቲ ዘርፊ ናይ ጃሃሊማ ትብል ናይ ወድርፍ ኣላ እተ ቁሩብ ተሰማዐነት ዘለዎ ፅቡቅ ምሽሙ ኣብ ቦሎኛ ደሪፉ ነይሩ ኣብ ድሕሪኡ ወላ ኣብ ግንባራት እውን ደርፍ ነይሩ እዚኣ ነራ ናይ ኣብ ቪድዮ ላይ ምስለኒ ንናይ ኣድም ከኣለ ተጎርባ ትብል ሓንቲ ናይ ኣድም ሓምድ እቴን ኣነ ሕጂ መራ ተሰማዓነት ናይ ወላ ናይ ሕመድ እስማን እውን ደርፍታት እውን ናይ ብዳ

0: በል 35 በዓልና ፅነት ተብቃዓና ሙሉእ ሽም ክኽተላሊና ከበይ መፅኺ?
1: ሙሉእ ሽመይ ሃሬና ፅጋ ይበሃል። ዝመፃ ሎ ኣብ ኣዲስ ኣበባ ሃዋው ናይ 24 ምበትካ ብጣዕሚ ደስ ዝብል ብጣዕሚ ሰላም ክብሎም ዘለኒ ኩሎም ህዝቢ ኤርትራ ኣብ ውሽጢና ኣብ ደገን ዝርከቡ ኣብ ኣዲስ ኣበባም ዝርከቡ የውሃና ክብሪ ደሊ ነዚ ሃዋው መፂኹም ተኻፈልትና ክትኮኑ ካብ ኩሉ ዘለኹም ምኳኒ ደስ ዝብለኒ ማለት እዩ። ብጣዕሚ ደስ ዝብል ብጣዕሚ ብጣዕሚ ናይ መወዳእታ ደስ ዝብል ምስ ደቂ ብጣዕሚ ደስ ሂዱኒ ንኩሎም ተኸፈልትና ክኾኑ ከዓ ያድሞም ማለት እዩ።
0: ምን ክብል ሽም?
2: ንኣም
0: ንኣም ከመይ

0: ዓዘብቲ ዮሃና ትብለና ምክንያት በዓልና ፅነት ረኺብና ኣለና ማሻ ላ ንሳን ደቃ ትዛወረላ ኣብዚ ጎደና ሓርነት ምክንያት በዓልና ፅነት ዮሃና ክትብል እያ።
1: ሰላም፣ ብመጀመርያ ሽመ ዮሃና ኺዳነ ባሃል። እንቋዕ ናብዚ በዓል ኣብቃዓና። ንመላእ ህዝቢ ኤርትራ መጀመርታ ንፕረዚደንት ኢሳያስ ኣፈወርቂ፣ ቀፂለ ብምሉእ ሓይልታት ምክልኻል ኤርትራ፣ ንኩሉ ኣብ ወፃእን ኣብ ውሽጥን ዝርከብ ብምሉእ ኤርትራዊ እንቋዕ ናብ መበል 35 በዓልና ፅነት ኤርትራ ኣብቃዓና ክብል ይፈቱ። ከምኡ ውን ንዓኹም እንዳ ዜና ከዓ ርሑስ በዓል።

0: ስ በዓል ናፅነት መን ክብል?
1: ፍስሓ ሃብቲ ማርያም በዓል ካብ ንርወ መፅ
2: ሰላም ዞም በዓል ኣስመራ
3: ሜላሄል ኪዳን በል ኣስመራ
1: በዓል ናፅነት ክበሃል ከሎ ኮኒ ካብቲ ዝሓለፈ ንዓይ ከም ፍስሓ መጠን ዓብ ለውጢ ኣለዎ ክብል ከለኹ ፍልይ ዝበለ ሃዋህ እዩ ዘሎ ከም ዝሪኦ ዘለኹ እዚ ናይ ህዝቢ ዝንቀሳቀስ ዘሎ ግን ብጣዕሚ ሰፊሕ ዝኾነ ባህታ ዝህብ ንመፃኢ ከዓ ተስፋ ዘለዎ ኮይኑ ስማዕል እዩ ኣነ ኩሉ ግዜ ዓመት ዓመት እየ ድመፅእ እወ እዘን ክልተ ዓመት ኣብ ዝብዒል እዮ ኣብ ኖርዌይ ግን በቲ ናይ ሃገራዊ ብዙሕ ዝነጥፍ ሰብ እየ እቲ ዘብዕሎ ከዓኒ ንዓይ ክማን ከሲሮምኒ ክብል እኽእል እየ ዘን ክልተ ዓመት ምክንያቱ እቲ ናብኡ ዝኸይድ ሃገራዊ በዓል ፌስቲቫል ባዓት መስከረም በዓል ናፅነት ናይ ሰማእታት ኣነ እየ ዘካይዶ ካብ ትጅመር ድራዕ ጀሚሩ ስጋብ ሕጂ ዘን ክልተ ዓመት ግን ተፈልየዮም ኣለኹ ሃገራዊ ዝኾነ ውዳቤታት ዘሎ ውዳቤታቱ ከማንሲ እቲ መንእሰይ ትቆልዓ ብጣዕሚ ብፍሕፍሕ ዝኾነ ካብ ኦስሎን ከባቢኣን ካብ ርሑቕን ናብ ኦስሎ እዩ ዝመፅእ ኣለዉ ከዓኒ ናይ ባሩም ዝበሃሉ ካባና ናይ 20 ደቂቕ ርሕቕ ዝበለ ነቲ በዓል ናፅነት ድምቀት ዝህብዎ ናይ ባሩም ኣለዉ ባሩም ቦታ ማለት እዩ ሓደ ኣብራጃ ማለት እዩ ብጣዕሚ ሚስ ገደዮም ከማን ኣለኹ ምክንያቱ ምስኦም እየ ዘሕልፎ ነረ ኩሉ ግዜ በዚ ከዓኒ እወ ኣነከዓ ሕጂ ዝብል ሲ በቲ ዝገብርዎ ዝነበሩስ ዓብ ተስፋ ኣለኒ ዝበለፀ በዓል ናፅነት ክሕልፉ
4: ደርታት ሃገርኢና ንቀርብ ዘለና ብምክንያቱ እዚ በዓል እዚ ሃገራዊ ደርታትና ኣብ ምምፃእ ናፅነት ዝነበሮም ተራ ብልጮም እንታይ እዩ ነሩ ክሳብ ሕጂ ተመነውቲ ይኮኑ ወገን ከ እንታይ መለክት
1: ባህላዊ ኣነ ክፃወት ከለኹ ከም ዲጀይ ከዓ ይፃወት እያ ብኦስሎ ኖርወይ ዝያዳ ጉዕጉዕ ዝገብሮ ኣብቲ ህዝብን ኣብቲ መንፈስ ኣብቲ ሃሁ እቲ ናይ ሜዳ ዝኾነ እቲ ሃገራዊ ደርፍታት ስጋብ ሕጂ ዘይሃስስ ድምቀት ዘለዎ መልሽ እናደመቐ ዝኸይድ ሃገራዊ ክሳ እዩ ብጣዕሚ እቲ ናይ ሽዑ ዝነበረ ኣብ ውዳቤታት ሲ ዓብ ሓይሉ ነይርዎ እዩ ኣብ መንእሰያት ይኹን ኣብ ዝሓለፉ ይኹን ውዳቤታቱ መልሺ ዕምብብ ነይሩ ኣብዚ እዋን ዝክሪኦ ከለኹ ኣይ ከም ናይ ቀደምን በቲ ናይ ቀደም ክትሪኦ ከለካ ግን ዓብዪ ዓብዪ ተራ ነይርዎ ንሱ ተመሊሱ ወይ ተሓዲሱ ክቅፅል ምንየተ እዩ ዮውሃና ክብል ንመላእ ህዝቢ ኤርትራ ንክቡር ፕረዚደንትን ሓይልታት ምክልኻል ኤርትራን ከምኡ እውን ነቶም ዘይበዓል ኩሉ ምስኦም ዘየ ኣለኹ ከዓኒ ምሉእ ህዝቢ ነርወይ
2: ዮሃና ከምዚ ዝበሎ እዩ ኩሉ ወዲይዎ ስለ ዝኾነ ንኩሉ ህዝቢ ኤርትራ ንዓኽ ምስ መሳርሕትን ንስያስ ኣፈወርቂ ንምክልኻል ክትበዓል
4: መዝሙር ዝምርልና መወዳእታ
3: ሰሚራ ሰሚራ ጋለስመና ገዛና ዓፅያቶ ናበይ ከይዳ ተበልኩ ተበልኩ ሲኢነያ ኣብ ገምገም ባሕሪ ረኺበያ
4: ያቀኒልና

0: ተራ ደርፊ ተራ ስነ ጥበብ ኩሉ ሰብ ዝገልፆ እዩ። ኣብ ምምፃእ ናፅነት ኣብ ዝኾነ ናይ ወፈራዊ ስራሓት ይኹን ኣብ ናፅነት ዝነበሮ ተራስ ቀሊል ኣይኮነን ክሰምዖ ከለካ ኣብቲ ሽዑ ግዜስ ከምዚ ሓደሓደ ደርፍታስ ከምዚ ብኣካል ክትሳተፍ የደፋፋኣካ ገለ ፍሉይ ስምዒት ይህበካ ትዝክሮም ሰባት ትዝክሮ ከባቢ ኣለዎ እንጀስቲ ደርፍስ ኣብ ናፅነት ምምፃእሲ ምስቲ ቃልሲስ ክፋል ናቱ ኮይኑ ዝቐፀለ ኮይኑ ይስማዓኒ ሽዑኡ ንእሽተይ ኮይነስ ኣኮይ ሬድዮ ድምፂ ሓፋሽ ናይ ኩናማ ምስ ጀመረስ ሽዑ ወሊዑ ዝሰማዕ ኮስ ላጋላ ፋላን ፈሶ መዓልቲ ሸቃሎ ዝተደረፈት ደርፊ እያ ነራ ኣይርስዖን ድሕሪ ናይ በዓል ናይ ሸቃሎ መዓልቲ ሸቃሎ እንድያ ንመዓልቲ ሸቃሎ ትገልፅ ደርፊ እያ ነራ ብድሕሪኡ ናይ በዓል ኣገባ ኣባይ ባልኩኖ ሽኝ ባልኩኖ ኣባይ ባልኩኖ ንሳ ላገላጊኛ ወላእተን ደርፍታት ብሙሉአን ሽዑ ተደረሳ እንደን ምስቲ ኩነታት ዝኸይድ እዩ ብጣዕሚ ሃይል ኣለዎ ስምዒት ዘላዓል እዩ ደባራትዕ እዩ ድጉስጉስ እዩ ወላ ስጋብ ሕጂስ እቲ ናቱ ትሕዝቶን መቕረትንስ ዘይሓሰሰ ሕጂ ወላ ክሰምዖ ከለካስ ገለ ተዘክሮታት ዝገድፈልካ ዓይነት ደርፍታት እዩ ነይሩ ብጣዕሚ ሃያላት እዮም ነይሮም ንፉዓት እዮም ነይሮም እቲ ደርፊ ክገልፆ ሳይክእል ናቱ ተራ ኣለዎ ደርፍታት ናይ ኩናማ ኣብቲ ሽዑ ግዜ ዝሰምዖ ነበርኩ ወላት ናይ ካልእ ኩሉ ወላኹም እንተኾነስ ናይ ኩናማ ስለ ንዛረብ ዘለና
1: ኣገባ ኣብራሂም ብቋንቋ ኩናማ ምስ ሳዕሳዕቱን ምስ ተፃወትን ቀሪበ ኣለኹ ሞ ተቐቢልኩም ሰዊት ሰዊት ምባል ኣይትሕመቑናባኹም እዩ

ኣቶ ብርታዕ ኣለዎ ሓይሊ ኣለዎ። እቶም ሰባት ከማ ከምዚ ዘመናዊ ገይሮም ክደርፉስ መጀመርያ ኮይኑ ይስማዓኒ ኣብቲ ሜዳ። ምክንያቱ ቅድሚኡስ ኣነስ ይድረፍ እዩ ከምዚ ኣብ ጓይላን ኣብ ናይ ህዝባዊ ደርፍታትን ጥራይ ኮዩ ተሓፂሩ ዝደርፍ ነበረ። ኣብ ሜዳ ግን ከምዚ ዘመናዊ ክደርፍ ባይታ ዝሃበ ንክትጉስጉስ ንክትምህር ንክተተባብዕ ኣብ ዝኾነ ስራሓት ዓወት ንክትረክብ ዝደፋፍእ ደርፍታት ኮይኑ ይስማዓኒ።

ደርፊ ከምቲ ክበሃል ዝፀንሐ ካልኦት እውን ገሊፆሞ ደርፊ ሓይሊ እዩ፣ ብጣዕሚ ብዙሕ ሓይሊ ዘለዎ ዳርጋ ፍርቂ ስራሕ እውን ክትብሎ ትኽእል። ብዙሕ ስራሕ ሰሪሑ ዋላ ሕጂ እውን ዝኾነ ነገር ክትገልፅ ተደሊኻስ ብደርፊ እዩ እንጂሲ ዳርጋ ሓይሊ እዩ። ሽዑኡ ካብቲ ሜዳ ከለዎ ኣኮይ ስሕት ኢሉ ክኸፍታ ከሎ ከሊፋ በዚ ኣጋጣሚ ይሰምዖ ምስኡ ኮይነስ ዝሰማዕኩዋስ ደርፍታት ነረን ፌሙንጋዲካ ብብዝሒ ፈትዋ ነረ። ሽዑኡ ናፅነት ምስ ኮነ ስራሕ ምስ ጀመርኩ ከማስ ብብዝሒ ዘድርፋን ነበርኩ ደርፊስ ፌሙንጋዲ ኣ ብፌደሪኮ ኦምበርቶ ተደረፈት ፌሙንጋዲ ኣያ ያረዶ ኩሉ ሰብ እዩ ዝፈልጣ ኣብ ቦሎኛ ተደሪፋ ትድገምያ ስጋብ ሕጂ ትኸይድ ደላ ንዝኾነ ነገር ትብል ተስኡ ያ ንኽድ ንበገስ መንእሰያት እያ ትሕዝቶኣ እንጂ ከምኡ ስለ ዝኾነት ወላ ዝኾነ ስራሕትሲ ብወፈራ ድዩ ምትብባዕ ድዩ ንሞራል ዝኾነ ስራሕ ክብል ትኽእል ኤኮሳሳ ትብል ነራ ናይ ትምህርቲ ንምሃር ንምሃር ካብዚ ካብ ናፅነት ንናፅነት ሃገርናስ ታሪኻ ፅቡቅ እዩ ንበገስ ንናፅነት ንምሃር ካብቲ ተበጊሳትሉ ዘላ ካብቲ ተበጊሳትሉ ዘላ መስመርሲ ብዙሕ ትምህርቲ ክንረክብ ንኽእል ዝዓይነቱ ትሕዝቶ ዘለዋ እያ ኤኮሳሳ ሻቢንግ ሲ ኤኮሳሳ ትብል ላጋላጌና ኤርትራ ላጋማ እዚያ ሃገር ሲ ሃገር ኤርትራስ ናይ ኤርትራውያን እያ ናይ መንእሰያትና እያ ንበገስቲ መንእሰያትና ንኣኣ ንወፈ ያ እዚ ዓይነቱ ቀይሕ ባሕርና ትብል ተጠቃልል ሕጂ እቲ ደርፍታት እቲ መልእኽቱስ ብጣዕሚ ሓያል ስጋብ ሕጂስ ዋላ ነቕደ ይብል ዝኾነ ግዜ ክትጥቀመሉን ክተድርፍን ትኽእል ዓይነት ደርፍታት እየን ነረን። ብጣዕሚ እምበረይ ኣብቲ ዘመናዊ ሙዚቃ እምበር ብጣዕሚ ታራ ነይርዎ ልዕሊቲ ምጉስጓስ ማለት እዩ ከፀናናኣካ ይኽእል ከስራሓካ ድኽእል ሓይሊ ክህበካ ሞራል ክህበካ ክትብገስ እቲ ደርፍታት ክሰምዖ ከለካ ከማንሲ እቲ ሰውራስ ክንዲ ምንታይ ሰጊሙሎ ኣብ ምንታይ ደረጃ በፂሑሎ ከማንሲ ሓንቲ ደርፊ ሰሚዕኻስ ክትፈልጦ ትኽእልካ።

ቱስ ኣብ በረኻ ኮይኖም ክልተ ሰለስተ ኮይኑ ዝስምዓካ ዝነበረስ ክንዲዚ ሓይሊ ዘለዎ ደረፍትን ደርፍታትን ክወፁ ክትሰምዖ ከለኻስ ናይ ብሓቂ ቀሊል ኣይኮነን ክትገልፆ እውን ናይ ትኽእል ንኻ ኣነ እውን ብኣቕመይ ክገልፆ ይክእልኒ እ ከምስታት እዩ ነሩ ናይቲ ደርፊ ብጣዕሚ እየ ድፈትዎ ነረ ናይ በዓል ፀሓየ ተማሃሩ ትብል ናይ ኣገባ እብራሂም ናይ ደንገ ኣዋድ ብዙሓት ነይሮም ደረፍቲ ሳማ ወሳማ ሽቦ ሽቦ ዘሚል ዝደረፋ መሓመድ ዘሚል ዝደረፋ ናፅነት ከማንስ ኣብ ናፅነት ብዙሕ ኩሉ ኤርትራዊ ይደግማ ነይሩ ትድገም ነበረት ደርፊ እያ ሕጂ እታ ደርፍስ ብጣዕሚ ሓያል ደርፍታት እዩ ነይሩ ብጣዕሚ ብኣቅሞም ድሕሪ ናፅነት ከማንስ ክንድኡ ተሰሪሑስ ክትብል ከማ ናይ ትኽእል ንኻ ክጉስጉስን ዕላምኡ ዝሓረመ ኣብ ዕላምኡ ክበፅሕ ትኽእል ደርፍታት እዩ ነይሩ ደርፊ ኣብ ዜማ እኳ ብዙሕ ኣይኮንኩን ኣብ ግጥሚ ሃይለይ ኣብ ፅሕፈት እዩ ሃይለይ ፅሕፈ ምስ መንግስቲ ኣብ ብዙሕ ደርፍታት ደሪፍና ሰሪሕና ማለት እዩ ኣስርሕኒ ክብል ትኽእል ከምዚኣ ከምዚኣ ብዛዕባ ከምዚኣ ይብለካ ክብለካ ከሎስ የበግሰካ ኣሎ ክትህቦ ከለካስ ኣርሙስ ዘይኣርመለይ ክብለካ ከሎስ ንክትዓቢ ንክትምዕብል ሲ ታር ኣለዎ ማለት እዩ ሕጂ ምስ መንግስቲ ኣብ መጀመርያ ሰራሕናያ ኮሚንግ ትሪባማ ፍውስምሳዊታ ሲ ኣይኒንግ ደርዲ ፍቕርና ሲ ብርቱዕ እዩ እንታይ ዝበሃል እወ ሃገራዊት እያ ግን ንጓል ይመስል ግን ከዓ ሃገራዊት እያ ከምኣ ግበር እዩ ዝብል ኮምታት እዩ ድፈቱ ፍቕርና ሃያል እዩ ብቀሊሉ ዝነቓንቕ ኣይኮነን ዝነፈሰ ንፋስ ኣይነቓንቆን እዩ ንከላኸለሉ ዳ ብዙሕ ሸርሕታት ንኤርትራ ዝገጠመሉ ግዜያት እዩ ነይሩ ንናፅነት ከም ሃገርና ደሪፍና ሰሪሕናያ ደሪፍዋ ኣብ ስታድዮም ኣብ ማዓለት ናፅነት ንኣረፋት ከዓ ከምኡ ደቂ ዓድና ስሙራት ልቢ ብሓንሳብ ይወፍሩ ንወፈራ ንሕንፀት ሃገር ንልምዓት ንትምህርቲ እያ ትብል ምዕቃብ ባህሊ ገለ ኩሉ ሲ ብሓንሳብ ብሓደ ልቢ እዮም ዝወፍሩ እዚ ዓይነታ ደርፊ ሳኳ ግጥማን ዜማኣን ፈቲነላ ተደሪፋ ኣስመረት ሉጂውን ከምኡ ምስ መንግስቲ ኣብ ከዓ ዳና ትጎዳ ኮዋ ብዙሓት ደርፍታት እየን ዳና ትጎዳ ኤርትራ ለገኛ ብዙሕ ፍትውቲ ዝኾነት ደርፊ እያ ብዙሕ ተቐባልነት ዝረኸበት ፅቡቕቲ ደርፊ እያ ዳና ትጎዳ ዘለኣለም ንበርለይ ሃገረ እያ ትብል ብኹናማ ብስታድዮም ተደረፈት ኣብ ስታድዮም ክልተ ሰለስተ ግዜ ዝተደሪፈን እየን ናተይ ደርፊ ማለት እዩ ክልተ ናይ መንግስቲ ኣብ

እንቋዕ ናብ 35 ዓመት ናፅነትና ብሰላም ኣብፃሓና ንኣኺ ንመላእ ህዝቢ ኤርትራ ንሓይልታት ምክልኻልና ንደቀ ቤተልሔም ኣይነኣለም ህያብ ኣይነኣለም ንኣሕዋተይ ንመሓዝተይ ኢለን ተስፋይ ሳባ ገንዘቡ ከምኡን ጎረባብተይ ብምልኦም መሳርሕተይ ብምልኦም እንቋዕ ኣብፃሓና ክብል ይደሊ ኣሳነይ ኤርትራ ኮይ ብሽጋላ ሸብሳተ ክሱም እታ ስሉም ኣቡናዎ ድማሲ ኤርትራ ጋር ድማላ ሲና ደርዲ ጉዱርታ ሲና ኮይ ብሽጋላ ሸብሳተ ክሱም ከፉርዳናሲ ኣመራ እንዳቦ ካኮስጎ ድንፋን ካል ካኮስከ እናቦ ኣሳነይ ኤርትራ ኮይ ብሽጋላ ሸብሳተ ክሱም እታ ኣመራ እንዳቦ ስሉም ኣቡናዎ ድማሲ ኤርትራ ጋር ድማላሲ ኮፈለ ወጃ ፊቴተ ወጃ ንፉርትጎ ድማሲ ኣሳናይናን ሄንከ ኦክዶካ ደርዲ ጉዱርታ ይድረሲና ኣሰነይን ኖክቴና ሲካኮማሲ ናንሄንከ

0: ሓጎስ ኩልና በዚ ጋጣሚ እዚ ናይ ናፅነት ሕጂ ፅቡቕ ሃዋውዩ ዘሎ ንኩላትና ድማ ንኩሉ ህዝቢ ኤርትራ ብደገና ወፃእ ዘሎ ከምኡውን ደረት ቃና ከምኡውን እንዳ ዜና ኩሎም ኣባላት ካሜራማን ሰንዓፈ ከምኡውን ጋዜጠኛ ፋጡማ እንኳዕ ኣብቃዓና ንበዓል ናፅነት በዚ ጋጣሚ ብዘይቀልዓለም እዚ ሃዋህዊ ሕጂ ንሕና ካብ ባርነት ናብ ናፅነት ዝመፀና ኣሉ ንድዩ መርሓባ ሰበይ ሕጂ እዚ ናፅነት እዚ ብጣዕሚ ብዘይቀልዓለም ከም ዝበልከያ ፋጡ ሓጎስ ኣለዎ ዕግበት ኣለዎ ኩርዓት በቃ ናፅነት ተለካሲ ክድቅስ ትኽእል ኢኻ ናፅነት ተዘይብልካ ግን ድቃስ የለን ስለዚ ኣብዚ ድቃስ ብምህላውና ኣብ ናፅነት ብምህላውና ስማዓና ሓጎስ ወሰን የብሉን ብጣዕሚ ዝጎደና ልቺ ብልቺ መብራህቲ መብራህቲ ኮይኑ ኩሉ ብምክንያት ናፅነት እውን ፍሉይነት ከም ዘለዎ ኩሉ መግብታት ዕጥቅታት ኩሉ ሓሲሩ እዩ ዘሎ ማለት እዩ በዚ ረዚን በዓል እዚ ስለዚ ንሰማታትና ብዝረዚን ዘብፅሑና ድማ ብጣዕሚ ነመስግን ንሓይልታት ምክልኻል ኣብ ግንባር ደሎ ማለት እዩ ከነመስግኖ እንደሊ በዚ ጋጣሚ ዮሃን ኣብሎ ከምኡውን ኣብ ደገ ደሎ ዲያስፖራ ማለት እዩ ነቲ ቲፎዘይ ዲያስፖራ ማለት እዩ ንውሽጢ ዓዲ ደሎ ቲፎዘይ ድማ ነዚ ኩሉ ብዚ ተውዛዕዛዕ ዝብል ዘሎ ሞራል ድበና ደሎ ስንዓፈ ኢሉ ድማ ዮሃና ክብሎ ደሊ ከምኡውን ቀፂለ ማናጀር እውን ኣሜሪካዊ እዩ ቦላት ኣስመሮም እዩ ድበሃል ኤርትራዊ ድማ ንቦላት ኣስመሮም ድማ ማናጀር ዮሃና ብሎ ከምኡውን ኣሰልጣን ክለብ ደንደን ኣሌክስ መድሃኒ እየ እዚ እውን ናይ ኣባል ኦሎምፒክ ኮይኑ ሰልጣን ተመሪፁ ኣሎ ንኣሌክስ መድሃኒ እውን ዮሃና ብሎ ብዝተረፈ ንኩሉ ሕብረተሰብ ኤርትራ ነዚ ቆልዓ እውን እዚ እውን ቲፎዘ እዩ ካልእ ከመስግኖም ዝደሊ ብዙሓት ኣለው ናት ናይ ኢልሃብ ተፍራት የለ ድበሃል ኣሎ ንዕ ከመስግኖ ደሊ ቀፂለ እውን በዓል ካቴድራል ካፈ ብዙሓት ትካላት እዮም ደለዉ እዚ ከይተመስግኑ ክሓልፉ ዘይደልዩ ንስንዓፈ ስታይል ከምኡውን ፋጡማ ደረትቃና ዮሃና ዮሃና
1: ሰባትነ ደማነት ሓንቲ የለ ትብል ስቕራ 3ሓ ሰነት ዒድ ሕርት ንዓይ ድልየና እሰናይ ዲብለቃልት መናሰበት ኣብፅሐና ንብል እግልዮም ከም መግሎ ታብዕሎ ፀናሕኩም ንመዲነት ኣስመራ ዲብግዳይ ሻር ሕርት እንደ ገብአናቱ መናሰበት እለቃልት ኣምዕል ፍንቱይ በርናምጅ ለቀደምና እግልኩም ዒድ በኪቶስ ዒድ ብድግማን እግል ኩሉ ገቢልና ዲብ ንብል እግልዮም ድብሉ ይለዓለ በርናምጅና ዲብለታምምላ
2: أعزائي المشاهدين بأكيد تكون خلصت حلقتنا بمناسبة ذكرى 35 لعيد الاستغلال تحت شعار صمودنا ضماننا إن شاء الله يا رب تكونوا تابعتونا متابعة حلوة وأحب أهني الشعب الإريتري الموجود في الداخل والخارج وقوات دفاعنا بالمناسبة دي وأقول لهم عيد سعيد

0: ومن داخل شارع الحرية أحب أهني عيالي وزوجي وأهلي كلهم بمناسبة الذكرى 35 لعيد الاستغلال.
1: سرعتنا وحسنا عم تحتز بالكيما انه خبرو زلنا بعلنا تنت حجرنا كبراتنا كبران تخاتاتلتنا درشتاتنا اب موحاسنا تنتنا زلوم ترى ازيوم لعز لزغنو ازيون معلتات زغطلت استاتنا كل مدام موسيقى مالتي بزي نايلوم يز تخاتاتلكم مدامنا تنزازمينا دقينا نملا حزب ارترا وش حجر موصا دركب وقعب قعنا نبل ابزي معلتاوي كنربوز قننا درشتاتنا دما نخلو درشتات حجران درشتاتنا مالتي تنتشو ኣይከኣልናን ክንከውን ንኽእል ኢና ግን በቲ ዝተመደበልና ሰዓት ብመጠኑ ናባኹም ኣቕሪብና ክንከውን ተስፋና ሙሉ እዩ ንዓመታ ድማ ብሰላም ብጥዕና የራኽበና ሰዓድ ፋጡም ከምዚ ዘለናዮ እውን ኣዝና ማዕሪግና ፅቢቕና ንክንወፅእ ልዕሊ ስታፌ ናይ ዝተፈላለዩ ሰባት ነይሩ እስከ እዚ ተኸዲድናዮ ዘለና ክዳን እውን ንምፅባቕና ዝተገብረ ልዕሊ ነገር እዩ እሞ
0: ሓቂኺ ብፍላይ ኣብ ግዜ በዓላት ናይ ሃይማኖት ይኸውን በዓል ናፅነት ይኸውን ኩሉ ግዜ ዝምዕረረካ ናይ ግድን ክንምዝግኖ ብልቢ ክንምዝግና ኣዲኡ ሜሮን ወደ ቀንዱ ሜሮን ቀንዱ ማለት ብጣዕሚ ብልቢ ክንምዝግና ዮሃና ከዓ ንብላ መበል 35 ዓመት በዓል ናፅነት ንኣኺ ስድራ ቤትኪ ሓዩብቲ
2: ፅቡቕ ማኮ ከምዚ ትብልዮ ፀናሕኪ ብፍላይ ኣብ በዓል ናፅነት ክኸውን ከሎ ብባንዴራና ዝወቀብ ዝተፈላለዩ ኣልባሳት ኣብ ምቕራብ ኩሉ ግዜ ካብ ዓመት ናብ ዓመት ይሸባሸቡ ፅቡቅ ስራሕ እውን የቕርቡ እዮም ንብምልኦም ዲዛይናትና ከዓ ክነመስግኖም ነፈቱ ከምኡ ውን ክምስገኑ ዝግብኦም ሰኣልቲ ኣለውና ሰኣልትና ከምቲ ኩሉ ግዜ ንብሎም ማኩ ከምኡውን ሰዓት ኩሉ ግዜ ምሳናዮም ካባና ይፍለዩን እዮም እቲ ዝበዝሕ ስራሕ እውን እሳቶም እዮም ዝሰርሕዎ ንሕና ፀቢቕና ንክንወፅእ ዓብ ተራዮም ዝፃወቱ ንብምልኦም ክምስገኑ ይግብኦም እዩ ሎሚ ሸት ግን ምሳና ዘለዎ ክልተ ሰኣልቲ ኣለውና ተስፋ ኣለም ሃብተ ገርጊሽ ከምኡ ውን ሓበን ሃብቶም እዚኦም ውን ክነመስግኖም ግቡእ ስለ ዝኾነ ብጣዕሚ ኢና ነመስግኖም ቀፂና እውን ኣዋሃቲ ናይዚ መደብ ሰላሓዲን ሑሴን ከምኡ ውን ጴጥሮስ መንግስ ዓል ዑስማን ብጣዕሚ ኢና ነመስግኖም ከምኡ ውን ኤዲተር ጃስር ዓብድራሕማን ንዓኽን ከዓ የመስግነክን ብጣዕሚ ኣብዚ ብሓንሳብ ቀኒና እሞ
1: ንፋቶም ማለት ኣብ
3: መግዳ ንዓኺ ከዓ
1: ሰዓደ
3: ንዓኸውን
1: ብሓፈሻ ንኩሉ ሚኒስትርን ዜና ኣብ ዝተፈላለየ እዋናት ኣብ በዓል ናፅነት ዝገብሮ ተራ ልዑድ ማለት ታሪክ ናብ ህዝቢ ንክቐርብ ዝሓልፍ ሩድ እዩ ንመላ ህዝቢ ኤርትራ ውሽጢ ሃገር ወፃእን ዝርከብ እንዳመስገና እውን ኣብ ምፅባቕ ናይ ሰለስቴና ዝሳተፋ ዝነበራ ሜካቢስት እውን ኣለዋ ኣሜራ ካብዚ ቀፂሉ ዝቐርብ መደባት ክንገድፈኩም ብወገና ግን እዚ መዓልታዊ ከነቕርቦ ፀቐነና ፍሉይ መደብ ሙዚቃ ኣብዚ ዛዚምና ኣለና ሰሰናይ ንምነ ሰላም

0: ክቡራት ተዓዘብቲ እታ ወትሩ እተቕርበልኩም መደብ ሳይዳ ሒዝና መፂና ኣለና። ሎሚ ኣባላት ክፍሊ ህዝባዊ ምምሕዳር ነበር ጀማሂር ኢልና ንፅውዖም እሳቶም ኢና ሒዝና መፂና ዘለና። ጀማሂር ንጥፈታቶም ሓደ ካብቲ ናፅነት ንምቅልጣፍ ዝኸይድ ዝነበረ ንጥፈታት እዩ። ህዝቢ ከይወደብካ ዝመፅእ ዓወት ከዓ ክህሉ ኣይክእልን። መጀመርያ ብስምኩም ከመስግኖም እንቋዕ ደሓን መፃኹም ይቐኒየልና። ኣብዚ ቅድሚት ምሳይ ዘለዋ ከላልየኩም እዛ ጥቓይ ዘላ ወይዘሮ ኣብርህት ሃይሌ ዳኛ ላዕለዋይ ቤት ፍርዲ፣ እዛ ካልኣይቲ ከዓ ወይዘሮ ፀጋ ኤልያስ ኣብ ንኡስ ዞባ ሰንበል ኣመሓዳሪት የቐኒየለይ። ዕላልና ክንጅምር ኣብ ዞባ ደቡብ ጀማሂር ዝነበርኩም ኢኹም፣ ናይቶም ካልኦት ከዓ ካልእ ግዜ ክቐርብ እዩ እቲ ሓሳብና። እስኪ ጂኦግራፋያዊ ኣቀማምጣ ዞባኹም ቅርበቱ ምስፀላእ ከመይ ነይሩ? እስኪ ኣብርህት ወገንጊ።
1: መጀመርያ ንዝተዋህበኒ ዕድል የመስግን። እዚ ክፍሊ ህዝባዊ ምምሕዳር ሰፊሕ ኮይኑ ናይ ዓመታት ዝተኻየደ ንሱ ኢና ሕጂ ጠቕሊልና ክንቕርቦ ንብል ዘለና። እዚ ጠቕሊልካ ንምቕራቡ ቀሊል ኣይኮነን። ምክንያቱ እቲ ንጥፈታ ሲ ኣብ ኩሉ እቲ ህዝብስ ቀሊል ንጥፈታ ኣየካየደን ንሱ ስለ ዝኾነ እዩ ከዓ እቲ ንክስለፍ ንሜዳ ዝኸይድ ዝነበረ። እቲ መበገሲኡ እቲ ክፍሊ ህዝባዊ ምምሕዳር ናቱ ምውዳብ እዩ ናቱ ዘካይዶ ዝነበረ ኣብቲ ናይ ምንቃሕ እዩ ነቲ ንምስላፍ ብብዝሒ ዝእትዎ ዝነበረ። ሕጂ እዚ ኩሉ እዚ ውፅኢት ናይቲ ክፍሊ ህዝባዊ ምምሕዳር ስለ ዝኾነ ክፍሊ ህዝባዊ ምምሕዳር ናይ ብሓቂ ዓብዪ ስራሓት ከም ዘበርከተ ዝስሓት ኣይኮነን። ካልእ ኣብዚ ናይ ሳይዳ መደብ ናይ ደቂ ኣንስትዮ ስለ ዝኾነ ምናልባት እቲ ኣብ ልዕሊ ደቂ ኣንስትዮ ዝተኻየደ ንጥፈታት ክትኮረሉ ኣለዎ እዩ ዝብል። ኣብዚ ናይ ክፍሊ ህዝቢ ኣሰራርሓ ግን እቶም ደቂ ተባዕትዮን ደቂ ኣንስትዮን ኩላ ናብ ሓባር ኮይንና ንሰርሕ ነርና። ኣብ ገለ መሳርዕ ሲ ደቂ ኣንስትዮ ዘይብሉ ደቂ ተባዕትዮ ጥራይ ኮይኖም ዝሰርሕሉ እውን ነይሩ እዩ። እቲ ኩሉ ግን ትንጥፈት ናይ ኩላህና ተደሚሩ እዩ ኣብ ልዕሊ ደቂ ኣንስትዮ ትንጥፈታት ዝካየድ ነይሩ። ስለዚ ናይ ሓባር ስራሕ ምኳኑ መጀመርያ ክገልፅ ፈቱ። ድሕሪኡ ኣብታ ዝቐረበትለይ ሕቶ ክቕርብ ከለኹ ዞባ ደቡብ ሰፊሕ ቦታ ኮይኑ ኩሉ 360 ብፀላኢ ዝተኸበ እዩ። ንምግላፁ ካብ ኣስመራ ንድባርባ ጌርካ መንደፈራ ዓዱ ኸላ ዝኸይድ በታ ሓደ ወገን ብናይ ነፋሲት ዝወስድ ፅርግያ ጌርካ ቢዘን ዓሊገደ ንባሓነ ካብኡ ከዓ ንዓረት ጌርካ ብዓረት ጌርካ ከዓ ክሳብ ሰንዓፈ ትኸደሉ። ኣብቲ ማእከል እውን ካብ ኣስመራ ንደቀ ኣምሓረ ካብ ደቀ ኣምሓረ ስገኔታ ዓዲ ቀይሕ እንደባልካ ኣብቲ መወዳእታ ኣብቲ ሰንዓፈ ኣብቲ መወዳእታ መዕፀቡ ከዓ ኩሉ ምስ ኢትዮጵያ ዝዳወብ ቦታታት እዩ ነይሩ። ኣብዚ ሕጂ እቲ ናይ ፀላእ ኣቀማምጣ ቦታ ክትሪኦ ከለካ ኣብተን ዓበይቲ ከተማታት ጥራይ ዘይኮነ ኩሉ እቲ መስመር ዘሎ እቲ ከተማታት ፀላኢ ከም ቀዋሚ ዓበይቲ ማዓስከራት ዘለዎ እዩ። እተን ካልእ እውን ኮለኛ ቀፃሊ ስለ ዝመላለሳ እቲ ኣብ መንጎ ዘሎ ቦታታት እውን ካብ ንኮ ሰዓ 6 ሓደሓደ ግዜ ሰዓት 5 ይውድኡ። ሓደሓደ ግዜ ከዓ ኮለኛ እንድሕር ደንጎየን ክሳብ ሰዓ 7 ዝፀንሕሉ ግዜታት እውን ኣሎ። ስለዚ ኩሉ መስመር እዚ ዳርጋ እቲ ፅርግያታት ሲ ሙሉእ ግዜኡስ ኣብ ትሕቲ ፀላኢ እዩ ዘሎ። ኣብ መንጎ ካብ ደቂ ኣምሓረ ንማይ ዕዳጋ ካብኡውን ቴድረር ዝወስድ ፅርግያ እዚ ሕጂ ኣብ ዓመት ሓደ ግዜ ክልተ ግዜ ንጥርሙዝ መስርሒ ዝኸውን ምሩፅ ሓመድ ንኸምፅኡ ናብቲ መብረት ንክኸዱ እዚ ክሳብታ ጀሚሮም ዝውድኡ እቲ ቦታታት ፀላኢ ትሑ ዝኸውን። ሕጂ ክትሪኦ ከለካ ዳርጋ ኩሉ እቲ ቦታታት መስመር ናይ ፀላእ ሲ እቲ ዞባስ ብፀላኢ ዝተኸበ እዩ። ብጀክኡ ሕጂ ካልእ እንታይ ነይሩ? ንባዕሉ እዚ ተጋድሎ ሓርነት ኤርትራ ምንባሩ ተጋድሎ ሓርነት ኤርትራ እውን ንርእሱ እቲ ቦታታት ዳርጋ ሓያሊ ቦታታት ብፍላይ ኣብቲ መጀመርያ ሒዞም ስለ ዝነበሩ እዚ እውን ንባዕሉ ኣብቲ ተካይዶ ናይ ስራሓት ሓደሓደ ዕንቅፋታት ዘጋጥም ነይሩ እዩ። ምክንያቱ ክንረኸብ ከለና ኩሉ ግዜ ኣብ ቆይቂ ሓደሓደ ግዜ ክሳብ ኣብ ትኽስ ዝበፅሓሉ ምትኻስ ትበፅሓሉ ግዜታት እውን ነይሩ እዩ። ከምኡ ውን ድሕሪኡ ድሰዓበ ድሕሪ 1981 ተጋድሎ ሓርነት ኤርትራ ካብ ዞባ ደቡብ ምፅኦም እንደገና ወዲ ገባ እዞም ቀኝት ዝፍለጡ እዚኦም ውን ተጋደልቲ ነበርን ካልኦት ከዓ ምስ መምሕዳር ኮሪና ዝብሉን ገለን ብፀላኢ ዓጢቆም እዚኦም ውን ኣብ ብዙሕ ቦታታት ናይቲ ቦታና ዝነበረ ምንቅስቃሳት ነይሩ እዩ። እዚ ነቲ ናይ ፀላኢ ዝምልከት ኮይኑ ከም ህዝቢ እቲ ናይቲ ህዝቢ ኣብ ዞባ ደቡብ እንድሕር ርኢኻ ሰለስተ ብሄራት ኣለዋ ሰሆ ትግራይ ትግርኛ ክልተ ዓበይቲ

0: ሃይማኖታት ክርስትናን ምስልምናን ንዘለዓለም ንነዊሕ ግዜታት ብሓባር ተሳንዮም ዝነብሩ ኣለዎ። ኣብቲ ቀማምጣ ናይ ውሽጢ ኣቲኻ ናይቲ ቦታና ክትሪኦ ከለካ መብዛሕትኡ ግዜ ጎቦታትን ስንጭረታትን ስለ ዝኾነ እቲ ማይ ቀልጢፉ ኣብቲ መሬት ደው ከይበለ ዛርዩ ስለ ዝኸይድ እንደገና እውን ንባዕሉ እቲ ድርቂ ተወሲኽዎ እቲ ዋሕዲ ዝናብ ጌርካ ኣብቲ ናይ ዝካየድ ዝነበረት ናይ ምውዳባት እውን ነቶም ውሃየታት ዝወደብናየን ተመሊሰን በቲ ክፈርሳ ኣብኡ ንባዕሉ ሓደ ብድሆታት ነይሩና እዩ። ኣብ መንጎ እዚ ተቃቂርካ ኢኻ ትስራሕ ትስራሕ እዚ ክንብል ከለና ግን ብልጫታት ከዓ ነይርዎ። ንኣብነት ዋላ ትፀላ እቲ ቦታታትና ኩሉ ክትሪኦ ከለካ ቅርበት ናብ ፀላኢ እንተነበሮ እቲ ህዝቢ ዝያዳ ትሰውራ ሰውራኡ ስለ ዝኾነ ነቲ ክፍሊ ህዝቢ ብውሑድ ቁፅሪ ዝንቀሳቀስ ዝነበረ ዓይኒ እዩ እዝኒ እዩ ዋልቱኡ እዩ ኩሉ ሲ ናቱ እዩ ከም መትከል ኣብቲ ልሙድ ዝነበረ ኩሉ ከባቢታት ክኸውን ይኽእል ኣይረእኹን ኣይሰማዕኩን ኣይፈለጥኩን ዝብል ካብ ዓበይቲ ክሳብ ንእሽቶ ቆልዓ ኩሉ ከም ባህሊ ሒዝዎ ስለ ዝነበረ ኣብዚ ሕጂ ፀላኢ ክንቀሳቀስ ከሎ ዋላ ትጓሳ ንእሽቶ ቆልዓ ኣይረእኹን ኣይሰማዕኩን ዝብል እንተዘይኮይኑ ሓበሬታ ብዛዕባ ተጋደልቲ ዝህብ የለን። እዚ ስለ ዝኾነ ሕጂ ተፀላኢ ብዛዕባ እቲ ምንቅስቃስ ናይቲ ተጋዳላይ ናይቲ ክፍሊ ህዝቢ ብዙሕ ኣፍልጦ ኣይነበሮን። ንሕና ግን እቲ ክፍሊ ህዝቢ ግን ዋላትኡ ዘለውን ብሓፈሽኡ ተንካልኦት ክፍልታት እውን ኣብቲ ውድብ ዘለዋ ዝኾነ ምንቅስቃስ ናይቲ ፀላኢ ክትመፅእ ከላ ካብቲ ዓዲ ክብገስ ከሎ ሒዙ በዚኣ ክወፍር እዩ ተባሂሉ ሓበሬታ ውሃበካ በቲ ዝተዋሃበካ ሓበሬታ መሰረት ከዓ ትኽእል ትኾንካ ትገጥም ዘይትኽእል ትኾንካ ከዓ ካብቲ ክወርዶ እዩ ዝበሃል ዘሎ ቦታ ትእለ። ስለዚ ሕጂ እቲ ንሕና ንገብሮ ዝነበርና ስራሕ ምስቲ ህዝቢ ተሓዋዊስና ስለ ዝኾንና ሓደሓደ ግዜ ሲ ዳሕራይ ክግለፅ ኸውን ኣብ ውሽጢ እቲ ህዝቢ ኣብ ውሽጡ ኣእትዩ ዝሓብኣሉ ተጋደልቲ ዘድሕነሉ ተጋደልቲ ብዙሕ ኣሎ። ሕጂ ቀንዲ ሓጋ ዘንዓና ዝነበረና ምስቲ ፅበት ምስቲ ኩሉ ትሑዝ ብፀላኢ ምዃኑ ተቐንዲ ዝሕግዘና ዝነበረ እቲ ህዝቢ ኣካልናቱ ምዃንና ንሕና ዘድሊ ሓገዝ ሓገዛት ንዓና ይገብረልና ምንባሩ እዩ።
1: ቅድሚ ሰውራ ናብቲ ዞባ ምምፅኡ ኩነታት መነባብሮ ኣተሓሳስባ ናይቲ ህዝቢ ብፍላይ ተን ደቂ ኣንስትዮ ከመይ ነይሩ ትብል እዩ?
2: ኣገዳሲ ትሕታ እያ። ምክንያቱ ብዛዕባ ቃልሲ ደቂ ኣንስትዮ ክትዛረብ እንድሕር ኮንካ ተቃሊሰን እውን ዝረኸቦ ዓወታት ክትዛረብ እንድሕር ኮንካ መጀመርታ ቦታአን እንታይ ነይሩ ኢልካ ክትዛረብ ኣገዳሲ እዩ። ምክንያቱ ከተናፃፀሮ ምእንቲ እንታይ ቦታ ነይርዎን ደቂ ኣንስትዮ ቅድሚ ሰወራ ኤርትራ ብፍላይ ከዓኒ ቅድሚ ህዝባዊ ግንባር ኣብዚ ቦታ መምፁ ናይ ደቂ ኣንስትዮ ቦታ ናታተን ኣተሓሳስባ ናይቲ ሕብረተሰብ ኣተሓሳስባ ኣብቲ ልዕሊ ደቂ ኣንስትዮ ከመይ ነይሩ ምግላፅ ኣገዳሲ እዩ። ምናልባት እዚ ሕጂ ኣነ ዝዛረቦ ቦታ ደቂ ኣንስትዮ ቅድሚ ሰውራ ኤርትራ ክዛረብ ከለኹ ኩሉ ሰብ ዝፈልጦ ክኸውን ይኽእል እዩ። ግን ብፍላይ ነተን ናእሽቲ ወለዶ እዚ ሕጂ ረኪቦ ንኦ ዘለዋ መሰል ቃልሲ ከም ዝተካየዶ መስዋእቲ ከም ዝተኸፍሎ ከናፃፅራ ምእንቲ ነቲ ናይ ቅድም ዝነበረ ምግላፅ ኣገዳሲ ኮይኑ ይስምዓኒ። ቦታ ጓል ኣንስተይቲ ካብ ክትውለድ ከላ ጀሚሩ ኣብቲ ሕብረተሰብ ጓል ክትውለድ እውን ኣይደለን እዩ ማለት እቲ ሕብረተሰብ ሲ ሓደ ስድራ ንኣብነት ብስድራ እንድሕር ወሲድናዮ እቲ ሕብረተሰብ ጓል ወሊድካ ክትብሎን ወዲ ወሊድኩም ክትብሎም እቶም ስድራን በበይኒ እቲ ሓጎስ ወዲ እንድሕር ወሊዶም ፈጋዕጋዕ እዮም ዝብሉ ወላተን በፃሕቲ ወላት ሰብኣይ ወላታ ሰበይቲ ኩላቶም እዮም ዝሕጎሱ። ብፍላይ ከዓኒ ኣብ ሓደ ስድራ እንድሕር ኣዋልድ ተደጋጊመን እታ ሰበይቲ ማዕረ ምቕማስ እያ ተኣቢ እንታይ ማለት እዩ ምቕማስ ኣብቲ ሕብረተሰብ እቲ ሓልዮት ናይ ሓራስ ኣብ ቦትኡ እንዲ ዘሎ ሓራስ እንድሕር ሓሪሳስ ካብ ሞት ተሲኣ ስለ ዝበሃል ሕጂ ኣቕምስኣ እዩ ዝበሃል እንድሕር ኣዋልድ ተደጋጊመን ምቕማስ እያ ተኣቢ ከምዚ በዕላ ዝሰርሐቶ ምቕማስ ተኣቢ ሰብኣያ እውን ወሰን ወሰን እንዳበለ እዩ ክፃና ፀንዲ ፀንሕ ምስ ሰምዐ ኣይሕጎስን እዩ። በፃሕቲ ንባዕላተን እንቋዕ ማርያም ማሓራኺ ኣክንዲ ዝብላ እንቋዕ ነፍሲ ክረኸብኪ እየን ዝብላ ሕጂ ካብዚ ይጅምር ኣብቲ ዓባብያ እንተርኢኻ ንባዕሉ

ንዓኣ ርእሳ ክተትሒት ከም ዘለዋ ዝገብር ብዙሕ ነገር ኣሎ። ጓሊኺ ኩርሚል ክኸፈሊ፣ ጓሊኺ ሃሂልኪ ትብልዒ፣ ጓሊኺ ኣይትዝለሊ እንዳተባሃለ ዝመፅእ ፍሉይነታት ኣብቲ ኣተሓሳስባ ናይታ ጓል ዝመፅእ ስምብራት ኣለዎ። ኣብ ትምህርቲ እንድሕር መፂእና ዞባ ደቡብ ብሓፈሽኡ ብጀካተን ጓል ሃይለ ትገልፀን ፀንሐት ፅርግያታት ገለ ዘለዎ እንተዘይኮይኑ ዕድል ናይ ትምህርቲ ዘለዎ ዝበዝሕ ናይ ትምህርቲ ዕድል ወላ ንደቂ ተባዕትዮ እውን ውሑድ እዩ። ኤሌመንታሪ ስኩል ቀዳማይ ደረጃን ካልኣይ ደረጃን እንተዘይኮይኑ ኣብ ሙሉእ ዞባ ደቡብ ተን ካልኣይ ደረጃ ትምህርቲ ዘለዎን ደቂ ምሓረን መንደፈራን ጥራሕ። ሕጂ ከምኡ ኮይኑ ግን ዕድል እንድሕር ረኺባታ ስድራ ቤት ንወዲ ከተምህር እንተዘይኮይኑ ንጓል ከተምህር ብመሰረቱ ኣይተሓስብን እያ። እዋ ጓል ዳኣ ዓይነይ ፍቺ ክትሕዘልካ እያ፣ ጓል ዳኣ ሽሻይ ጓናን እንዳኣላ ተባሂሉ እቲ ትምህርቲ ንደቂ ኣንስትዮ ከም ሓሳብ እውን ኣይ መፅእን እዩ። ኣብቲ ዝበዝሕ ገጠራት ከዓ ስለ ዝኾነ እቲ ዕድላት እውን ስለ ዝፀብብ ማለት እዩ። ካልእ ኣብቲ መርዓ እንድሕር መፂእካ ጓል ኣንስተይቲ ክትምርዖ ዕድል ዘለዋ እውን ንባዕሉ ሕቆ ዘለዋ ተሰጋግር እያ ትምረፅ። ደቂ ድኻታት ሲ ብዙሕ ግዜ ቀልጢፈን ናይ መውስቡ ኣይ ሕተታን እየን። ምክንያቱ እቲ ሕቆ ዘለዋ ክትከውን ኣለዋ ጓል ኣንስተይቲ ስድራኣ ዝበሃል ስለ ዘሎ። ካልእ ልዕሊ ኩሉ ፍርሒ እንታይ ኣሎ ጓል ምስ ተመርዓወት ክሳብ ሳልስቲ ተኣማኒት ኢሎም ክሳብ ዝመፁ እንዳወዲ ስድራ ቤት ማራይ ዝሰርሕ ጓል ኣይፀንሐትን ተባሂሉ ብኣድጊ ፅዒንካ ምምላስ ወጮ ከዲንካ ምምላስ ገለ ስለ ዝነበረ ምናልባት ኣብ ግዜና እዚ ውሕድ ኢሉ ፀኒሑ ክኸውን ይኽእል እዩ። ግን ኣብቲ ቅድሜና ዝነበራ ዝዝንቶ ብስርዓት ኣጋጢሙና ዝብላ ብዙሕ እዩ ነይሩ ማለት እዩ። ሕጂ እዚ ንባዕሉ ነታ ጓል ኣንስተይቲ እቲ ጓልን ወድን ጓልን ዘይጓልን ዝፈልጥ ንባዕሉ ሲ በቲ መርዓዊ ዝበሎ እዩ እምበር መዐቀኒ እውን የብሉን። ንባዕሎም እቶም ሕብረተሰብ ሲ ይፈልጡ እዮም ኢልካ ኢኻ ትሓስብ። ኣይትዝለሊ ክብልዋ ከለዉ ነታ ጓል ሲ ቅድሚ መርዓውን ሲ ፀገም ከም ዘጋጥም ይእምቱ ኣለዉ። ግን ኣብታ መወዳእታስ በቲ እቲ መርዓዊ ዝበሎ ፍርዲ እዩ ዝፍረድ። ብከምዚ ናይ ሓዳር ዕድል ዘጋጥመን ወይ ብወሰን ዝወልዳ ወይ ንከተማ ከይደን ናብርአን ዝቕፅላ ገለ ብዙሓት ደቂ ኣንስትዮ እየን። ካልእ ኣብቲ ፖለቲካዊ መሰል ምንብባር ዓዲ ዝበሃል ኣሎ። ኣብቲ ምንብባር ዓዲ እንድሕር መፂእካ ምንብባር ዓዲ ምንብባር ጎደቦ ምስ ጎራብቲ ዓድታት ዝግበር ዘተ ድዩ ዋዕላ ናይ ዓዲ ድዩ ጓል ኣንስተይቲ ኣይ ምልከታን እዩ። ጓል ኣንስተይቲ ኳደረ እንተደኣ ዓድና ኣኼባ ኣለና ኢሉ ኣብ ናሕሲ ደይቡ እንተነጊሩ ወይ ገዛገዛ እንድሕር ነጊሩ ሲ ሰብኣይ የለውን እሞ ኣነ ዶ ክኸይድ ገለ ይብሉን እዮም ከምዝና ኣይብላን እየን ከምዝና ኢሎም ኣይምልከተንን እዩ። ኣኼባ ዝበሃል ባይቶ ዝበሃል ዋዕላ ዝበሃል ንጓል ኣንስተይቲ መሰረቱ ኣይ ምልከታን እዩ። ናይ ዓድና ኣባር ብዙሕ ኣሎ። ናይ ጤሳ ንኣብነት ኣቋሮ ዝበሃሉ ኣለዉ፣ ገላፎ ዝበሃሉ ኣለዉ፣ መታሮ ዝበሃሉ ኣለዉ። ከምኡውን ብዛዕባ ሸኻ ናይ ዓዲ ብዛዕባ ሕዛእቲ ብዛዕባ ማይ ክዝቲ ኩሉ ብምሉኡ ንደቂ ተባዕትዮ እዩ ዝምልከት። ድፍር ዝበላ ደቂ ኣንስትዮ ዋዕላ እንዳባድኣ ከመይ ውዒሉ ገሌለን ድሕር ድፍር ኢለን ናይ ሰበይቲ ክግበር እየን ዝበሃላ። ከም ሓቂ ኣበርክቶ የብለንን ማለት ኣይኮነን። እተን ደቂ ኣንስትዮ ከምዚ ክበሃል ከሎ ኣብቲ ሕብረተሰብ ኣበርክቶን ልዑል እዩ። ወላ እውን እዚ ኣነባባር ዕድል ረኪበን ኣባይቲ ወላ እንተ ዘይወፃ ኩሉ ግዜ ካብ ሰብኡተ ንሰምዖኦ፣ ካብ ኣሕዋተ ንሰምዖኦ፣ ካብ ዓዲ ሰምዖኦ ስለ ዝኾና ነቲ ፖለቲካ ጠቕሊለን ኣይፈልጦን ገለ ማለት ኣይኮነን። ኣምር ኣለዎን ግን ቦታ የብለንን ማለት እዩ። ኣብቲ ሕብረተሰብ ከእንታይ ኣለወን እንድሕር ተባሂሉ እቲ ሕብረተሰብ ባዕሎም ዝምስልዋ ኣላ። ሰበይቲ ዘይብሎም ኣይሕረሱ፣ ጉዳይ ዘይብሎም ኣይግሹ ትብህል ኣላ። ሕጂ ሓደ ሓረስታይ ሰበይቲ እንተ ዘይብሉስ ዘይምሕራስ ይሕሹ። ምክንያቱ ሰበይቲ እቲ ፆር ናይ ናብራ ሓረስታይ ብምሉኡ ኣብ ንግድዓ እዩ። ለይቲ ተሲኣ ትጥሕን
እቲ ስንክት ንሰብኣያ ቋራሪሳ ተውፍሮ ገዛኣን ደቃን ወጋጊና ደድሕሪ ሰብኣያ ትወፍር ኣብ ግዜ ጎልጓል ኣብ ግዜ ፀሓይ ኣብ ግዜ ዓፂድ ኣብ ግዜ መኼዳ ኩሉ ግዜ ኣብ ጎኑላ ብዘይበኣ ፈፂሙ ክሰርሕ ኣይክእልን እዩ። ካልእ ትረፍ ኣብ ገሊኡ ወረዳታት ብፍላይስ እቲ መግዛእቲ ናይ ደቂ ኣንስትዮ ዳርጋ ይብርትዕ ሓሰር ንኣብነት ሓሰር ካብ

0: ኣብ ገሊኡ ደቂ ኣንስትዮ ልክዕ ከም ኣድጊ ነቲ ሓሰር ናብቲ ምባር ሓሰር ክሳብ ናይ ምውሳድ ናተን ሓላፍነት ኣሎ። ሕጂ ብሓፈሻ እቲ ሕብረተሰብ ብዘይ ጓል ኣንስተይቲ መሰረቱ ኣይሕሰብን እዩ። ጓል ኣንስተይቲ እተዘየላ እቲ ሓረስታይ ከምዘየ ኣለ እዩ ክትሪኦ ትኽእል። እንተኾነ ግን ይፍለጠለን ዶ እንተልካ ኣይፍለጠለንን እዩ። ናይ ደቂ ኣንስትዮ ስራሕ ኣይምዝገብ፣ ኣይምጎስ፣ ኣይዝየመሉ። ንኣብነት ንደቂ ተባዕትዮ ኣንታ ሓራሲ፣ ኣታ ሓፋሲ፣ ኣታ መራሺ፣ ኣታ ተኳሲ ገለ ክበሃል ከሎ ጓል ኣንስተይቲ ክንዲዚ ዕንጨተ ኣሪኺ፣ ክንዲዚ ማይ ወሪድኪ፣ ክንዲዚ ጥሒንኪ ኣይትበሃልን እያ። ስለዚ እቲ ቦታ ጓል ኣንስተይቲ እቲ ቦታ ጓል ኣንስተይቲ ወላ እኳ ኣበርኩትኣ ልዑል እንተኾነ ግን ከይተመጎሰ ከይተዘርበሉ እዩ ዝተርፍ። ወላ ንባዕሉ እቲ ታሪክ ክትሪኦ ከለካ ኣብ ዞባ ደቡብ ካብ ወራራት ናይ ደጓዑ ጀሚርካ ብድሕሪ እውን ጥልያን ነይሮም ዝተፈላለየ ኩነታት ነይሩ እዩ። ንሳተን ኣብ ጎኒ ሰቁተን ኮይነን ይምርሻ እየን። ንርስቲ ዋጋ ኣላንስቲ ዝብል ምስላ እውን ኣሎ ትናተን ኣበርክቶ እዩ ዝገልፅ። እዚ ግን ኣይ እቲ መኸተአን ኣይዝረበሉን ምዃኑ ክገልፅ ይደሊ ማለት እዩ። ምክንያቱ ነቲ ድሒሩ ዝመፅእ ደቂ ኣንስትዮ ዝሓፈሶኦ ዓወት ክትዛረበሉ እንድሕር ኮይንካ ቦትአን ከ እንታይ ነይሩ ኢልካ ክትዛረብ ከለካ ቦትአን ከምዚ ከም ዝነበረ ክገልፅ ይደሊ ማለት እዩ።
1: እቲ ሕብረተሰብ ሲ ኣባታዊ ሕብረተሰብ ስለ ዝነበረ ከም ባህሊ ነቲ ንደቂ ኣንስትዮ ኣብቲ መሰል ምኽባርን ኣብቲ ካልእን ኣየእትወን ነይሩ ክንብል ተቐንዲ ሽግር ሕጂ እንታይ እዩ? እቲ ውሳኔታት ክውስኑ ከለዉ ኣብቲ ኣኼባ ንሰና ይሳተፋን እየን። ስለዘይሳተፋ ሕጂ እቲ ንደቂ ኣንስትዮ ዘድሊ ንዓኣተን መሰለት ክሕልወለን ዝኽእል ኣብዚ ሕጂ ኣይረአን እዩ። ንባዕሉ ኣብ መርዓ እንድሕር መፂና እታ ትምርዖ ጓልን ኣደን ዝኾነ ይኹን ርእቶ የብለንን። እንታይ እዩ ትዝመፅእ እትቦ ጓልካ ሃበና ክብልዎ ከለዉ እንታይ እዩ ዝርኢ? ዓልየትና ድዮም መዋስብትና ድዮም ርዩ ምስቶም ዘለዉ ሰብኡት ደቂ ተባዕትዮ ስድራ ቤቱ ምስኦም ተላዚቡ ኣብቲ መወዳእታ መሃብ ክኸውን ከሎ ከዓ ኣኳኣ ወሲኽካ እታ ሰበይቲ እቲ መወዳእታ ምስ ተወድአ እያ። ንሳትኹም ጓላ ኣብቲ ውራይ ክግበር ከሎ እቲ ጓላ ንመን ትሕፀ ከም ዘላ ንመን ከም ትምርዖ ዘላ ትፈልጥ። ሕጂ ትቐንዲ ትፀገሙ እንታይ እዩ? ኣብቲ ኣኼባ ንሳተን ስለ ዘይሳተፋ እቲ ዝወፅእ ሕግታት ንዓዓተን መሰለን ዘይሕሉ ስለ ዝኾነ ሕጂ ነዚ እዩ እቲ ቃልስን እቲ ምቕያርን ዘድልዮ።
2: ምምፃእ ካልኣይ ወገን ህዝባዊ ሓይልታት ናብ ዓላ ህዝቢ ብኸመይ ተቐቢልዎ ብፍላይ ተን ደቂ ኣንስትዮ ኸ ብኸመይ ርአንኦ ትብል
1: ኣነ ኣቕሪበያ ዘለኹ ሓፃር። ምክንያቱ እቲ ካልእ ነዊሕ መፅናዕቲ ዘድልዮ ስለ ዝኾነ ኣነ እታ መጀመርያ ንዓላሙ ምስ መፁ ብውሑድ ጉጅለ ኣብቲ ዓላ ዝነበሮምን ብተን ደቂ ኣንስትዮ ዝነበሮም ተቐባልነትን ንሳኒ ክገልፅ። እቲ ካልእ ሰፊሑ ድሕሪ እዩ። ንኣብነት ሕጂ ዋላ ይነግሩካ እዮም ኣብ 71 72 73 ብብዙሕ ቁፅሪ ይመፅእ ከም ዝነበረ እተን ኣዴታት ኩሉ ዓድታት ዘይኮነ ፍልይ ዝበለ ንኣብነት ዋላ ካብ ዓላ እውን ንርእ ሲአንሲ 45 ኣንስቲ ሙሉእ ሓላፍነት ተሰኪመን ነዚ ኩሉ ንሳኒ ምግብኦም ከም ዝነበራ ይገልፃልካ። እኽሊ ኣብቲ ግዜ ትሽዑ መጥሓን ስለ ዘይነበረ ብኢደን ፀፅየን ለንቂጠን ሃንዛ ድዩ እንጀራ ድዩ ሰንኪተን እየን ዝህብኦም ነይረን። ኣብዚ ሕጂ ዓብ ሽግር ከምዚ ክብደት ፃዕሪ ከምዝነበረን ንመፍትሒ ተባሂሉ እውን ሓደ ሓደ ግዜ በቶም ደቂ ተባዕትዮ ተኣዚዞም ኣብ በዓል ማይ ሓባር ኣብ በዓል ደቂ ምሓረ ኣጥሒኖም ከምፅዎ ከም ዘለዎም ዝግበረሉ ነይሩ እዩ። ኣነ እዚ ስለ ዝኾነ ሕጂ እታ ናይ መጀመርያ ዝነበረት ኣነ ግን ብውሑድ ቁፅሪ ዝመፁላ ኣብቲ ህዝቢ መጀመርያ ዝኣተውላ ንሳ እየ ክገልፅ። እሱ ከዓ እንታይ እዩ? ንኣብነት ኣደይ ሃዋርያት እንታይ ትብለካ? መጀመርያ ወለንኪኤል ሃይለ ንዓላ መፂሎ ተባሂሉ ኣብቲ ቤተ ክርስቲያን ጥቃ ገዛኣ ዝነበረ እውን ቀደም ትሪኦ ስለ ዝነበረት ከይዱ ተባሂሉ ስለምንታይ ተመሊሶም እሞ ብሓቂ እውን ትፍርሕና እዚ ኩሉ ሰራዊት ናይ ፀላእስ ብሓቂ ብውሑድ ቁፅሪ ክኽእልዎ ድዮም ኢልና ንሰግእ ዝነበርና ሓቂ ኮይኑ ተመሊሱ መፂኡ ማለት እዩ። ስለ ዝበልኩ ንፀላይ ትኸዲነ ናፍታ ገዛ ከይደ ረኺበዮ እያ ትብል። ሕጂ ምስ ረኸብኮ ዋ እንታይ ዳኣ ኮንካ ኬድካ ሰሚዕና ነርና ብጣዕሚ ዲስኢኑካ

0: በለቶ ንኹም ይኮነን ንሕናሲ ካብ ኣብቲ በረኻ ንበይንና ኮይንና ኣብ ውሽጢ እቲ ህዝቢ ኮይንና ክንቀበል እቲ ህዝቢ እውን ብምሉእ ምሳና ክሳተፍ ከም ዘለዎ ስለ ንኣምን ብኡ ኢና ንሕና ናብ ውሽጢኹም መፂና ደሎና ኢሉኒ በዚኣ ተፈላለዩና ከይድና ትብል ድሓር ግን ኣብርሃም ተወልደ መፂኡ ሒዝዎ ንሱ መፂኡ ክረኽበኒ ከሎ እሞ ሃዋርያት ንሕና መፂና ኣለና ኣብዚ ከዓ ተን ደቂ ኣንስትዮ ዝያዳ ቀዳምነት ክውደባ ዝግበአን ንሰን እየን ምክንያቱ ኣደ እንተዘይተወዲባ እንተዘይነቒሓ ሰብኣይ ጉልባብሉ ኢኹ ክለኣኻ ይክእልኒ እዩ ዘሎ መንእሰይ ወዲ እውን ዝያዳ ናይቲ እቶም መንእሰያት ዘሎ እውን ኣቦኦምን ኣዲኦምን ብዛዕባ ከምዚ እንድሕር ኮይኖም ዝዕልሉ ንሶም እውን ኣብኡ ከለካ ከይወደብካዮም ይውደቡ ፍቕሪ ናይቲ ሰውራ ኣፍልጦ ናይቲ ሰውራ ይሓድሮም ኣሎ ማለት እዩ ስለዚ እዚ ስኽለ ዝኾነ ንሕና መጀመርያ ደቂ ኣንስትዮ ክንውድብ እዩ ዘለና ንስኺ ከዓ ሓንቲ ካብ እንኮንክ ክትሕግዝና ኢኺ ምስ በላ ኣነሞ ጓል ኣንስተይቲ ስንታይ ክገብረልኩም ደልየ ምስ በለቶም እዩ ሕጂ ከምኡ ዝብላ ከም ኣጥራይ ገበሪ ካብ ሕጂ ቃል ኪዳን ኣቲና ኣለና ክንተሓጋገዝ ኢና ኢሉኒ ትብል ድሕሪኡ ሕጂ እቲ ኣቢዕዋን ክኤል ይለኣኽ ንሳ እውን ኣብ ገዛ ኮይና ትለኣኽ እቲ ክመፁ ከለዉ ብውሑድ ቁፅሪ ኣብ ውሽጢ ገዛ ኣእትዮም ዝሓብእዎም መግቦም ዘዳልውሎም ኣብቲ ዝኸድዎ በረኻታት ምግቢ ሒዞም ከም ዝኸዱ ዝግበር ዝነበረ እዚ ሕጂ እቶም ኣብቲ ከባቢ እንዳኺዳ ንምህረት ዝነበሩ እዚኦም ኮይኖም መጀመርያ ሕጂ ጓልሃንሶም ከዓ እንታይ ትብል እያ ቅድሚ በዓል ኣብርሃም ትወልደ ንምምፅኦም ሰሎሞን ወልደ ማርያም መፂኡ ከም ዝነበረ ኣብኡ ንሱ ግን ዋላቶም ዓላ ዝገልፅዎ ብዙሕ ኣብቲ ናይ ህዝቢ ኣይነበረንቲ ንጥፈታት ናት ንሱ ዝያዳ ኣብ ከተማ ንኣብነት ናይ ገንዘብ ምእካብ ኣብቲ ናይ ከተማ ከዓ ትምውዳባትን ገለን ግዲ ኮይኑ ብዙሕ ተማጋይሽ ዝመፁ ሕልፍ ኢልና ንሪኦም እውን ካብኡ ዝመፁ እዮም ስለዚ ሕጂ እቲ ኣብቲ ናይቲ ህዝቢ ሲ እዚኦም ዳሓረወት ዝመፁ ምስ መፂኦም ኣብ ውሽጢ እቲ ህዝቢ ኣትዮም ነቲ ህዝቢ ክረኽቡ ዝጀመሩ እምበር ንሳቶም ኣብቲ ህዝቢ ብዙሕ ምውሳእ ኣይነበሮምን ትብል ድሕሪኡ ሕጂ እዚ ናይ በዓል ኣብርሃም ተወልደ ወለንክኤል ሃይለ ካልኦት እውን ከምኡ ምምፅኡ ኣብቲ ህዝቢ ዝያዳ ክዋዕዋዕ ከምዝኽኣለ ንኣብነት እቲ መወዳእታ ኣብርሃም ተወልደ ኣብ ኣኼባ ነቶም ሕጂ እንታ ይብላ ኣብቲ ኣኼባ ኣብርሃም ተወልደ ክእክብ ከሎ እቶም ደቂ ተባዕትዮ እምበር ደቂ ኣንስትዮ ኣይተሳትፍናን እብላ እቶም ደቂ ተባዕትዮ ተሳቲፎም እንታይ ከም ዝበለ ግን ኩሎም ነንስቶም ነጊሮሞን ስለ ዝኾኑ ንሳተን እውን እንታይ እዩ ትስቃል ሰውራ እዚታት ይሕዛ ነይረን እየን ዳሓርታ እየን ድብላ ከመይ ኢሉ ናብ ኩለን ተወዓውዑ ክገልፀ ከለዋ ኣብ ቤተ ክርስትያናት ኣብ እንዳሓዘን ኣብ መርዓ ውራያት ክርከብ ከሎ ነንሕድሕደን እቶም ደቅና ኸ መፂኦም ሉ ነይሮም ተባሂሉ ጓል ሃንሶም በቲ ታሕቲ ደላ በዓል ሃዋርያት በዚ ላዓሊ ዘሎ ዳርጋ ኩለን ተን ደቂ ኣንስትዮ ብሓንሳ ተላቢዑ ሕጂ ኣብቲ ስራሕ ንኣብነት ሃዋርያት ሕጂ ተላኢኻ ሓደ ግዜ ኣቢዕዋን ክኤል ስለ ዘይነበረ ሃዋርያት ናብ ሓደ ሰብኣይ ክኸዱ ኣለዎም ክብገሱ ስለ ዝነበሮም ነቲ ሰብኣይ ፀዊዖም ዝህብዎ ሓበሬታ ስለ ዝነበሮም ኬድ ክደቀም ሓረ ንእከለ ርኸብልና ምስ በሉኒ ከይደ እቶም ሰብኣይ ናይ ብሓቂ ሕማቕ ተሰሚዕዎም ንምንታይ ንዓኽሊ ኢኽኪ ክቶም ሰብኡት ከናበይ ከይዶም እዮም ኢልኒ ኢሎምኒ ኣነ ሞ እንታይ ፈሊጠ ኣነ ከይዲ ኢሎምኒ መፅ ኣለኹ ንዓኹም ኣይፈልጠኩም እኒ እቲ መልእኽቲ እንታይ ምዃኑ እውን እኮ ዘርዚሩ ድነገረኒ የለን ምፃእ በልዮ ጥራያ ትብልታ መልእኽቲ ኢለዮም ኮርዮም ገጭቀጭ እንዳበሉ ተቐቢሎምኒ ዋላ ምስ መፁ ንዓላ እውን እቲ ዝለኣኻ ክነግራ ከሎ ስለምንታይ ጓል ኣንስተይቲ ሰዲድካልና ኢሉ ተቃዊሞምኒ ኮርዮም ኣነ ግን ነጊረዮም ንሰኔን ቀንዲ ዝውድባ ኣብቲ ሰውራ ዓብ ታራ ዘለዎ ንሰኔን ንሰን እንተዘይተቐቢለናና ንስኻትኩም ስበይ ክትቅበሉና ደሊኹም ኢለዮም ኢልኒ ትብል ሕጂ ብከምዚ ክሳብቲ ዝኸድሉ ዋላ ሕጂ ናይ ጓል ሃንሶም እቲ ጥቃ ገዝኦም ሓደ ዓላ ከምዚ ሕጂ ዘለዎ ስሑ ኣይኮነን ተን ገዛውቲ ኣብ ውሽጢ ጫዓ ኣትየን ገዛ ኣሎ ድየለን እውን ኣይ ትርኢን ኢኻ ሓሰስ ኢልካ ትረኽቦ እዩ ሕጂ እንዳሃንሶም ፀግዒ ናፍቲ ጎቦ ናይ ጭሆት ዝተፀግዐ ስለ ዝኾነ ብኡ ጌርካ በቲ ስንጭሮ ደይብካ ጎቦታት ምሕብእ ኣሎ ስንጭሮታት ኣለዎ በቲ ሓደ ኣቲኻ በቲ ሓደ መፂኦምካ ከም ድሌትካ ክትወፀሉ ትኽእል ቦታታት ስለ ዝኾነ ንሳ ሕጂ እንታይ እያ ትገብር ምሸት በረኻ ውዒሎም ምሸት እዮም ዝኣትዉ ናፍቲ ገዛ መልእኽቲ ሒዞም ዝመፁ ኣብኡኦም ዝፀንሕዎም ንሳ ትቕበለሎም ሕጂ ምሸት ክምኣትዉ እንድሕር ኮይኖም ኮዳ ኣላቶም ሕጅታይ ትገብር ሓንቲ መብራህትላ ጋዝ ጭልም ጭልም ተብላ ብፍቕዲ ንሳ ንድሕር ገይራ ይኣትዉ ንሳ እንተዘይ ገይራ ኣሎ ኣብር ማለት ኢሎም ኣይመፁን እዮም። ኣብዚ መፁሉ ግዜ እንታይ ትገብር እተን ኣሕዋታ ኣለዋ ድኣ ኣላ እቲ ምግቢ ንሰን እየን ዘዳልዋሎም ንሳ እንታይ ትገብር ደገ ትወፅእ ዋርድያ ዋርድያ ወፅያ ሕሉፍ ሓሊፋ ኢሎም እቲ ጫዓ ስለዝኾነ ብዙሕ ብጫዓታት ስለ ዝኾነ ንፋስ ሕጂ ከናንቀሳቀሶ ከሎሲ ኩሉ እዩ ዝንቀሳቀስ ምንቅስቃስ ካልእ ኣይረአን እዩ። ሕጂ እንታይ ትገብር ኣብ መሬት ደቂሳ እቲ ሸፋሕ ሸፋሕ ናይ እግሪ ዝያዳ ኣብኡ እዩ ዝረአ ኣብኡ እዩ ዝስማዕ ስለ ትብል ኣብ መሬት ደቂሳ ነቲ ምንቅስቃሳት ትከታተል ይብልዋ። ካልእ እቲ መልእኽቲ ንደቂ ምሓረ ይልእክዋ ናብ ካልእ ቦታ ይልእክዋ መልእኽቲ ትለኣኽ ነይራ ምግቢ ሒዛትሎም ከይዳ ክትምለስ ከላ ክሳብ እሾኽ በዚ ድሕሪኣ ዓጢቓ ክትከይድ ከላ ንሳ ብቅድሚኣ ደሎ ናጥፍአ ትኸይድ ነታ ናተኣሰር ክትጠፍእ ምእንቲ ከዓ በታ ድሕሪኣ ጨዓ ተኣስራ ዳጎተተታ ንሳ ነታ ናታ እውን እንዳጥፍአት ትመፅእ። ሕጂ ኣብዚ ሓፃር ግዜ ዝነበርዋ እቲ ናተ ንጥፈንት ብዙሕ እንድዩ ንዕኡ ክትገልፅ ግን ቀልጢፉሲ ኣብተን ደቂ ኣንስትዮ ተቐባልነት ረኺቡ ኣብቲ ዳሕራይ ሕጂ ተኣኪቦም ብብዙሕ ዝበለ ቁፅሪ ብጋንታ ብመስርዕ ምስ መፁ ኣብቲ መግቢ ናይ ምስንካት ነቲ ህዝቢ ክእዘዝ ኣይክእልን እዩ። ምክንያቱ ፀላኢ ሽዑ እውን ብፍላይ ድሕሪ ኣብርሃም ተወልደ ኣኼባ ምግባሩ እታ መስዋእቲ እውን ስለ ዝተሰምዐት ኣብ ፀላኢ ቀልጢፋ ፋሕ ስለ ዝበለት እቲ ኩሉ መስመራት ንኣብነት ጋዴን እንዳ ጌርጊስ ኮማንዲስን እዞም ምልሻን ነይሮምሞ ኣብ ጭሆት ጦር ነይሮም ኣብቲ ዳሕራይ እሞ ዋላ ኣብ ዝበዓል ቦለስቶ ተጋድሎ ሓርነት ኤርትራ ነይሮም እዮም። ሕጂ በቲ ፀላኢ ኩሉ ተፃቢቡ ስለ ዝነበረ እተን ደቂ ኣንስትዮ እቲ እኽሊ እቲ መጀመርያ ናተን ዳሕራይ እውን ትሕሩጭ ብለይቲ ይኸደን ብለይቲ ከዓ እቲ እንጀራ ተሰንኪቱ ናብኣቶም ይበፅሕ ነይሩ። ሕጂ ኣብቲ መጀመርያ ስብተን ደቂ ኣንስትዮ ቀልጢፎም ስለ ዝሰረፀ ናይ ብሓቂ ፅቡቅ ምጥፈታት ገይረን ይሕግዝኦም ነይረን እየን። ሕጂ እንታይ እዮም ዝብሉ ንኣብነት ንበዓል ዓረት ይድይቡ ነይሮም እዮም ዓረት ይድይቡ ከም ዝነበሩ ገልፁ። ኣብኡ ገለ ውድባት ኣብ ዓዲ ቀይሕ ስለ ዝነበረና ምስኣቶም ክንራኸብ ንኸይድ ነርና ብሉ ንበዓል ስምጃናታት እውን ክኸዱ ነይሮም ነቲ ህላዊኦም ንምድንጋር ድዩ ወይ እውን ካልኦት ኣባላት ኣልዮሞም ክረኽቡ ኣብኡ ዘካይድዎ ዝነበሩ ንጥፈት ኣነ ዝነግረኒ ኣይረኸብኩን። ምክንያቱ ቶም ኣብዚኣ ዘረኸብክዎም ክልተ ሰለስተ ሰባት እዚኣ ኣት ሓበሬታ ትቀደም እውን ኣብ ዓላ ከለና ዓላ ዘዘንትውዎስ እዚ እዩ። ሕጂ እቲ ድሕሪኡ ዝመፀ ተኣኼባ ናይ ህዝቢ ምድግጋሙ እቲ ናይ ደቂ ተባዕትዮን ናይ ገለን ንጡፍ ተሳትፎ ዝነበረሉ ኣብቲ ዳሕራይ ግዜ ብሓይሊ ደረጃ ዝመፅሉ እዮም ዝብሉ
1: እዛ ዝጠቐስኪያ ጓል ሃንሶ እኳ ዕድል ረኺባ ኣብ ደቂ ምሓረ ኣብ ዝገሽናሉ ረኺብናያ ብዝርዝር ተዛሪባ ኣብቲ ውዕሎታት ዝነበሩ ገለ እውን ምስክርነቶም ዘስምዑ ሕጂ ግን ብሂወት የላን
2: ማና ሕጂ ተሓሰብኮሲ እንታይ እየ ነይረ ሽዑ ከመይ እየ ነይረ እቲ ዝበሉ ንሕራይ እናልኩም ዝኾነ ዝኣቱ ፈፂመ ወይ ክእሰ ወይ ከምዚ እየ ዝበሃል ሓሳብ ኣብዚ ሓንጎላ ኣይነበረ ብዘይካ ንዕኦም ረኺበ ምስኦም ክፋቐር ምስኦም ክኸይድ ምስኦም ክዝተዘንክ ፈፁማ እየ እዚ ሓሳብ እዛ ብ ሓንጎላ ይምፀንዕ
3: ቀልጢፊ ፍቕሪ ተጋደል ተሓዲሩ ክሳኮያታ ተገርብ
2: እንታይ እንደመስለኪ ኣሽምባ እየ ከምኡ ኢለ ከኣብዮም ምናልባት እንተ ዘይመፁ ከይመፁ ተሓዚሮም ኣነ ናደይን ሓዋኣ ግና ኮፍላይና ዝፅበዮ
3: ነቶም ተጋደልቲ ደሊኺ ተላኢኽኪ ኣብ ብዙሕ ቦታታት ከዓ ትንቀሳቕሰ ነርኪ
2: ዝኾነ ዝነበር ክ ኩሉ በፂሐ እዮ እንታይ እዚ ሓማስ እዮም ኩሉ በፂሐ እዮ ኳዜን በፂሐ እዮ ዓዜን በፂሐ እዮ ዛገር በፂሐ እዮ ወክ በፂሐ እዮ ርእሲ ዓዲ በፂሐ እዮ ጎርሁ ስርናደ ገለ ዝብሉ በፂሐ
1: ክሳዕ ጀነራል ፊሊጶስ ከይተረፈ ገሊፅዋ ነይሩ ከምኣ ባህርያዊት ወተሃደር ኣይረኣናን ሕጂ ሲ ብብዝሒ ኣይነበረ ንኸውን ግን ካብቲ ግዜቲ ኣትሒዘን ክሳተፋ ግን ናይ ብሓቂ ዝድምፅወካ እዩ። ኣባላት ክፍሊ ህዝባዊ ምምሕዳር ኣብ 75 ኣብቲ ዞባ ምስ ተመደብኩም ቀንዲ ዕማምኩም እንታይ ነይሩ ብፍላይ ደቂ ኣንስትዮ ኣብ ምውዳብ እንታይ እንታይ ዕንቅፋታት የጋጥመኩም ነይሩ?

0: Dame un grr.
1: ¿Un qué?
0: Un grr.
1: ¿Un qué?
0: Dame un tu, ta, ta, tu, ta, tu, tu.
1: Okay.

0: Eu tô só mandando mensagem.
1: Oh.

ሰላም ኣብ ርሕቕ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎም መዓልቲ እንሪኦ ኣሰራርሓ ምግቢ ከዓ ደርሆ ምስ ድንሽ ናይ ፎርኖ ክኸውን እዩ። ከምቲ ኩሉ ግዜ ንገብሮ ንምዝኽኻር ሕና ወይ ይሕፀብ ኣለኹ። እዚ ኣዝና ከነዘንክሮ ወይ ድማ ክንጥንቀቐሉ ዘለና ነገር ስለ ዝኾነ ማለት እዩ። ሕጂ ቀሪበዮ ደለኹ ኣስቤዛ ደርሆ። ደርሆ ዝበሰለት ደርሆ እያ። ፅቡቅ ገራ ከምቲ ግቡእ ተሓፂባ ከምቲ ግቡእ ተቋራሪፃ ተሓፂባ ፀርያ በሲላ ኣላ። ሓደ ማንካ ጣውላ ጠስሚ ጌርና ማይ ውዑይ ጥብ እናበልና ኣብሲልናዮ ኣለና ማለት እዩ። ድንሽ ከዓ በሲሉ ከይተቐርፈ ንቕመት ተመቲሩ ቁሩብ ኣብ ባዴላ ተሓሚሱ ኣሎ ማለት እዩ። ሽጉርቲ ቀይሕ ጉንዲ ሰደኖ፣ ሽጉርቲ ፃዕዳ ጉዕ በርበረ ቀሪብና ኣለና። ጠስሚ ከዓ ቀሪበ ኣለኹ። ስለዚ መጀመርታ ክንሰኻትቶ ኢና ሓንሳ። ክንሰኻትቶ ስለ ዝኾና ኣብ ድኾነ ዓይነት ጌርና ክንሰርሖ ንኽእል ኢና ማለት እዩ። ሕጂ ኩሉ ኣስቤዛና ብሓንሳ ማለት እቲ ቀመማት ናይ ኣሕምልቲ ኩሉ ብሓንሳ ቀመማት ናይ ኣሕምልቲ ንብሎ በዓል ሽጉርቲ ሰደኖ፣ ሽጉርቲ ፃዕዳ እዩ ማለት እዩ፣ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ክልተ ማንካ ጣውላ ክገብረ ጉዕ በርበረ ሓደ ማንካ ጣውላ ክገብረ ጉንዲ ሰዴኖ ሓደ ክቦያ ክገብረ

ሓራይ ደርሆ ናእቲናዮ ኣሎና። ነቲ ዝበሰለ ድንሽ እንደገና ቅርብ ሕምስ ዝበለ ብሓንሳብ የእትዎ ኣለኹ። ሕውስውስ ኣቢልና ሓንሳብ ሽሉቕ ኣቢልና ኣብታ ባዴላ ገልቢጥና ኣብ ፎርኖ ክነእትዋ ኢና። ሓንሳብ ከምቲ ደጋጊመ ዝብሎ ዘለኹ ኣብ ፎርኖ ክንገብሮ ንኽእል፣ ኣብ ሓዊ ክንገብሮ ንኽእል። ድርቅ ክብለልና ጥራሕ ሓንሳብ እዩ እምበር ካልእ ሽግር የብሉን። ምክንያቱ ዝኣክል በሲሉ ስለ ዝኾነ ማለት እዩ። ሕጂ ተወሃሂዳትልና ኣላ ሓንሳብ

ከምቲ ኣጌርና ተዓራር ኣቢልና ሓንሳ ድርቕ ንኽትብለልና እያ እምበር ኩሉ በሲላ እያ ወላ ሓንቲ ሽግር የብላን። ስለዚ ኣብ ድኾን ዓይነት ጌርና ከነድርአ ከዓ ንኽእል ኢና። ተዓራሪ ነብላ ከምዚኣ ጌርና

ከምዚ ዒላ ድርቕ ምስ በለትልና ነውፃ ማለት እዩ። ከምቲ ኣቐዲመ ዝበልክዎ ከምቲ ዘለዎ እውን ክንቅርቦስ ዋላ ሓደ የለን፣ ኩሉ ብሱል ስለ ዝኾነ ሓዋዊስና ሓንሳእ ድርቕ ንክትብለልና ጥራሕ ኢና እቲናያ። ብሱል ስለ ዝኾነ ከዓ ኣብ ድኾነ ዓይነት ጌርና ከነድርኦ ንኽእል ኢና ማለት እዩ። ሕጂ በተንቀቕሖ ኣመልክዕ ኣቢልና ንመግቢ ነዳልዎ ማለት እዩ። ብመቑረፂ እንቀቕሖ ክንቆርፅ ንኽእል፣ ብካራ ክንቆርፅ ንኽእል ብዘለና

ذاكرና ነመልካ ማለት እዩ። ኩሉ ጊዜ ኣቀራርባን ኣሰራርሓን ናይ ምግቢ ሸውሃት ዝኸፍት ጌርና ክንቅርቡካ ነቲ ብሰራሕናዮ ብጣዕሚ ፅቡቅ እዩ። ኣፀባብቕ ኣቢልና ኣመላኪ ኣቢልና ክንቅርቡ ከለና ብጣዕሚ ሸውሃት ዝኸፍት ደርሆ ካብቶም ኩሎም ዓይነት ስጋታት ፍኹስ ዝበለ እዩ። ቆርቦት ገዲፍካ ማለት እዩ። ኣብ ቆርበቱ እቲ ዝበዝሐ ኮለስትሮል ናይታ ደርሆ ኣብቲ ቆርበት ኣይደሎ። ስለዚ ቆርበት ገዲፍካ ድፎ ኸሰ ስጋኻ ኣይማ ኮለስትሮል የብሉን ማለት ኣይኮነን፣ ግን እቲ ድፎ ኸሰ እዩ። ካብ ዓይነት ስጋ ኩሉ ግዜ ካብ ስጋ ከብቲ ወይ ናይ ላም ወይ ናይ በዕራይ ናይ ጠሊ በጊዕ ይፈኩስ። ካብ ስጋ ጠሊ በጊዕ ከዓ ስጋ ደርሆ ማለት እዩ። እቲ ኣብቲ ስጋ ዘሎ ትሕዝቶ እቲ ብሉፅ ትሕዝቶ ኣብቲ ዝሓለፈ ግዜ ዝገለፅናዮ ግን ኣብ ስጋ ደርሆ ከዓ ኣሎ ማለት እዩ። ሕጂ ኩሉ መዓልቲ ስጋ ክንገድፎ ማለት ዘይኮነሲ፣ ግን ክንዓቅኖ ፅቡቅ እዩ። ቆርበት ናይ ደርሆ ንቆልዑት ክንህቦም ፅቡቅ እዩ። ንዓበይቲ ግን ተመራፂ ይኮነን። ምክንያቱ ኩሉ ኮለስትሮል ናይታ ደርሆ ስብሒ ናይታ ደርሆ ኣብታ ቆርቦታ እቲ ዝበዝሐ ኣብታ ቆርበታ እዩ ደሎ። ብፍላይ እኳ ከምዚ ኣሰራርሓ ባህላዊ ኣሰራርሓ ብጠስሚ ብበርበረ ፀቢቁ ተቃላልዩ ከብል ከሎ ኩሉ እቲ ኮለስትሮል ኣብቲ ቆርበት እዩ ዝእከብ። ስለዚ ቆርበት እንተዘይባሃግናዮ ንዓበይቲ ፅቡቅ እዩ። እዚ ከምዚ ዝበለ ኣሰራርሓ ከዓ ፍኹስ ዝበለ ኣሰራርሓ እዩ ማለት እዩ። ካብቲ ዓይነት ደርሆ ብፍኹስ ዝበለ ግን ጥዑም ፅቡቅ ኣሰራርሓ እዩ ከዓ። እቲ ድንሽ ከዓ ከምቲ ዝበልናዮ ኩሉ መዓልቲ ኣብቲ ድንሽ ካርቦሃይድሬት ኣሎ፣ ፀዓት ኣሎ። ምስ ቅራፉ ብምዃኑ ከዓ ኣዝዩ ሃፍቲሙሎ ማለት እዩ። ኣብቲ ሴዴኖ ብዙሕ ድበለ ሴዴኖ ኢና ተጠቂምና ሓደ ኩባያ ዝኸውን። ስለዚ ኣብቲ ሴዴኖ፣ ኣብቲ ጉዕ በርበረ፣ ኣብቲ ሽጉርቲ ፃዕዳ፣ ኣብቲ ሽጉርቲ ቀይሕ ነናቱ ዝኾነ ብሉፅ ብሉፅ ትሕዝቶ ኣለዎ። እዚ ኩሉ መዓልቲ ኣብ መዓልቱ እናገለፅናዮ ኢና መፅና ዘለና። ስለዚ ደርሆ ምስ ድንሽ ናይ ፎርኖ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰሰናዩ

ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት፣ ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዘልኩም ቀሪበ ኣለኹ። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ። ሰናይ ምክትታል። ብሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ተወዲቡ ዝካየድ ማራቶን ኣስመራ ሰንበት 7 ሰነ ክካየድ እዩ።

0: ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ዝተወደበ ኣስመራ ማራቶን 2026 ዝመፅእ ሰንበ 7 ሰና ብ ከተማ ኣስመራ ክካየድ እዩ። ኣብ ኮሚሽን ባህልን ስፖርትን ኤርትራ ሓላፊ ምክትል ሃገራዊ ፌደሬሽናትን ኮሚቴታት ኦሎምፒክን ፓራኦሎምፒክን ኤርትራ ኮሎኔል ሰሎሞን ስዩም ንማዕከና ዜና ውሽጢ ሃገር ኣብ ዝሃቦ መግለፂ ማራቶን ኣስመራ ሎም ዓመት ን7 ግዜኡ ክካየድ ምዃኑ ብምግላጽ ኣብ ናይ ደቂ ተባዕትዮ ካብ 5 ሃገራት ማለት ኤርትራ፣ ኬንያ፣ ታንዛንያ፣ ደቡብ ሱዳንን ኡጋንዳን ዝተወከሉ 16 ኣትሌታት ክሳተፉ ምዃኖም ኣፍሊጡ። ብዘካዚ ደቂ ኣንስትዮ ኣትሌታት ኣብዚ ናይ ማራቶን ውድድር ንፈለማ ግዜ ናይ 21 ኪሎ ሜትር ውድድር ክስርዓለን ከሎ ናይ 3 ኪሎ ሜትር ርሕቀ ዘለዎ ውድድራት ድማ ንኣካል ስንኩላን ከምኡ ውን ማስፖርት ኣካል ናይ ሎም ዓመት ማራቶን ኣስመራ ምዃኑ ኣፍሊጡ። ኮሎኔል ሰሎሞን ብምቕጻል ኤርትራ እተንግዶም ውድድራት ፍርቂ ማራቶን ምብራቅ ኣፍሪቃን ማራቶን ኣስመራን ብዓለም ለኻዊ ፌደሬሽን ኣትለቲክስ ማለት ያፍ ኣፍልጦ ዝረኸበትሉ ምስክር ወረቐት ከም እተቐበለት ብምግላጽ እዚ ድማ ኣብ ጉዕዞ ኣትለቲክስ ሃገርና ሓድሽ ምዕራፍ ምዃኑ ኣረድዩ። ፕረዚደንት ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ኣቶ ኤፍሬም ተኸስተ ቢግድዩ ኣብ ዝሃቦ መግለጺ መወዳደሪ መስመር ብያፍ ከም እተዓቀንን ካብ ሎም ዓመት ዝጅምር ክብረ ወሰን ናይ ዚ ውድድር ክተሓዝ ምዃኑ ብምግላጽ ኣብ ክልቲኡ ጾታ ነዚ ንምግባር ኣቀላጥፍቲ መዲቡ ከም ዘሎ ገሊጹ። ኣቶ ኤፍሬም ብምቕጻል ኣብ ናይ ደቂ ተባዕትዮ ንኪሎ ሜትር ብ3 ደቕን 10 ካሊትን ኣብ ናይ ደቂ ኣንስትዮ ድማ ብ3 ደቕን 30 ካሊትን ንክዛዘም ድማ ስራሕ ናይ ኣቀላጥፍቲ ምዃኑ ኣረድዩ። ኣቶ ኤፍሬም ኣብ መወዳእታ ከተማ ኣስመራ ኣብ መዝገብ ዩኔስኮ ካብ ሰፈራ ከተማታት ሓንቲ ከም ምዃና መጠን ማራቶን ኣስመራ ምክያዱ ዓብዪ ቱሪዝማዊ ጥቕሚ ከም ዘለዎ ብምብራህ ኣብ መጻኢ ነዚ ብዘጉሉ ሓገባብ ክስራሕ ምዃኑ ኣፍሊጦም።
1: ብምኽንያት 20 ሰነ መዓልቲ ሰማዕታት ፌደሬሽን ቅድም ብሽክለታ ዞባ ማእከል ውርድራት ብሽክለታ ሰሪዑ።
2: ፌደሬሽን ቅድም ብሽክሌታ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማዕታት ናይ ክልተ መድረኽ እምሪ ዘለዎ ውድድር ትማለ ሰንበት ኣብ ከባቢ እንዳ ማርያም ብናይ ደቂ ኣንስትዮን ደቂ ተባዕትዮን መጋረጅኡ ከፊቱ። ፈለማ ናይ ካልኣይ ዲቪዥን ደቂ ተባዕትዮ እዮም ውድድሮም ኣካይዶም። ኣብቲ ንተዓዘብቲ ዝመሰጠ ውድድር ዝተርኣየሉ ተቐዳድምቲ ኣብ ሰዓት 38.27 ኪሎ ሜትር እንዳረገፁ 84 ኪሎ ሜትር እዮም ሸፊኖም። ዝኾነ ናይ ምምላቕ ፈተነ ከተካይደሉ ዝኸብድ መሲሉ ዘቐረበሉ ዓባይ ጉጅለ ተጠርኒፎም እዮም ኣብ ሕንፃፅ በፂሖም። ኣብ መወዳእታ ሓያል ቅፅበታዊ ውድድር ብምክያድ ኣብዛ ዓመት ኣብ ፅቡቅ ቁመና ዝርከብ ዕዉት ካልኣይ መድረኽ ጫና ፅነት ዮናታን ቴድሮስ ካብ ጋንታ ደንደን ንመወዳድርቱ ብሽኳ በሊፁ ቀዳማይ ክወፅእ እንከሎ ወዲ ጋንቱ ኣሚናዳብ ወለ ዮሃንስ ካልኣይ፣ መሓሪ ኣኽሊሉ ቴለ ሳልሳይ፣ ሜሮን ኢሳቅ ገዛማንዳ ራብዓይ፣ መድሃነ ዘርኢት ብውልቂ ሓምሻይ፣ ንፍታሌም ቅዱስ ደንደን ሻትሻይ፣ ኤርምያስ ዕቋይ ዞባደቡብ ሻብዓይ፣ ሴም ኣፈወርቂ ኣስቤኮ ሻምናይ፣ ዩኤል ሚካኤል ደንደን ታሽዓይ፣ እሰይ ሙሴ ጋንታ ሰንበል ድማ ዓስራይ ብምውፃእ ውድድሮም ዛዚሞም። ብጋንታ ደንደን ብ6 ሰዓትን 35 ደቂቕን 3 ካልኢትን ብግዜ ክትመርሐን ከላ ካልአይቲ ኤሪተል ሳልሰይቲ ናይ ውልቂ ተቐዳድምቲ ደቂ ኣንስትዮ 35 ዝብዝሐን 79.8 ኪሎ ሜትር ንምሽፋን እየን ኣብ ሕንፃፅ ተረኺበን። ብውፍያታት ናይ ተዓዘብቲ ተበራቢሩ ዘቐረበ ውድድር ኣብ ሰዓት 32.42 ኪሎ ሜትር እየን ሸፊነን። ተቀዳዳሚ ሱዛን ፍሳየ ካብ ደቡብ ቀዲማ ካብ ዓባይ ጉጅላ ሃዲማ ብምውዓላ ብዘይተቃጻፂት ቀዳሚት ኮይና ክትዕወት እንከላ ውድድር ክዛዘም ክልተ ዙርያ ኣብ ዝተረፈሉ መጥቃዕቲ ፈቲና ዝሃድመት ቤተልሔም ክፍለ ካብ ዞባ ደቡብ ካልአይቲ፣ ብረክቲ ፍሳየ ዓራቅ፣ ሮዚና ብርሃነ ደንደን፣ ሄርሜላ ሳይሞን ደቡብ፣ ኢልሃም ነጋሽ ናይ ውልቂ፣ ናርዶስ ፀጋይ ደቡብ፣ ደሊና ግርማይ ሰራይርሳዋ፣ ዊንታ የማነ ዓራቅ፣ ቤተልሔም ስቲፋኖስ ጋላ ነፍሒ ብቀደም ተኸተል ካብ ሳልሳይ ክሳብ 10 ዘሎ ኮይነን ውድድረን ዛዚመን። ብጋንታ ዞባዶው ብሰዓትን 33 ደቂቕን ትመርሕ፣ ካልአይቲ ዓራቅ፣ ሳልሰይቲ ድማ ደንደን። ተቀዳደምቲ ቀዳማይ ዲቪዥን ደቂ ተባዕትዮ 129 ዝብዝሖም እዮም ኣብ ሕንፃፅ ተረኪቦ። ሰንበል ሓደ ካብ ኣስቤኮን ኤሪተልን፣ ክልተ ካብ ደንደን፣ 4 ናይ ውልቂ ተቀዳደምትን ሒዛ ሓንቲ ጉጅለ ተፈጥረት። እዛ ጉጅለ ን 35 ኪሎ ሜትር ዝኸውን ድሕሪ ምኻዳ ካብ ዓባይ ጉጅለ ዝመልቓ ዕውት ዋንጫ ናፅነት ሚካኤል ዳንኤል ምስ ካልኣይ ርእሱ ተሓወሳ። ድሕሪዚ ውድድር ኣብ ምዛሙ ሃዲማ ዝውዓለት ጉጅለ ክትመቃቐል እያ ተረአያ። ኣብ መወዳእታ ድማ ሓያል ቅፅበታዊ ውድድር ብምክያዱ ሚካኤል ዳንኤል ካብ ጋንታ ደንደን ክዕወት እንከሎ ህያብ ሃብቶም ቴለ፣ ኤፍሬም ዘርአጋብር ደንደን፣ ዓወት ክብሮም ኣስቤኮ፣ ስራፌኤል ተስፋፅን ናይ ውልቂ፣ ፊሊሞን ተስፋይ ናይ ውልቂ፣ ኣኽሊሉ ኣተሽም ደንደን፣ ኣቤል ካሕሳይ ገዛማንዳ፣ ኪዳነ ሙሉ ብርሃን ደቡብ፣ ኤሳው ፀሃየ ሰንበል ካብ ካልኣይ ክሳብ 10 ዘሎ ብምውፃእ ውድድሮም ዛዚሞም። ብጋንታ ቀዳመይቲ ደንደን ብ8 ሰዓትን 59 ደቂ 39 ካልኢትን ትመርሕ። እዚ ከምዚ ኢሉ እንከሎ ተቀዳደምቲ ማውንቴን ባይክ ቀዳም 30 ሰነ 2026 ኣብ ኤክስፖ 50 መደበር ፖሊስ ውድድሮም ኣካይዶም። በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብሲ ኮይኖም 30 ኪሎ ሜትር ንምሽፋን 99 ተቀዳደምቲ ኣብ መስርዕ ተረኪቦም ውድድሮም ኣካይዶም። ፌደሪኮ ስቲፋኖስ ካብ ጋንታ ኣድማስ ድማ ንውድድሩ ብ55 ደቂቕን 5 ካልኢትን ብዝኾነ ግዜ ቀዳማይ ናይ መድረኽ ዓወት ኣመዝጊቡ። እሰይ ብርሃነ ኣድማስ፣ ሄኖስ ዳዊት ካብ ትፅቢት፣ እስሮም ምስግና ካብ ሳሊና፣ ኣቤል ሽሻይ ብውልቂ፣ መርሃዊ ዘሚካኤል ሳሊና፣ ኬብሮም ፅጋብ ካብ ቀይሕ ሓሪ፣ ካብኤል ነጋሲ ካብ ገጀረት፣ ዮናታን ተስፋ ጋብር ካብ ጉዳይፍ፣ ዳንኤል ኣሌክሳንደር ካብ 4 ስመራ ድማ ካብ ካልኣይ ክሳብ 10 ተዓዊቶም። ቀፂሎም ውድድሮም ዘካየዱ ምድቢ 40.5 ኪሎ ሜትር ንምሽፋን 30 ተቀዳድምቲ ኣብ መስርዕ ተረኪቦም። ኣብ ዘካየዶ መሳጢ ውድድርካ ኬብሮም ፍጹም ካብ ፅንዓት

0: ውድድሩ ብሰዓትን 4 ደቂቕን 15 ካልኢትን ብዝኾነ ግዜ 39 ኪሎ ሜትር ኣብ ሰዓት ብምርጋፅ ቀዳማይ ኮይኑ ተዓዊቱ። ሱራፌል ሰመረ ካብ ኣድማስ፣ ካሌብ ደበሳይ ካብ ሳሊና፣ ፍጹም ዕቕባይ ካብ 4 ስመራ፣ ኣብርሃም ዓንድ ማርያም ካብ ትፅቢት፣ ህያብ ዮሴፍ ካብ ቀይሕ ባሕሪ፣ ነሄር ሜሮን ካብ 4 ስመራ፣ ናታን ሳሮን ካብ ትፅቢት፣ እሰይ ዳዊት ካብ ገጀረት፣ ተመዝገን ዳንኤል ካብ ኣድማስ ድማ ካብ ካልኣይ ክሳብ ዓስራይ ናይ መድረኽ ዓወት ኣመዝጊቦም። 36 ኪሎ ሜትር ዝሸፈና ተቀዳድምቲ ማውንቴን ባይክ ደቂ ኣንስትዮ ኣብ ዘካየደው ፀወታ ካብ ግዜ ናብ ግዜ ብቕዓታ ተመስክር ዘላ ተዓዋቲት ዋንጫና ፅነት ተቀዳዳሚት ብስራት እስጢፋኖስ ካብ ጋንታ ጋላ ነፍሒ ንውድድራ ብሰዓትን 16 ደቂቕን 23 ካሊትን ብዝኾነ ግዜ ቀዳሚት ኮይና ተዓዊታ። ማሙቕ ተወለ ካብ ሰራይር ሳዋ፣ ባና ፍጹም ካብ ጋላ ነፍሒ፣ ኢየሩሳሌም ፋኑኤል ካብ ኤርስታርስ፣ ኮኸብ ተወለ ብርሃን ካብ ሰራይር ሳዋ፣ መኽሰብ ሰመረ ካብ ፅንዓት፣ ዘቢብ ተስፋ ጋብር ካብ ትፅቢት፣ ኣርያም ኪዳነ ካብ ሳሊና፣ ሱሱና ተስፋ ገርግሽ ካብ ሳሊና፣ ሰማርያ ሽሻይ ካብ ፅንዓት ድማ ካብ ካልኣይ ክሳብ ዓስራይ ናይ መድረኽ ዓወት ኣመዝጊበን። ኣብ መወዳእታ ውድድሮም ካብ ዘካየዱ ዓበይቲ ማውንቴን ባይክ ምድብ ኤ ኮይኖም 128 ተቀዳድምቲ 45 ኪሎ ሜትር ንምሽፋን ኣብ መስርዕ ተረኺቦም። ኣብ ዘካይድዎ ሓያል ውድድር ድማ ተዓዋቲ ዋንጫና ፅነት ሙሴ ሚካኤል ካብ ጋንታ ትፅቢት ንመወዳድርቱ ብሽኳረትዑ ቀዳማይ ኮይኑ ተዓዊቱ። ማርዶካይ ብርሃን ካብ ኣድማስ፣ ዮናታን የማነ፣ ማርዶካይ ሳምሶም ካብቶም ኪዳንን ሰለስተዮም ካብ ትፅቢት፣ ተመዝገን ኣቶ ብርሃን ካብ ኣድማስ፣ ተመዝገን ሳሙኤል ካብ ጎዳይፍ፣ ኮኸብ ኣማንኤል ካብ ቀይሕ ባሕሪ፣ ኣማንኤል ፀጋይ ካብ ጎዳይፍ፣ ሄኖስ እዮብ ካብ ገጀረት ካብ ካልኣይ ክሳብ ዓስራይ ተመራርሖም ናይ መድረኽ ዕውታት ኮይኖም። እዚ ውድድር ናይ መወዳእታ ምድርኹ 14 ሰነ ከባቢ ኢንሹራንስ ክካየድ እዩ። ክብራት ተዓዘብትና ኣብ መወዳእታ ምስ ዕውታትን ኣካየትን ዕላል ኣካይድና ኣለና። ኣብኡ ከብለኩም
1: ዎ ናይ ሎም ዓንቲ ውድድር ብጣዕሚ ፅቡቅ ነይሩ። ዳማርያም ብምዃኑ ከዓ ንዓይ ክዕወተሊ እየ ዝብል ቦታ ስለ ዝኾነ ብጣዕሚ ፅቡቅ ነይሩ። እዎ ኣብ ደቂ ጋንታይ ዝነበረ ንዓይ ምትሕብባር ማለት እዩ ብጣዕሚ ፅቡቅ ነይሩ። ካብ መጀመርታ ክሳብ መወዳእታ ኣብ ጎነይ ኮይነን ይሕግዛን ነይረን ዋላ ክመልቕ ከለኹ ካድም ከለኹ እውን ናተን ሓገዝ እዩ ነይሩ ማለት እዩ። ዎ ደጋንታይ ብጣዕሚ እየ ዘመስግነን ነዚ ዓወት እዚ ክዕወት ዝገበረኻ ደጋንታየን ኣብ ኩሉ ማለት እዩ ይተሓባበራኒ ነይረን ዝኾነ ነገር ስራሕ ይኹን ኣብ ሃዳምነት ክፍጠር ከለኹ ንሰን ስለ ዝሕግዛ ነበራ ብጣዕሚ እየ ዘመስግነን። ንኩሎም ቲፎዘይ ከዓ ቲፎዘይ ብጣዕሚ እየ ዘመስግኖ ሞራል ስለ ዝሃቡኒ
2: መጀመርያ ድሃ ደሞ ግሩፕት ነራ ማለት እዩ ብምቕፃል ንዓኣ ብሬቃዊ ጌርና ሃዲድና ምሰለስተ ርእስና ካብታ ግሩፕ ከዓ ሽር ኮይና ማለት እዩ ምስ ደገብኳ ፅቡቀ ነረ ወላታ እውን ደስገኒ ነበረ ሽዑ ከዓ ኣይሆብካ ተዓዋቲ ኮይነ ናይዛ ስቴጅ ማለት እዩ ካብዚ ዝበለፀ ንቲፎዘይ ንምሕጓስ ማለት እዩ ካብዚ ብዝበለፀ ከዓ ክፃወተ ኣምላኽ ሓግዘኒ
3: ኣራይ ደጊመ ቀኒለይ እዚ ናይ ሎም መዓልቲ ጀሚርናያ ዘለና ውድድር ሓደ ካብቶም ዓበይቲ ውድድራት ናይ ኢልና ኣብ ካላንደርና ዓመታዊ ካላንደርና ኣስፊርናዮ ዘለና ኮይኑ ብምክንያት 20 ሰነ ነዚ ክቡር ዝኽሪ ሰማእታትና ተባሂሉ ዝካየድ በብዓመቱ ውድድር እዩ። ሎም መዓልቲ ከዓ ኣብ ኩሉ ኣብ ናይ ማውንቴን ባይክ ይኹን ኣብዞም ናይ ልሙዳት ትማሊ ናይ ማውንቴን ሎም ከዓ ናይ ዞም ልሙዳት ክካየድ ኣሎ ቅፅል እዩ ከዓ እዎ ከምዚ ዝበልኩ ከ እዩ እቲ ነቲ ዝኽሪ ነቲ ዝዓበየ በዓልና ድሕሪ በዓልና ፅነት ኢልና ነቲ ነፅነት ዘምፅኡ ስዋኣትና ንዕኦም ንምዝካር ንክብሪ ናቶም ተባሂሉ ዝግበር ዘሎ ውድድር እዩ። እግረ መንገድና ከዓ እቶም ተወዳድርትና ካብ ውድድር እውን ክበኽሩ ስለ ዘይብሎም ዝዓበየ ዕላማ ቦትኡ ከሎ ተወዳድርትና እውን ፅባሕ ንጎ ሻምፒዮን ኤርትራ ይመፅእ ኣሎ ንዖም ዝበቅዕ ዝበልናዮ ኪሎ ሜትር መዲምና ነዚ ውድድር ደቂ ኣንስትዮ ጂኒየር እዞም ዓበይቲ ኤሊት ማለት እዩ ኣብ ውድድር ፀኒሖም ከም ዝረአኹምዎ ከዓ ሓያል ኣዝዩ መሳጢ ንኩሉ ተዓዛባይ ባህ ዘበለ ውድድር ክንርኢ ፀኒሕና ማለት እዩ። እዚ ኣብ መወዳእታ ዝብሎ ናይ ብሓቂ እዚ ውድድር ናይ ቅድድም ብሽክለታ ኩሉ ግዜ ስድራ ቤቱ ተዓዛባይ እዩ እዚ ተዓዛባይ ከምዚ ገይሩ ነዚኦም እናመፀ ዝያዳ ከተባብዖም የ ዘላቦ ከም መቕፀልታ ናይዚ መዛዘሚ ውድድር ከዓ ኣብ ዝመፅእ ዕለት 14 ካልኣይ ናይ መወዳእታን ውድድር ኣብ ኢንሹራንስ ክካየድ እዩ። ኣብዚ ከዓ ልክዕ ከምኡ ክሳተፍ እየ ዝዘሊ ዝዕድም ብዝተረፈ ግን ንዓኹም ከመስግን ይደሊ የቐኒየለይ።
4: ዓመታዊ ብምክንያት መዓልቲ ናፅነት ተወዲቡ ዝካየድ ውድድር ቢልያርዶ ስቴካ ብሓሙስ 27 ግንቦት ኣብ ባርጃና ተኻይዱ።
5: ኣብ ሰዕበ ናይ ውሉይካ ምሕላፍ ውድድራት ብርክ ዝበሉ ተዓዘብቲ እዮም ካትሰልወኪኢሎም
4: ኣብቲ ብሓሙስ ተኸየደ ናይ ፍጻመ ፀወታ ቢንያም ፍሳሐ ምስ ኪዳነ ሾም ባሕሪ ሃንጀማ ንዋንጫ ክበፅሑ ከለዉ ቢንያም ድማ ብፀቢብ ውፅኢት 2-1 ተዓዊቱ። ንደረጃ ኣብ ዝተኸየደ ፀወታ ተስፋይ ተኽለ ምስ ዳዊት ኣረፋይን እዮም ተረኺቦም። እቲ ግጥም ድማ ብዓወት ተስፋይ 2-2 ተዛዚሙ። ተወዳደርቲ ዕዉታት ዝረበሎም ዋንጫን መዳልያን ኣብቲ ብቐዳም ዝተኸየደ ናይ መዛዘሚ ስነ ስርዓት ሽልማቶም ካብ ዕዱማት ኣጋሽ ተቐቢሎም። ኣብቲ ኣጋጣሚ ካብ ቅዱሳትን ኣባላት ማሕበር ተፃወትን ንዕውታት ሽልማትን ገጸ በረኸትን ክውፈን ከሎ ኣበርክቶ ንዝገበሩ ውልቀ ሰባትን ትካላትን ድማ ናይ ምስጋና ምስክር ወረቐት ተዓዲሎም። እታ ንዓመታ እትወሃብ ዓባይ ዋንጫ ድማ ካብ ምምሕዳር ከባቢ ካምፖ ፖሎ ተረኪባ። ኣብ ውርድር ቢልያርዶ ስቴካ ንኸባቢ 4 ዓመት ነቲ ውርድር ከተካይድ ጸንሐት ኮሚቴ ስፖርት ስርሓ ብምዝዛም ሓዳስ ኮሚቴ ተመሪጻ።
5: ሊግ ዘበ ማእከልን ግጥማት ዋንጫ ሰማዕታትን ትማል ሰንበት ኣብ ስታድዮም ኣስመራ ተኸይዶም።
6: ፈለማ ናይ ካልኣይ ዲቪዥን ዝኾና ጋንታታትን ውድድር ዋንጫ ሰማዕታት ኣካይደን። ማይ ተመናይ ምስ ኣብ ዞባ ማእከል ንክልተ ዓመታት ሰልጠኑ ብሉፃት ተፃወቲ ኣገጢማ። ብሉፃት ተፃወቲ ማለት ታለንት ድማ ንማይ ተመናይ 6-1 ዝኾነ ውፅኢት ረቲዓ። ቀፂለን ሰዓት 2 ንሜዳ ዝወረዳ ሻምፒዮን ዞባ ማእከል ዘካይዳ ጋንታታት ኩባንያ ሰገንን ዘራእትን ጥሪትን እየ ነይረን። ዘን ክለባት ናብ ታሕተዋይ ዲቪዥን ንኸይምለሳ ኣብ ሓያል ቃልሲ ዝርከባ ዘለዋን። ፆታ ካብ ፈልሙ ኣትሒዙ ሓያል ተወዳዳርነት እዩ ተራእዩ ኩባንያ ሰገን ቅድሚ ዕረፍቲ። ድሕሪ ዕረፍቲ ኣብ መበል 18 ከም ድማ 53 ደቓዮቕ መገዲ ኢስያስ ኣሚነ ብዝረኸብተን 2 ሸቶታት 2 ባዱን ፆታ ተዓዊታትሉም ብሉ ተፃወታይ ድማ ኢስያስ የማነ ተሰይሙ። ቀፂለን ሰዓት 4 ናብ ሜዳ ዝወረዳ ኣስመራ ቢራን ኩባንያ ዕንፀይትን ሓፂንን ሰንበልኒ ነይረን። ኣስመራ ቢራ 14 ስንበል 13 ነጥቢ ሒዘን ዝኣተወያን። ኣብ መንጎን ሓያል ተወዳደርነት ብምርኣይ ድማ ኩባንያ ስንበል ኣብ ቅድሚ ዕረፍታ መበል 11 ደ መገዲ ዙበይር ዓብደልዓለም ብዘመዝገባ ሸቶ ንፀወታ ብመሪሕነታ 1-0 ተዓዊታትሉ። ብሉፅ ተፃዋታይ ድማ ናይ ስንበል ዙበይር ዓብደልዓለም ተባሂሉ። ቀዳም ድማ ሊግ ደቂ ኣንስትዮ ዞባ ማእከል ቀፂሉ ነይሩ። ኩባንያ ህንፃ ሰገን ንጎዳይፍ 2-0 ከም ድማ ደንደን ዕዳጋ ሓሙስ 6-1 ኢንሹራንስ ንምሕዳር ስንበል 3-0 ዝኾነ ውፅኢት ተዓዊተን ኣለን። እዚ ውድዳት ፅዋሕ ሰሉስ ብዝተፈላለዩ ፀወታታት ቀፂሉ ክውዕሉ በዚ መሰረት ማይ ተመናይ ምስ ደንደን ኣልታሕሪር ምስ ቀይሕ ባሕሪ ካብ ሰዓት 2 ዝጅምር ፀወታ ተሰሪዑ ለን ኣሎ።
5: ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ኣብ መንጎ ንኡሳን ዞባታት መንድፈራ፣ ሰንዓፈ፣ ድባርዋ፣ ዓዲ ቀይሕ፣ ዓረዛን ደቂ ምሓረን ዝውክላ ክለባት ንኣስታት 2 ኣዋርሕ ክካየድ ፀንሐ ቀዳማይ ገጽ ሊግ ዞባ ደቡብ መሪሕነት ጋንታ መንድፈራ ተዛዚሙ።
4: ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ኣብ መንጎ ንኡሳን ዞባታት መንድፈራ፣ ሰንዓፈ፣ ድባርዋ፣ ዓዲ ቀይሕ፣ ዓረዛን ደቂ ምሓረን ዝውክላ ክለባት ንኣስታት 2 ኣዋርሕ ክካየድ ፀንሐ ቀዳማይ ገጽ ሊግ ዞባ ደቡብ መሪሕነት ጋንታ መንድፈራ ተዛዚሙ። ብ31 ግንቦት ኣብ 3 ከተማታት ማለት ኣብ መንጎ ክለባት መንድፈራ፣ ድባርዋን ኣብ መንድፈራ፣ ኣብ መንጎ ዓዲ ቀይሕን ዓረዛን ኣብ ዓዲ ቀይሕ ከምኡውን ኣብ መንጎ ክለባት ደቂ ምሓረን፣ ሰንዓፈን ኣብ ደቂ ምሓረን ዝተኸየደ መዛዘሚ ናይ ቀዳማይ ገጽ እቲ ሊግ ዝስዕብ ውፅኢት ተረኺቡሎም። ጋንታ መንድፈራ ካብ ኣሚር ዓብዱን ኤልያስ መሐመድን ብዝረኸበተን ሸቶታት ነታ ሓንቲ ሸቶ ካብ ተፃወታይ መሐመድ ያሬድ ኣብርሃም ዝረኸበት ጋንታ ድባርዋ 2-1 ክስዕራን ከላ ሓላውሉዳት መንድፈራ ዑስማን ስራጅ ዝበለፀ ተፃወታይ ተሰይሙ። ደቂ ምሓረ ንሰንዓፈ ዓዲማ ኣብ ዝካየደቶ ግጥም ካብ ኤርምያስ ሹሻይ 2 ካብ ኢድሪስ መሐመድ ሓንቲ ሸቶ ዝረኸበት ሰንዓፈ ነታ ካብ ኣሌክሳንደር መሓሪ ሓንቲ ሸቶ ዝረኸበት ደቂ ምሓረ 3-1 ክተሰንፋን ከላ ኤርምያስ ሹሻይ ናይ ሰንዓፈ ድማ ዝበለፀ ተፃወታይ ተባሂሉ። ኣብ ዓዲ ቀይሕ ኣብ መንጎ ዓረዛን ዓዲ ቀይሕን ኣብ ዝተኸደ ፀወታ ዓዲ ቀይሕ ካብ ክብሮም ተወልደን ሓበን ሹሻይን ዓረዛ ድማ ካብ ናት ናይል ፍሻለን ዳዊት መሓርን ብዝረኸበተን ሸቶታት 2-2 ብዝኾነ ውፅኢት ማዕረ ተፈላለየን። ኣብዚ ግጥም ድማ ኢብራሂም ጀማል ናይ ዓዲ ቀይሕ ብሉ ተፃወታይ ተፀዊዑ። ዛጊድ 30 ግጥማት ኣብ ዝተሰላሰሎ ቀዳማይ ገጽ ግጥማት ሊግ ዞባ ደቡብ ቀዳመይቲ መንድፈራ ብ12 ነጥቢ 3 ፀብለልታ ሸቶ፣ ካልኣይቲ ሰንዓፈ ብ8 ነጥብን ሓንቲ ፀብለልታ ሸቶ፣ ሳልሰይቲ ዓዲ ቀይሕ ብ7 ነጥቢ ሓንቲ ፀብለልታ ሸቶ፣ ራብዒይቲ ደቂ ምሓረ ብ7 ነጥብን ሓንቲ ሸቶ ዕዳን፣ ሓሙሸይቲ ዓረዛ ብ3 ነጥብን 2 ናይ ሸቶ ዕዳን፣ ሻርሽቲ ድማ ድባርዋ ብ2 ነጥብን 3 ናይ ሸቶ ዕዳን። ኣብ ተኸይዲ ዘሎ ግጥማት ኤርምያስ ሹሻይ ናይ ሰንዓፈ ብ3 ሸቶ ብሉፅ ኣመዝጋቢ ሸቶ ኮይኑ ይመርሐሎም። ዝመፅ 7 ስነ ድማ ካልኣይ ገጽ ሊግ ዞባ ደቡብ ኣብ ከተማታት ሰንዓፈ፣ ደቂ ምሓረን መንድፈራን ክካየድ መደብ ተታሒዙ ከም ዘሎ ፌደሬሽን ኩዕሶ እግሪ እቲ ዞባ ሓቢሩ። እዚ ከምዚ ኢሉ እንከሎ ምሕሪት ጋንታ ምምሃራን መንደፈራ ምስሕሪት ጋንታ ምምሃራን ደቂ ኣምሓረም ኣብ ስዕለት ኣብ ዘካየዶ ናይ ምሕዝነት ግጥም ማዕረ 2-2 ብዝኾነ ውፅኢት ተፈላለየን።
5: ብምኽንያት በዓል ናፅነት ኣብ ሓውስ ከተማ ዓሬታይ ክካየድ ዝቐነየ ውድድር ፌደሬሽናት ንኡዞባ ሃበሮ ተዛዚሙ።
4: ብምኽንያት መዓልቲ ናፅነት ኣብ ሓውስ ከተማ ዓሬታይ ክካየድ ፀንሐ ውድድር ፌደሬሽናት ንኡዞባ ሃበሮ ተዛዚሙ። ብካርኒቫል ጀሚሩ ህግደፍ ንኡዞባ ሃበሮ ኩዕሶ ብምቕላዕ ቦጉዕ ዝተኸፍተ ቅነ ስፖርት ካብ 8 ምሕዳር ከባቢታት ዝተኣኻኸቡ 54 ደቂ ኣንስትዮ ዝርከብዎም 313 ስፖርተኛታት ተሳቲፎም። እቲ ውድድራት ብኩዕሶ እግሪ፣ ቮሊቦል፣ ኣትለቲክስን ዘጠቓለሉ ኮይኑ ተፃወቲ ብሓቦን ፅንዓትን ውሽጣዊ ብቕዓቶም ከንፀባርኡን ከለዉ ፍታዊ ስፖርት ዝኾነ ህዝቢ ዓሬታይ ተምሃሮን ድማ ኣብ ጎኑ ደቆም ኮይኖም ከተባብዕዎም ክከታተልዎምን ቀኒዮም። ውድድራት ጋንታታት ኩዕሶ እግሪ ደቂ ተባዕትዮ ኣብ ክልተ ምድባት ማለት ምድብ ሀ ጋንታ ገለት ኣልኣመል ዓሬታይ ኣፍ ዓዩን ፍልፍል ኣዝረቕ ኣልነጁም ዓሬታይ ክኾናን ከለዋ ምድብለ ድማ ጋንታ መዝረት ቀርዑበል ኣላጅያ ሃበሮ ፀሊም ሃበሮ ፃዕዳ ተመቂለን ክፀወታ ቀኒን። 20 ግንቦት ጋንታ ኣልኣመል ንጋንታ ኣዝረቐት 3 ብሓደ ክትስዕራን ከላ ጋንታ ኣልነጁም ንጋንታ ኣፍ ዓዩን 3 ብሓደ ረሲዓታ። ብ21 ግንቦት ሃበሮ ፃዕዳ ምስ ሃበሮ ፀሊም ኣብ ዘካየዶ ግጥም ሓደ ባሮ ፀወታ ክዛዘምን ከሎ ጋንታ ኣዝረቕ ንጋንታ ኣፍ ዓዩን 4 ባዶ ኣሰኒፋታ። ድሕሪ ቀትሪ ኣልነጁም ንገለት ሓደ ባሮ ትረትዓን ከላ ጋንታ ኣልኣመል እውን ንጋንታ ኣፍ ዓዩን 5 ብባሮ ስዕራታ። ዋንጫ መንዓተር ኣብ ዝተኸየደ ግጥም ኣልኣመል ንሃበሮ ፃዕዳ 6-2 ክስዕራን ከላ ፍልፍል ንሃበሮ ፀሊም 1 ባዶ ኣሰኒፋታ። ኣብ መወዳእታን ደረጃ ኣብ ዝተገብረ ግጥም ሃበሮ ፀሊም ምስ ሃበሮ ፃዕዳ 4-3 ኣልኣመል ንፍልፍል 1 ባዶ ኣሰኒፋታ። በዚ መሰረት ቀዳሜይቲ ጋንታ ኣልኣመል፣ ካልኤይቲ ጋንታ ኣዝረቐት፣ ሳልሰይቲ ድማ ጋንታ ሻካት ሃበሮ ፃዕዳ ብምዃን ተዓዊተን። ኣብ ውድድር ኣትለቲክስ ጉያ 100 ሜትሮ ደቂ ተባዕትዮ ቀዳማይ ብሽር ኢድሪስ ካብ ጋንታ ገለት፣ ካልኣይ ማሕሙድ መሓመድ ኢድሪስ ካብ ጋንታ ፍልፍለ፣ ሳልሳይ ዓብዱራሕማን ሳልሕ ዓሬታ ብምዃን ተዓዊቶም። ኣብ 200 ሜትሮ ቀዳማይ ዑመር ዓብደላ ካብ ኣልኣመል፣ ካልኣይ ዓድል ኢድሪስ ካብ ኣልጅያል፣ ሳልሳይ ሙስጠፋ መሓመድ ጋንታ ኣልነጁም። ውድድር ክለባት ቮሊቦል ደቂ ተባዕትዮ ካብ 9 ክለባት ቀዳሜይቲ ጋንታ ኣልኣመል፣ ካልኣይቲ ጋንታ ኣፍዓዩን፣ ሳልሰይቲ ጋንታ ኣልኣጅያል። ኣብ ውድድር ኩዕሶ መርበብ ደቂ ኣንስትዮ ቀዳሜይቲ ጋንታ ሻካት ሃበሮ ፃዕዳ፣ ካልኤይቲ ጋንታ ኣልጅያል ሃበሮ ፀሊም፣ ሳልሰይቲ ጋንታ ኣፍ ዓዩን ብምዃን ተዓዊተን።
5: ሎም ዓመት ንመበል 19 ግዜ ዝተኸየደ ጅሮ ዲ ኢታልያ ብዓወ ዴንማርካዊ ዮናስ ቪንጌጋር ተዛዚሙ።
4: ሎም ዓመት ንመበል 19 ግዜኡ ኣምከር ፀንሐ ጅሮ ዲ ኢታልያ ትማል ሰንበት ብወግዒ መጋረጁ ዓፂዩ። ኣብዛ ኣብ ከተማ ሮማ ዝተኸየደት ናይ መወዳእታ መድረኽ ተቐዳድምቲ 131 ኪሎ ሜትር ዝርሕቐታ ውርድዮም ሸፊኖም። ነዛ መድረኽ ድማ እቲ ኣብ ዝሓለፉ 20 መድረኻት ኬንዮ ካልኣይ ደረጃ ዝበለፀ ደረጃ ከመዝግብ ተፀጊሙ ዝፀንሐ ኣባል ሊድል ትሬክ ጆናታን ሚላን ንውርድሩ ብ3 ሰዓትን 5 ደቂቕን 50 ካልኢትን ብምዝዛም ቀዳማይ ኮይኑ ሕንፃፅ ብምርጋዝ ቀዳማይ ዓወቱ ናይዚ ኣብ ሃገሩ ዝተኸየደ ውርድር ኣመዝጊቡ። በዚ መሰረት ድማ ጆናታን ሚላን ድምር ዓወታቱ ናብ 32 ኣበር ሪኹ። ሚላን ብ15 መጋቢት ኣብ ትሪኖ ኣድሪያቲኮ ድሕሪ ምዕዋትዩ ትማል ሰንበት ናብ ጎዘና ዓወት ተመሊሱ። ወዲ ሃገሩ ኣባል ፖሊቲ ኮሚታ ጆቫኒ ሊዮናርድን ኣባል ግሩፓማ ኤፍዲጄ ፖል ፊኖትን ድማ ካልኣይን ሳልሳይን ተረታሒዞም። ኣብ ዓወ ጆናታን ሚላን ከምወትሩ ዕዙዝ ኣበርክቶ ኣብ ምግባር ዝፅመድ ኣማላይ ገብረ እግዚኣብሄር መበል 146 ተርታሒዙ። ኣብ ሓፈሻዊ ግዜ ዴንማርካዊ ኣባል ቲም ቪዝማ ዮናስ ቪንጌጋርድ ብ83 ሰዓትን 22 ደቂቕን 51 ካልኢትን ዕወት ጅሮ ዲ ኢታልያ ብምዃን ፋልማይ ናይ ጅሮ ዓወቱ ሰኒዱ። ቪንጌጋርድ በዚ ዓወት ተሓጊዙ ሓደ ካብቶም ውሕዳት ንሰለስቲኦም ናይ ግራንድ ቱር ውድድራት ዝተዓወተሎም ተቀዳማይ ክኸውን በቂዑ። ኣብ ብኹሪ ናይ ጅሮ ዲ ኢታልያ ስታፊዩ ዝተዓወተ ቪንጌጋርድ ድምር ናይ ፕሮፌሽናል ዓወታቱ ድማ ናብ 54 ኣበሪኹ። ቪንጌጋርድ ኣብ ታሪክ ጅሮ ዲ ኢታልያ መበል 72 ዕውት ክኸውን ዝበቕዐ ተቃዳማዩ። ኦስትሪያዊ ኣባል ደኬታሎን ፌሊክስ ጋል ብ5 ደቂቕን 22 ካልኢትን ድሕሩ ካልኣይ ኣባል ሬድቡል ቦራ ኣውስትራልያዊ ጃይ ሂንለይ ድማ ብ6
7: ሽዱሽተ ደቂቕን 25 ካሊትን ድሒሩ ሳልሳይ ተርታ ብምሓዝ ኣብ ፖድየም ደይቡ። ብነጥቢ ፈረንሳዊ ኣባል ሶዳል ኩክስቴ ፖል ማግነር ብ200 ነጥቢ ቀዳማይ ኮይኑ ተዓዊቱ። ዕወት መበል 21 መድረኽ ጆናታን ሚላን ብ153 ነጥቢ ካልኣይ ኡራጋያዊ ኣባል ኣስታና ቶማስ ሲልቫ ብ99 ነጥቢ ሳልሳይ ተርታ ሒዙ። ኢጣልያዊ ኣባል ሊደል ትሬክ ጁልዮ ቹኮነ ብ227 ነጥቢ ዕዉት ኣንበሳ ዓቐብ ጅሮ ዲ ኢጣልያ ኮይኑ። ዴንማርካዊ ዮናስ ቪንጌጋር ድማ ብ266 ነጥቢ ካልኣይ ኣባል ሞቪስታር ኮሎምቢያዊ ኢነር ሮቢዮ ብ24 ነጥቢ ሳልሳይ ተርታ ሒዙ። ኣባል ባሕሬን ኣልፎንሶ ኡላልዮ ብሉፅ መንእሰይ ጅሮ ዲ ኢታልያ ኮይኑ ተዓዊቱ። ብጋንታ ቲም ቪዝማ ንኔት ካምፓኒ ኢኒዮስን ሬድቡል ቦራን ኣኸቲላ ቀዳሚት ኮይና ተዓዊታ።

0: ኣባል ኣስታና ሄኖክ ሙሉብርሃን ዝተሳተፎ ቦክለስ ደላ ማይነ ትባለ ሰንበት ብሳልሳይ መድረኹ ተዛዚሙ
1: ኣባል ኣስታና ሄኖክ ሙሉ ብርሃን ክሳተፎ ዝፀንሐ ሎሚ ዓመት ንመበል 51 ግዜ ዝተካየደ ቦክለስ ደላ ማይነ ሰሰሚ ውድድር ትማል ሰንበት ብሳልሳይ መድረኹ መጋረጁ ዓፅዩ ኣብዛ መድረኽ ድማ ተቀዳደምቲ 147.7 ኪሎ ሜትር ዝርሕቐት ውድድር እዮም ሸፊኖም። ሆላንዳዊ ኣባል ደኬታሎን ኦላቭ ኮይጅ ንውድድሩ ብ3 ሰዓትን 13 ደቂቕን 36 ካልኢትን ብምዝዛም ቀዳማይ ኮይኑ ተዓዊቱ። ኣባል ትሬክ ዴንማርካዊ ማድስ ፔደርሰን፣ ጀርመናዊ ጆል ዴኮልፕን ድማ ካልኣይን ሳልሳይን ተርታሒዞም። ኣብዛ መድረኽ ሄኖክ ሙሉ ብርሃን ምስ ዕውት መድረኽ ብተመሳሳሊ ሰዓት መበል 41 ተርታሒዞ። ብሓፈሻ ነዚ ውድድር ፈረንሳዊ ኣባል ዩናይትድ ኣረብያን ኤምሬትስ ቤኖት ኮንሶፍሮይ ቀዳማይ ኮይኑ ተዓዊትሎ። ሄኖክ ሙሉ ብርሃን ካብ ዕውት ብደቂቕን 32 ካልኢትን ድሒሩ መበል 29 ተርታሒዞ ውድድሩ ዛዚሙ።
0: ፓሪስ ሴንት ጀርሜን ንሻምፒዮን ፕሪምየር ሊግ ኣርሰናል ረቲዓ ንካልኣይ ተኸታታሊ ግዜያ ፅዋ ሻምፒዮንስ ሊግ ኤሮጳ ዓሲራ።
2: ግጥማ ሻምፒዮንስ ሊግ ኤሮጳ ዓመተ ስፖርት 2025-26 ዝሓልፈ ቀዳማ ብሃንጋሪ ከተማ ቡዳፔስት ብዝተካየደት ናይ ፍጻመ ፀወታ ክዛዘምን ከሎ ፈረንሳዊት ክለብ ፓሪስ ሴንት ጀርሜን ድማ ንካልኣይ ዓመት ኣከታቲላ ሻምፒዮን ኮይና ሰፊሕ ፀብጻቡ ይስዕብ። ኣርሰናል ናብዚ ናይ ፍጻመ ፀወታ ቅድሚ ሰሙን ኣብ ውድዳት ፕሪምየር ሊግ ፅዋ ድሕር ምልዓላ ናብ ከተማ ቡዳፔስት ኣቕኒዖም። ኣብ ናይ ሎም ዓመተ ስፖርት ውድዳ ሻምፒዮንስ ሊግ ኤሮጳ ዛለንደ ናይቱ ክለብ ስዕረት ከይቀመሰት ብምምጻእ ካብ ሰራሕቱ ኣርእስ እዩ ነይሩ። ናብ ፆታ ምስ ንኣቱ ኣርሰናል ኣብ ናይ ቅድሚ ዕረፍቲ ፆታ ኣብ ቀዳሞት 10 ደቃይቕ ነታ ዘይተወዳደበት ዝነበረት ፒኤጂ ኣብ ሻርሸት ደ ካብ ሃቨርትስ ብዝረኸብታ ሸቶ መሪሕነት ብምሓዝ ንፆታ ክትቅልሶ ጀሚሮ። ስትራቴጂ ኣርሰናል ድሕሪ ሸቶ ምምዝጋባ መስመር ምክልኻል ብምሕፃር ንፒኤጂ ክትፃወታ ዝመረፀ ትመስል። ፒኤጂ ብዝተፈላለዩ ማዕዘናት ናብ ልዳት ኣርሰናል ክትፅጋዕ እኳ ተፈተነት፣ ዊልያም ሳሊባን ገብርኤል መጋሊሽን ዝፈጥሮ ውህደት ፈተነታታ ውፅኢታውያን ክኾና ኣይከኣላን። እቲ ናይ ቅድሚ ዕረፍቲ ፀወታ ድማ ብመሪሕነት ኣርሰናል ሓደ ባዶ ተዛዚሙ። ድሕሪ ዕረፍቲ ኣብ ዝቕፅለ ካልኣይ ኣብሪ ፒኤጂ ነቲ ንክብሳዕ ኣሸጊርዋ ዝነበረ ዕርዲ ምክልኻል ኣርሰናል ብዝተፈላለዩ ማዕዝናታት ክትፍትኖ ድሕር ምፅናሕ ኣብ መበል 24 ደ ፍፁም ቅላዕ ረኺባ። ዑስማን ደንበለ ድማ ነታ ዝተረኽበት ዕድል ናብ ሸቶ ብምቕያር ንክለቡ ናብ ፀወታ መለሳ። ብድሕዛ ሸቶ ዝተመዝገበ ብዘይ ምንባሩ ምዱብ ግዜ ኣኺሉ ናብ ተወሳኺ ፍርቂ ሰዓት ተሰጋገረ። ኣብዚ እውን ሸቶ ክርከቦ ብዘይ ምዃሉ ዕውቲ ክለብ ንምፍላይ ናብ ፍጹም ቅላዕ ኣምሪሐን። ፒኤጂ ድማ 4-3 ብዝኾነ ውፅኢት ብምዕዋት ንፅዋ ሻምፒዮንስ ሊግ ኤሮጳ ንካልእ ዓመት ኣከታቲላ ተዓዊታ። ኣብዛ ፀወታ ደንበለ እዩ ብሉ ተጻታይ ተባሂሉ። ድሕቲ ፆታ ሰልጠንቲ ክልቲኦም ክለባት ጋዜጣዊ መግለፂ ካሄዶም ነይሮም። ናይ ፒኤጂ ሉዊስ ኤንሪ ካብ ዘካየዶ ጋዜጣዊ መግለፂ ንካልእ ዓመት ኣከታቲልና ሻምፒዮን ብምዃንና ኣዝየ ተሓጒሶ ኣለኹ፣ መጋጥምትና ቀላል ዘይኮነት ክለብ እያ ነይራ። ክለብና ኣብዚ ውድድር ንዓበይቲ ክለባት እናኣሌትያ ናብዚ ናይ ፍጻመ ፀወታ በፂሓ ነዛ ፅዋ ልዒላታ ዘላ። ብሓፈሻ ናይ ሎም ዓመተ ስፖርት ውድዳት ብኩሉ መዳዩ ከቢድን ፀዓቂ ዝበዝሖ ውድዳት ብምንባሩካ እሞ ድማ ዕወታት ኮይና ብምውፃና ኣዝየ ተሓጒሶ ኣለኹም ክብል ተዛሪብሎ። ናይ ኣርሰናል መዘኑ ሚኬል ኣርቴታ ብግድኡ ሓቂ እዚ ውፅኢት ንኽትቀበሎ ከቢድ እዩ፣ ብፍላይ ድማ ኣብዚ ውድድር ብዘይባትኽ ብቕዓት ክሳዕ ፍጻመ ክትበፅሕ ግንካ ዕውቲ ክለብ ብፍጹም ቅላዕ ክትፍለ ኣዝዩ ኣሸጋሪ እዩ። ተፃወተይ ግን ኣብዛ ፀወታ ብዘረኣዩ ምንቅስቓስ ዕጉቤ ንፒኤጂ ኻ ዮውሃና ብሎም ክብል ተዛሪቦ። እዘን ክለባት ናይ ዝሓልፈ ቀዳም ፀወታ ኣብ ግምት ብምእታው ኣብ ኩሉ ውድዳት ምዃኑ ንሻም ናይ ግዜ እነ ተራኺበን። እንተኾነ እዘን ክለባት ካብ ናይ ዝሓለፈ ዓመቲ ስፖርታት ሒዘን ንራብዓይ ግዜ እኔን ተራኺበን ዘለዋ። ፈረንሳውያን እንግሊዝያን ክለባት ኣብ ናይ ፍጻመ ፀወታ ሻምፒዮንስ ሊግ ክራኸባ ንፈለማ ግዜ ኮይኑ ዝተመዝገበ ክኸውን፣ ኣብ ታሪክ ናይ ኤሮጳ ውድዳት ግን ደቂ ክልተ ርእሰ ከተማታት ዝኾና ክለባት ኣብ ፍጻመ ተራኺበን ኣለዋ። ቤኔፊካ ኣንጻር ሪያል ማድሪድ ኣብ ዓመተ ስፖርት 1962፣ ሪያል ማድሪድ ኣንጻር ፓርቲዛን ቤልግሬድ ኣብ ዓመተ 1966፣ ኣያክስ ኣንጻር ፓናቲናኮስ ኣብ ዓመተ 1971። ፒኤጂ ካብ ዝሓለፈ 5 ዓመታት ኣንጻር እንግሊዛውያን ክለባት ዝተረኸበት ክትከውን እዛ ፈረንሳዊት ክለብ ናይ መወዳእታ ዝረታዓታ እንግሊዛዊት ክለብ ማንቸስተር ሲቲ እያ ነይራ። እዛ ክለብ ኣብ ዓመተ ስፖርት 2020-21 ኣብ ፍርቂ ፍጻመ ስዒራታ ምንባራ ግን ናይ ቀረባ ተዘክሮ እዩ። ፒኤጂ ድሕሪ ዓመተ ስፖርት 2018-19 ፈለማዋ ድሕሪ እንግሊዛዊት ክለብ ሊቨርፑል ንክልተ ዓመታት ኣከታቲላ ናብ ፍጻመ ዝበፅሐት ክለብ ክትከውን ከላ ክልተ ዓመታት ኣከታቲላ ነዛ ፅዋ ብምልዓላ እውን ድሕሪ ሪያል ማድሪድ ተሰሪዓ ኣላ። ሪያል ማድሪድ ኣብ 2016 ክሳዕ 2018 3 ዓመታት ስፖርት ኣከታቲላ ነዛ ዋንጫ ብምልዓላ ኣብ ቅድሚ

ሰላምን ጥዕናን ንዓሃትኩም ይኹን። ፈነወና ብምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምሲዮም ንሎም ሶኒ 1 ሰነ 99 ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማይ ንምክትታልኩም ብኽብሪ እንዳዓደምኩ ብቐንዲ ኣርእስተ ዜና ይፍልም። 31 ግንቦት ዓለምለኻዊ መዓልቲ ኣይፋል ነትንባኾ ብደረጃ ሃገር ተዘኪራ

0: Vamos.
1: መበል 35 ዓመት ፅምብልና ፅነት ኣብ ሕቡራት ኢማራት ዓረብ ደማም ባሕሬንን ዮርዳኖስን ብድምቀት ተባዒሎም ኣብ ንኡስ ዞባ ለጎ ዓንሰባ 22 ዓድታት ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን ሩስያ ሰደድ ነፈርቲ ዘገልግል ነዳዲ ን6ሽተ ኣዋርሕ ከም ዘወንዘፈቶ ኣፍሊጣ ፈረንሳን ጃፓንን ኣብ ምምዕባል ወፍሪ ዘተኮረ ናያስታት 110 ቢልዮን ዶላር ውዕል ተፈራሪመን ኣብ 2025 መጠን ንግዳዊ ምልውዋጥን ኣባል ሃገራት ኤስያን ብልዕሊ 14 ሚታዊ ዓብዮም ዝርዝር ዜና ዓለምለኻዊ መዓልቲ ኣይፋል ንትንባኾ ብጥዕናዊ ሳዕቤናት ናይቲ ወልፊ ብዝገልጽ መደባት ብደረጃ ሃገር ተዘኪራ ወኪል ኤሪና ዮናታን ዕብዮ ንዘዳለዎ ጸብጻብ ሚካኤል ሓድጉ ከቕርበልና እዩ
2: 31 ግንቦት ዓለምለኻዊ መዓልቲ ኣይፋል ንትንባኾ ትካላትና ካብ ፍርያት ትንባኾ ነፃ ንምግባር ብሓላፍነት ንስራሕ ብዝብል ቴማ ብደረጃ ሃገር ኣብ ኣስመራ ተዘኪራ ኣብ ሃገራዊ ኮንፌደሬሽን ስራሕተኛታት ኤርትራ ኣመኻሪ ሕጊ ኣቶ ሃይለ ተስፋ ሚካኤል ኣብ ዘስምዑ ቃል ቀንዲ ዕላማ ናይቲ መደብ ድሕነቱን ጥዕንኡን ዝተሓለወ ኣፍራይን ዕጉብ ሰራሕተኛ ንምርኣይ ከም ዝኾነ ጠቒሱ ናይ ሎሚ መንእስያ ተምሃሮ ናይ ፅባሕ ሰራሕተኛታት ስለ ዝኾኑ ሃኮሰ ኣብዚ መዳይ ዘበርክቱ ንምዕዛዝ ይሰርሕ ከም ዘሎ ገሊጹ ትንባኹን ሽጋራን ሕማም መንሽሮ ልዑል ፀቕጢ ደም ሕማም ኣሰራውር ደም ወቕዕ ልብን ሓንጎልን ከምኡ ውን ምንካይ ፍርያምነትን ምኻንነትን ክቃልዕ ከም ዝኽእል ክኢላታት ከም ዝሕብሩ ዝጠቐሰ ኣቶ ሃይለ ኣብ ዓለም ዓመታዊ ኣስታት 7.2 ሚልዮን ሰባት ብሰንኪ ትንባኾን ሳዕቤናቱን ከም ዝሞቱ ናሃሪ ተጠቃምነት ትንባኾ ከም ዘለዎ ምዝቕፅል ድማ ኣብ 2030 እቲ መጠን ናብ 8 ሚልዮን ክዓሪ ከም ዝኽእል ንጸብጻብ ውድብ ጥዕና ዓለም ብምጥቃስ ኣረድዩ ኣብ ሚኒስትሪ ጥዕና ሓላፊ ኣሃዱ ምብሃልን ስልጠናን ኣቶ ኣማኑኤል ግርማፅዮን በጎኑ ሚኒስትሪ ጥዕና ምስዝተፈላለዩ ናይ ስራሕ መሻርክቲ ብሓፈሻ ምስ ማእከላይ ቤት ፅሕፈት ሃኮሰ ድማ ብኣውራ ክሰርሕ ምፅንሑ ብምጥቃስ ቀንዲ ዕላማ ጥዕና ናይቶም መፃ ሃገር ዝኾኑ መንእስያት ምውሓስ ከም ዝኾነ ሓቢሩ ኣብቲ ዕለት ኣብ መንጎ ን10 ትካላት ዝወከሉ መንእስያት ሰራሕተኛታት ውድድር ሓፈሻ ፍልጠት ክካየድ እንከሎ ነቲ ኣጋጣሚ ዝውክል መፅናዕታዊ ፅሑፍ ብኣሃዱ ዘይተመሓላለፍቲ ሕማማት ቀሪቦም ኣብ መወዳእታ ወኪል ውድብ ጥዕና ዓለም ኣብ ኤርትራ ዶክተር ሜሪ ስቴፈን ንዕውታት ሽልማት ዓዲላ
1: ናብ ካልእ ዜናዊ ፀብጻብ ምስ ንሰግር መበል 35 ዓመት ፅምብልና ፅነት ኤርትራ ፅንዓትና ዋሕስና ብዝብል ቴማ ኣብ ሕቡራት ኢማራት ዓረብ ደማም ምብራቕ ስዑድያን ባሕሬንን ዮርዳኖስን ብድምቀት ተባዒሎም ከካቦትኡ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተወሃሂዱሎ ገረ መስቀል ገረዝጌር ክቕርቦ እዩ
3: ማሕበረኮማት ኤርትራውያን ኣብ ሕቡራት ኢማራት ዓረብ ብ29 ጉንበት ኣብ ዱበይ ኣብ ዘካየድዎ ኣስታት 1,000 ዜጋታት ዝተሳተፍዎ ድሙቕ ፅምብል ኣካየዲ ስራሕ ቤት ፅሕፈት ጠቕላሊ ቆንስል ሃገር ኤርትራ ኣብ ዱበይን ሰሜን ኢማራትን ኣቶ መሓመድ ማሕሙድ ሰሊም ኣብ ዘስምዖ ቃል ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮሃና ድሕሪ ምባል ሃገራዊ መደባት ህንፀት ኣብ ሸትኡ ንምብፃሕ ዜጋታት እጃሞም ከበርኪ ተፀዊዑ ኣቦ እምበር ማሕበረኮም ዱባይን ሰሜን ኢማራትን ኣቶ ዑመር ማሕሙድ ቦገኑ ነቲ ፅምብል ንምምዕራግ ኣበርክቶ ንዝገበሩ ብምምስጋን ማሕበረኮም ውዳቢኡ ብምሕያል ኣብ መደባት ምኸተን ልምዓትን ኣበርክቶ ክገብር ድልው ምዃኑ ኣረጋጊፆ ኣብቲ ኣጋጣሚ ንኣስታት ሓደ ወርሒ ኣብ ዝቐፀለ ስፖርታዊ ውድድራት ንዝተዓወቱ ሽልማት ክዕደልን ከሎ ካብ ኤርትራ ዝኸደት ጉጅለ ባህሊ ድማ መሳጢ ምርኢት ከም ዘቕረበት እቲ ዝበፅሐና ሓበሬታ ኣፍሊጦ እዚ ከምዚ ኢሉ እንከሎ ብ29 ጉንበት ኣብ ከተማ ደማም ኣብ ዝተካየደ ስነ ስርዓት ኣቦ እምበር ማሕበረኮም ደማምን ከባቢኣን ኣቶ ገብረ መስቀል ኪዳነ ህዝቢ ኤርትራ ንኩሉ ብድሆታት ሰጊሩ ናብዚ ተስፉ መድረክ ዝበፅሐ ሳላ ፅንዓትን ምኸትኡን ከም ዝኾነ ብምጥቃስ ዮሃንኡ ንመንግስቲ ህዝብን ሓይልታት ምክልኻልን ገሊፁ ኣደመንበር ኣህማደ ጨንፈር ደማምን ከባቢኣን ወይዘሮ ኣብርህት መናስየ ቦገና ዓመት መፅሕ ብልዑል ማዕርግ እነብዕሎ ፅምብል ናፅነትና ንዝተኸፍለ ክቡር ዋጋ እናዘከርናን ቃልና ንምትግባር ሕድረ ሰማዕታት እናሓደስናን ከም ዝኾነ ብምጥቃስ ከም ወትሩ ብልዑል ንቕሓትን ሓያል ውዳበን ምስራሕ ከም ዘድሊ ኣገንዚባ ፈጻሚት ጉዳይ

0: ኣባላት ኤምባሲ ኤርትራ ኣብ ስዑድ ዓረብ ወይዘሮ ወይ ነገረ ዝገህር ድማ እዚ ፅንዓትና ዋሓስና ብዝብል ቴማ ብሓበንን ባህታን ንፅምብሎ ዘለና መዓልቲ ናፅነት ኤርትራ ፍረ ከቢድ ዋጋ ዝተኸፍሎ ምኸተ ወለድታት ከም ዝኾነን ብምኸተ ወለድታት ከም ዝዕቀብን ኣረድያ። እቲ ፅምብል ብባህላውን ስነ ጥበባውን መሳነድኦታት ደሚቑ ነይሩ። ኤርትራውያን ተቐማጠ ንግስነት ባሕሬንን ዮርዳኖስን እውን መበል 35 ዓመት ፅምብል ናፅነት ብከብ ዝበለ ኣገባብ ከም ዘብዓሉ እቲ ዝበፅሓና ሓበሬታ ኣፍሊጡ።
1: ነመስግነካ ገረ መስቀል ገረዝጊሄር። ኣብ ንኡስ ዞባ ለጓዓን ሰባ ክካየድ ብዝፀንሐ ከም ማእከል ዝገበረ ጓስጓሳት 22 ዓድታት ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን። ወኪል ኤሪና ቀዳው ተወልደ ንዘዳለዎ ዜናዊ ፀብጻብ ኣብርሃም ዓንደ ማርያም ክቕርቦ እዩ።
2: ኣብ ንኡስ ዞባ ለጓዓን ሰባ ኣብ 13 ምምሕዳራት ከባቢ ዝሕቆፋ 22 ዓድታት ብ30 ጉንበት ብደረጃ ንኡስ ዞባ ኣብ ዝተኻየደ ፅምብል ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን። ኣብቲ ኣጋጣሚ ኣመሓዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሑሪ፣ ፕረዚደንት ሃማድኤ ወይዘሮ ተኸኣ ተስፋ ሚካኤል፣ ፀሓፊ ግደፍ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ጃብራ፣ ከምኡውን ወከልቲ ማዕከን ህፃናት ሕቡራት ሃገራትን ማዕከን ህዝቢ ሕቡራት ሃገራትን ተረኺቦም ነይሮም። ኣብ መሓዳሩን ዞባ ለጓዓን ሰባ ኣቶ ኣብርሃም ሓጎስ ኣብ ዘስምዖ ቓል ክሽቦ ደቂ ኣንስትዮ ዝርከቦም ሓሰይቲ ልምድታት ንምውጋድ ብደረጃ ንኡዞባ ኮሚተ ብምቓም ንዝተኻየደ ኮም ማእከል ዝገበረ ስራሕን ገስጋሱን ድሕሪ ምግላጽ ብዝተገብረ ዳህሳስ ኩለን ዓድታት ክሽቦ ከም ዘወገዳ ከም ተረጋገጸ፣ ደግሲ ከይጋጥም ድማ ዕቱ ብምክትታል ከም ዝግበር ገሊጹ። ግዜያዊ ሓላፊ ጨንፈር ሚኒስትሪ ዕዮን ማሕበራዊ ድሕነትን ዞባ ጋሽባርካ ኣቶ ተስፋ ገብርኤል ገብረስላሴ ብወገኑ ጎዳእትን ልምድታት ብሓፈሻ ክስቦ ደቂ ኣንስትዮ ድማ ብፍላይ ንምውጋድ ሓያል ፃዕሪ እኳ ክካየድ እንተፀንሐ ክሽቦ መሊኡ ስለ ዘይተወገደ ብዙሓት ደቂ ኣንስትዮ ግዳይ ክኾና ምፅንሐን ብምጥቃስ ካብ 2018 ብምውሃድ ሚኒስትርታት ጥዕናን ዕዮን ማሕበራዊ ድሕነትን ከምኡውን ሃማድኤ ሰፊሕ ጎስጓሳዊ መደባት ብምክያዱ እቲ ተርእዮናን ቆልቆሎ ከም ዝመፀ ኣብ ንዞባ ለጓዓን ሰባ ዝተበፅሐ ደረጃ ድማ ናቱ ውፅኢት ከም ዝኾነ ኣረድዩ። መራሕቲ ሃይማኖትን ወለድን ድማ ምስ ኣካላት መንግስትን ግንባርን ብምውሃድ ብዝተኻየደ ሓያል ፃዕሪ ሳዕቤናት ክሽቦ ደቂ ኣንስትዮ ብግቡእ ክግንዘቡ ከም ዝኽኣሉ ብምጥቃስ ከባቢኦም ካብ ዘዘይሕጋዊ ተግባራት ሓራ ከም ዝኾነ መስኪሮም። ኣብቲ ፅምብል ነቲ ዕለት ዘንፀባርቕ ስነ ጥበባዊ መሰናድኦታት ቀሪቡ። ንኡዞባ መወልቂ ብ25 ጥቅምቲ 2025 ነፃ ካብ ክሽቦ ከም ዝኣወጀት ዝዝከር እዩ።
1: ምዕቃብ ኣከባቢ ኣብ ምህብታም ባህርያዊ ብዙሕነት ብሓፈሻ ኣብ ምስሳን ሃብቲ ገረብን እንስሳን ድማ ብፍላይ ልዑል ተራከም ዘለዎ ሓላፊ ቤት ፅሕፈት ሕርሻ ኣብ ንኡስ ዞባ መወልቂ ኣቶ መልኣከ ወልደ ሚካኤል ገሊፆም። ንኤሪና ኣብ ዝሃቡ ሓበሬታ ኣቶ መልኣከ ነብሲ ወከፍ ዓዲ ሕዛእቲ ስለ እትውንን ብስእነት መግቢ ዝኽሰት ሽግራትን ሕማማትን ከምዚ የለ ብምሕባር ኣብ ምምሕዳር ከባቢ ፈውሊና ዝርከብ ሰፊሕ ናይ ምግሃጫ መሬት ኣብዚ መዳይ እዚ ዓባ ዝተዋፅኦ ከም ዘለዎ ሓቢሮም። ኣብ ንኡስ ዞባ መወልቂ ኣስታት 50,000 ከብትን 120,000 ጠለበጊዕን ከም ዘለዋ ዝሓበረ ኣቶ መልኣከም ዘሎ ፀጋታት ንዕአንን ካብ ካልእ ዞባታት ንዝመፃ ጥሪትን ከም ዝኣክል ኣብሪሆም። መጋሃጫ ፈውሊና ኣስታት 40 ኪሎ ሜትር ተዘርጊሕ ዝርከብ ብኣግራብ ዝተሸፈነን እኹል ሳዕርን ማይን ስለ ዝርከቦን ኣብ ምህብታን ብዙሕነት ሃብቲ ገረብን ጥሪትን እወንታዊ ፅልዋ ከም ዘለዎ እውን ሓቢሮም። ኣብ መሕዳሪት ምምሕዳር ከባቢ ፈውሊና ወይዘሮ ዛይድ በራኺ ብግድኣም እቲ ምምሕዳር ከባቢ ምስ ዘለዎ ባህርያዊ ምንጭታት ማይ ንሕርሻን መጓሰን ምቹእ ምዃኑ ብምግላጽ ቀጻልነቱን ንምርግጋፅን ንምዕቀቡን ብውህደት ክስራሓት ተሓሳሲቦም። ኣብ ሓውሲ ከተማ ሕምብርቲ ንኡስ ዞባ ጋላ ነፍሒ ብልዕሊ 1.2 ሚልዮን ናቕፋ ዝተሰርሐ 4 ሓደስቲ መምሃር ክፍልታት ብ30 ግንቦት ተመሪቖም። ኣመሓዳሪ ንኡስ ዞባ ጋላ ነፍሒ ኣቶ መሓሪ ዮሃንስን ኣመሓዳሪ ሓውሲ ከተማ ሕምብርቲ ኣቶ ኣልኣዛር ገብረ ህይወትን ኣብ ዘስምዕዎ ቃል እቲ ነበርቲ ብዝወሰድዎ ተበግሶ ዝተሃንፀ ክፍልታት ንዝፀንሐ ፅበት መምሃር ክፍልታት ከም ዘቃልል ብምጥቃስ ንኣበርክቶ ኣብቲ ከባቢ እትርከብ ኣሃዱ ሓይልታት ምክልኻል ኤርትራ ኣመስጊኖም። ሓላፊ ኣገልግሎት ትምህርቲ ኣብቲ ንኡስ ዞባ መምህር ዳንኤል ሰለሙንን ርእሰ መምህር ቤት ትምህርቲ ፍረፃማ መምህር ሳሙኤል ብርሃንን ብወገኖም ንኣገዳስነት ናይቲ ተወሳኺ ክፍልታት ኣብ መስርሕ ምምሃርን ምስትምሃርን ብምጥቃስ ናብ ዝበረኸ ደረጃ ንምብፃሕ ነበርቲ ዝረአ ሕፅረታት ንምምላእ ብውህደት ክሰርሑ ተማሕፂኖም። ሓላፊ ጨንፈር ትምህርቲ ዞባ ማእከል መምህር በላይ ሃብተ ጋብር ድማ ኣብ መጻኢ ኪኖ ምቅላል ፅበትን ዘይምችእነትን ክፍልታት ተምሃሮ ዝፃወትሉ ቦታ ኣብ ግምት ክኣቱን ኣብ ኣገልግሎት ቅድመ ትምህርቲ ዝግበር ጠመተ ክዓብን ኣዘኻኺሮም። ዋና ዳይሬክተር ክፍለ ምምሕዳርን ፋይናንስን ዞባ ማእከል ኣቶ ተክኤ ቀለታ ብወገኑ ጎኒ ጎነቲ ብመንግስቲ ዝካየድ ፃዕሪ ህዝቢ እውን ንርሑቕ ዝጠመተ መረባት ክሕንፀፅን ንትግባርኡ ብሓባር ክዓይን ኣተሓሳሲቡ። ኣብ ዞባ ማእከል ነበርቲ ንኡስ ዞባታት ኣባሻውልን ገዛ ባንዳን ኣብ ቅንያት መበል 35 ዓመት ናፅነት ኣብ ሓለዋን ዝተዋፈራ ኣህዱታት ሓይልታት ምክልኻል ኤርትራ

ሻም ነተን ኣብ ዞባ ማእከል ተዋፊረን ዝቐንያ ድማ ብፍላይ ብምምጓስ ነበርቲ ኣቕምታቶም ኣወሃሂዶም ንዝገበርዎ እንግዶት መርአ ሓበኖም ከም ዝኾነ ገሊፀን እቲ ናይ እንግዶትን ምዝንጋዕን መደብ ብባህላዊ ትሕዝቶታት እውን ደሚቑ ነይሮም። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ደጊምና ብኽብሪ ንዕድም። ዜና ወፃኢ፣ ሩስያ ሰደድ ነፈርቲ ዘገልግል ነዳዲ ን6 ኣዋርሕ ከም ዝወዘፈቶ ኣፍሊጣ። እቲ ካብ ሎሚ ሓደ ሰነ ተግባራዊ ዝኸውን ስጉምቲ ዘቤታዊ ጠለባት ንምርግጋእ ምዃኑ ሚኒስትሪ ጉዳያት ወፃኢ ሩስያ ገሊፆም። ብመሰረት ተሓበሬታ እቲ ናይ ምውንዛፍ ውሳነ ክሳብ መወዳእታ ወርሒ ሕዳር 2026 ክጸኒዑም። ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ወተሃደራውን ጸጥታውን ቅልውላው ንቀረብ ነዳዲ ብደረጃ ዓለም ብኣሉታ ይጸልዎ ከም ዘሎ ዝፍለጥ እዮም። ፈረንሳን ጃፓንን ኣብ ምምዕባል ወፍሪ ዘተኮረ ንያስታት 110 ቢልዮን ዶላር ውዕል ተፈራሪመን። እቲ ወፍሪ ኣብ ምምዕባል ሰብ ሰርሖ ብልሒ ኤሌክትሪክ ኣሉሚንየምን ጽላት ጥዕናን ዘተኮረ ኮይኑ ዝዓበየ ክፋሉ ግና ትሕተ ቅርፂ ሰብ ሰርሖ ብልሒ ንምውዳስ ዝዓለመ ምዃኑ ሰመዚ ክልቴን ሃገራት ገሊፆም። ልዕሊ 52 ቢልዮን ዶላር ካብቲ ባጀት ኣብ ምድንፋዕ ሰብ ሰርሖ ብልሒ ከም ዝውዕል እውን ተገሊጹሎም። እቲ ወፍሪ ብዓይነቱ ኣቐዲሙ ኣብ ኤውሮፓ ካብ ዝተገብረ ዝዓበየ ኮይኑ ክሳብ 2031 ክዛዘም ከም ዝኽእል ይእመት። ሓያሉ ሃገራት ኣብ ምዕባል ሰብ ሰርሖ ብልሒ ገዚፍ ወፍሪ ይገብራ ከም ዘለዋ ዝጥቀስ እዮም። ኣባል ሃገራት ቅጠባዊ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ኣብ 2025 ኣብ ነናሓድሕደን ምስ ካልኦት ሃገራትን ዘካይድኦም መጠን ንግዳዊ ምልዋጥን ምስቲ ናይ ዝቅድሚኡ ዝነበረ ዓመት ክነፃፀርን ከሎ ብልዕሊ 14 ሚታዊት ከም ዝዓበየ ጸብጻባት ሓቢሮም። ኣብ ዝሓለፈ ዓመት መጠን ንግዳዊ ምልዋት ኣባል ሃገራት ልዕሊ 4 ትሪልዮን ዶላር ምንባሉ ዝጠቐሱ ጸብጻባት እቲ ኣስታት 1 ትሪልዮን ዶላር ምስ ህዝባዊት ሪፓብሊክ ቻይና ከም ዝተኻየደ ኣረዲኦም። እቲ ኣስታት 20 ሚታዊት ኣባል ሃገራት ኣብ ነናሓድሕደን ዘካይድኦም ምልዋጥ ምዃኑ ክፍለጥ ተኻኢሉሎም። ነዳዲ፣ ባህርያዊ ጋዝ፣ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዝለዓለ ምልዋጥ ከም ዝተኻየደሎ እውን ተገሊጾም። መራሕቲ ሃገራት ኣስያን ኣብ ዝሓለፈ ወርሒ ግንቦት ኣብ ፊሊፒንስ ኣብ ዘካየድዎ መበል 48 ዓመታዊ ዋዕላ ንግዳውን ቅጠባውን ዝምድና ኣባላት ንምድንፋዕ ከም ዝተሰማምዑ ዝዝከር እዮም። ኣብ 1967 ዝተመስረተ ዞባዊ ውድብ ኣስያን ፊሊፒንስ፣ ቪየትናምን ሲንጋፖርን ዝርከብአን 11 ኣባላት ሃገራት ይሓቆፍ። ኣብ ደሴት ሱማትራ ናይ ኢንዶኔዥያ ኣብዚ ሕጋዊ መዕደኒ ወርቂ ብዝተኸስተ ሓደጋ ምህማም መሬት ብውሕዱ 30 ሰባት ከም ዝመቱ ካብቲ ከባቢ ዝተፈነወ ዜና ሓቢሮም። በዚ ናይ 31 ግንቦት ሓደጋ ዝተደብዩ ወገናት ክህልው ከም ዝኽእሉ ዝኣመቱ ሰመዚ ስርሒት ምድሓን ህይወት ኢንዶኔዥያ ቅፅሪ ምውታት ክውስኽ ከም ዝኽእል ኣሚቶም ኣለዎም። እቲ ሓደጋ ኣብቲ ከባቢ ብዝወቅዕ ብርቱዕ ዝናብ ከም ዝሰዓበ እቶም ሰመዚ ብተወሳኺ ኣነፂሮም። ኣብ ምድሓን ህይወትን ምግታእ ዘይሕጋዊ ንጥፈታትን ዝነጥፉ ሓይልታት ፀጥታ ኣብቲ ከባቢ ዝለኣኸ መንግስቲ ኢንዶኔዥያ ህዝቢ ዘይሕጋዊ ዕደና ካብ ምክያድ ክሕየብ ኣተሓሳሲብሎም። ኣብ ኢንዶኔዥያ ቅድሚ 2 ሳምንታት ብዝተኸስተ ተመሳሳሊ ሓደጋ እውን ኣስታት 4 ሰባት ከም ዝመቱ ጸብጻባት የረድኦም። ኣሜሪካ ኣብ ልዕሊ ወተሃደራዊ ዒላማታት ኢራን ናይ ነፍሰ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ። እቲ ኣብ ከተማ ጎርክን ደሴት ቀሽምን ዝተኻየደ መጥቃዕቲ ንስርዓት ራዳርን ናይ ሰብ ኣልቦ ነፈርቲ መቆፃፀሪ መደበርን ዒላማ ዝገበረ ምንባሩ ሰበስልጣን ኣሜሪካ ሓቢሮም። እዚ ማእከላይ እዚ ኣሜሪካ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ጽሑፍ እቲ መጥቃዕቲ መልሰ ግብሪ ናይቲ ኢራን ኣብ ልዕሊ ኣህጉራዊ ሞያት ንቀሳቐስ ዝነበረት ኤምኪው ሓደ ዝዓይነታ ሰብ ኣልቦ ነፋሪት ሃገሩ ዝፈጸመቶ መጥቃዕቲ ከም ዝኾነ ገሊጹሎም። ሰራዊት ኣሜሪካ ብ27 ግንቦት እውን ኣብ እስትራቴጂካዊት ወደባዊት ከተማ ባንዳር ዓባስ ንዝርከብ ናይ ሰብ ኣልቦ ነፈርቲ መቆፃፀርን መወንጨፍን መደበር ዒላማ ዝገበረ ተመሳሳሊ መጥቃዕቲ ከም ዘካየደ ዝዝከር እዮም። እዚ ከምዚ ኢሉ እንከሎ ሓለዋ ሰውራ ኢራን ሎሚ ሓደ ሰነ ኣብ ወሽመጥ ዓረብ ኣብ
ልዕሊ ዝርከብ መደበር ኣየር ኣሜሪካ ናይ

ሰግብሪ መጥቃዕቲ ከም ዘካየደ ኣፍሊጡሎም መጥቃዕትታት ኣሜሪካ ምስ ዝቕፅል ተሪር መልሰ ግብሪ ካብ ምሃብ ድሕር ከም ዘይብል ሓለዋ ሰውራ ኢራን ብተወሳኺ ኣጠንቂቑሎም ይኹን እምበር ኢራን ኣበይ ናይ ወተሃደራዊ መዓስከር ኣሜሪካ መጥቃዕቲ ከም ዘካየደት ዛጊት ኣይሓብረትን ዘላ እዚ ከምዚ ኢሉ እንከሎ ፕሬዚደንት ዶናልድ ትራምፕ ኢራን ምስ ኣሜሪካ ስምምዕ ክትገብር ሓቀኛ ድሌት ከም ዘለዋ እዚ ድማ ንሃገሩን ንመሻርክታን ፅቡቅ ከም ዝኾነ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ ገሊፆም ይኹን እምበር ምስ ኢራን ዝርርብ ክእክያድ ከቢድ ምዃኑ ፕሬዚደንት ዶናልድ ትራምፕ ሓቢሩሎም መንግስቲ ጃፓን ሃገሩ ወተሃደራዊ ዓቕማ ንምድንፋዕ ትሰርሕ ከም ዘላ ብቻይና ንዝቐረበ ክስ ነፂግዎም ሚኒስተር ምክልኻል ጃፓን ኣብ ሲንጋፖር ኣብ ዝተኻየደ ዞባዊ ዋዕላ ፀጥታ ኣብ ዝሃቡ መግለፂ ብኣንጻሩ ቻይና ወተሃደራዊ ዓቕማ ብቕልጡፍን ብዘይግሉፅነትን ተስፍዖ ከም ዘላ ከሲሶም ቻይና ወተሃደራዊ ወፃኢታታ ናብ ዝለዓለ ደረጃ ትዕብዮ ከም ዘላ ዝወቐሰት ሚኒስተር ወተሃደራዊ ንጥፈታት ቻይና ንጃፓንን ማሕበረሰብ ዓለምን ዘተሓሳስብ ጉዳይ ከም ዝኾነ ገሊጹሎም ጃፓን ድሕሪ ምዝዛም ካልኣይ ኩናት ዓለም ንኣህገራዊ ሕግን ቻርተር ሕቡራት ሃገራትን ተወፋይነት ከም ዘለዋን ናፃን ክፉትን ዓለማዊ ስርዓት ንምፍጣር ፃዕርታት ከም ዘካየደትን ብተወሳኺ ሓቢሮም ብተመሳሳሊ ሚኒስተር ምክልኻል ፊሊፒንስ ነቲ ብቻይና ኣብ ልዕሊ ጃፓን ዝቐረበ ክሲ ዘይፍትሓዊ ክብል ነፂግዎም ሚኒስትሪ ጉዳያት ወፃኢ ቻይና ኣብ መጀመርያ ዝሓለፈ ግንቦት ሃገራት ኤስያ ፓስፊክ ነቲ ጃፓን ወተሃደራዊ ዓቕማ ንምዕባይ እትገብሮ ዘላ ዘይሓላፍነታዊ ተግባር ብሓባር ክቃወሙ እዩ ፀዊዐ ነይሮም ጃፓን ቻይና ጥራይ ዘይኮነት ሩስያ እውን ንወተሃደራዊ ምንቅስቓስ ጃፓን ክትቃወሞ ፀኒሓላ እዚ ምዕባለታት እዚ ኣብ መንጎ ቻይናን ጃፓንን ተኸሲቱ ዘሎ ወጥሪ እናዓበየ ኣብ ዝመፅሉ እዋን እዩ ዝስዕብ ዘሎም መንግስቲ ጃፓን ኣብ ልዕሊ ደሴት ታይዋን ክውሰኒ ዝኽእል ናይ ምፅምባር ስጉምቲ ሃገሩ ኢዳ ኣጣሚራ ከም ዘይትዕዘቦ ድሕሪ ዝሃቡ መግለፂ ኣብ መንጎ ክልቲአን ሃገራት ምትፍናን ከም ዝተፈጥረ ፀብጻባት የረድኦም ቻይና ጉዳይ ደሴት ታይዋን ዘይስገር ቀይሕ መስመር ምዃኑ ብተደጋጋሚ ከተነፀር ፀኒሓላ መንግስቲ ኤኳዶር ብክሲ ዘይሕጋዊ ምስግጋር ዕፀ ፋርስ ኣብ ልዕሊ እቶ ፍርያት ኮሎምብያ ወሲንዎን ዝፀንሐ 100 ሚታዊ ተወሳኺ ቀረፅ ኣልዒልዎም ዝተገልፀ ፕሬዚደንት ኤኳዶር ዳንኤል ኖቦኣ ምስ ሕፁይ ፕሬዚደንት ኮሎምብያ ኣልቤርዶ ደላ ኤስፕሪየላ ብማንዛ ድሕሪ ዘካየደ ውርክብ እዮም እቲ ካብ ሎሚ ሓደ ሰነ ተግባራዊ ዝኸውን ስጉምቲ ኣብ መንጎ ክልቲአን ሃገራት ኣብ መራይ ፀጥታ ንግድን ልምዓትን ሓድሽ መድረኽ ምትሕባር ዝኸፍት ከም ዝኾነ መንግስቲ ኤኳዶር ኣነፂሮም ኮሎምብያ ምስ ሃገሩ ኣብ ዘዳዊ ከባቢታት ንዝካየድ ዘይሕጋዊ ዕደናን ምስግጋር ዕፀ ፋርስን ንምምካት ምትሕባር ከምዘየርአየ ዝወቅስ መንግስቲ ኤኳዶር ኣብ ዝሓለፈ ወርሒ ጥሪ ኣብ ልዕሊ እታዊ ፍርያት ናይ 30 ሚታዊት ተወሳኺ ቀረፅ ከም ዝወሰነን በቢደረጅኡ ናብ 100 ሚታዊት ከም ዝዕበዮን ዝፍለጥ እዮም ከም መልሰ ግብሪ ናይቲ ስጉምቲ መንግስቲ ኮሎምብያ ብሕታውያን ትካላት ሃገሩ ናብ ኤኳዶር ንዝገብርኦ መሸጣ ፀዓት ኤሌክትሪክ ከም ዝወንዘፎን ኣብ ልዕሊ እታዊ ዝተወሰነ ፍርያት ተሃገር 75 ሚታዊት ቀረፅ ከም ዝወሰነን ኣይረሳዓን 16,000 ኪሎ ሜትር ዘራኽበን ዶብ ዘለዎን ኤኳዶርን ኮሎምብያን ዝዓበየ ንግዳዊ ንጥፈታትን ብመሬት ምዃኑ ይጥቀስ ኣብ ሰሜናዊ ምብራቕ ሚያንማር ኣብ መኽዘን ተተኮስቲ ብዘጋጠመ ሓደጋ ነውትጊ ከቢድ ሰባውን ንዋታውን ዕንወት ከም ዝወረደ ማዕክና ዜና ኣቃሊሐን በቲ ምስ ቻይና ኣብ ዘዳዊ ከባቢታት ዝተኸስተ ሓደጋ ህፃናት ዝርከብዎም ብውሕዱ 55 ሰባት ክመቱን ከለዉ 70 ከም ዝቆሰሉን ሓያሎ ኣበይቲ ከም ዝዓነወን ዝሓበሩ ሰብ መዚ ተሃገር ቅፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም ጠንቅቲ ሓደጋ ንምፍላጥ መርመራ ይካየድ ኣሎም ኣህዱታት ሲቪላዊ ድሕነት ተሃገር ግዳያት ናይ ምድሓን ስርሒት የካይዱ ከም ዘለዉ እውን ተፈሊጡሎም ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም 31 ግንቦት ዓለምለኻዊ መዓልቲ ኣይፋል ንትንባኾ ብደረጃ ሃገር ተዘኪራ መበል 35 ዓመት ፅምብልና ፅነት ኣብ ሕቡራት ኢማራት ዓረብ ደማም ባሕሬትን ዮርዳኖስን ብድምቀት ተፀምቢሎም ኣብ ንኡስ ዞባ ለጓዓን ሰባ 22 ዓድታት ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን

ሩስያ ሰደድ ነፈርቲ ዘገልግል ነዳዲ ን6 ኣዋርሕ ከም ዝወን ዝፈቶ ኣፍሊጣ። ፈረንሳን ጃፓንን ኣብ ምምዕባል ወፍረት ዘተኮረ ናያስታት 110 ቢልዮን ዶላር ውዕል ተፈራሪመን። ኣብ 2025 መጠን ንግዳዊ ምልውዋጥ ኣባል ሃገራት ኣስያን ብልዕሊ 14 ሚታዊት ዓብዮም። ዜና ተዛዚምሎ ሰናይ ምሸት።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብዝ ሓለፈ ሰሙን ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣተኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ወግዓዊ ፅምብል መበል 35 ዓመት ናፅነት ናይ ዘስምዖ መደረ ምሉእ ትሕዝቶ ኣብ ገጻት ካልኣይን ሳልሳይን ናይ ጋዜጣ ሓዳስ ኤርትራ ይርከብ። ሪፖርታጅ ፅምብል መበል 35 በዓል ናፅነት ኣብ ዞባ ደቡባዊ ቀይሕ ባሕሪ ቀሪቡ። ኣብ ዓምዲ ባህልን ስነ ጥበብን ራብዓይን ዛዛምን ክፋል ስነ ጥበብ መኸተ ሰፊራ ኣላ። እቲ ዝተሓልፈ ጉዕዞ ምዕባለ ስነ ጥበብ ከም ኩሉ ኣካል ናይ ትገድሊ ብዙሕ መሰናኽላት ዝሓለፈ እዩ። መሰናኽላት ገላሊሁ ሓሊፉ ብተመክሮ በሲሉ ፍልጠት ምስ ተደርዖ ድማ እዩ ድሓር ናብ ጥርሲ ዝበፅሐ። ብዓቕሚ ድማ ኣብቲ ብደረጃ ጋንታ ተኣኪብካ መጋርያ ወሊዕካ ዝካየድ ዝነበረ ናይ ክራርን ዝመጻእልካ እትፈልጦ ሰውራዊ ደርፍን ህቡብ ደርፊ ሕብረተሰብን ዝካየድ ምዝንጋዕ ኣነቓቕሕን ደባስን ነበረ። ክሳዕቲ ከም ናይ በዓል ዕቕባ ጋብር ደረጃ ዝበፅሐ ህርመት ክራር ድማ ኣብ ኣህዱታት ንፉዓት ወቕዕቲ ክራር ተፈጥሩ። ኣብ ክቢ መጋርያ ድምፀን ስሒለን ብወኒ ዝደርፋ ጀሪካና ልዒለን ዝድስቃ ዝዕልላን ዝዘላን ድማየን ዳሓር ናብ ጉጅለታት ባህሊ ዝተመርፃ። ባህሊ ቀንዲ ኣካል ቃልሲ ምዃኑ ኣብ ሰውራና ብኣግኡ ዝተፈልጠ እኳ እንተነበረ ናብቲ ሰውራዊ ደረጃ ንክበፅሕ ግን ነዊሕ መስርሕ ሓሊፉ። ካብቲ ፊልማዊ መድረኽ ዝቐጸለ ጉዕዞ ድማ እዩ ነቶም ክሳብ ሕጂ ከም ሕላገት ባህላዊ ንጥፈታት ሃገርና ዝረኣዩ ዓበይቲ ተዋሳእቲ፣ ደረፍቲ፣ ሰኣልቲ፣ ቀባእቲ፣ ሙዚቀኛታት ዝፈረየ ዝኾነ መድረኽ ብግቡእ ምዝንበብን ዝግጠምን ይስሕል እዩ። ነቲ መድረኽ ብምልኣት ዝውክል ዕዮ ጥበብ ድማ እዩ ነቲ ናይ ሓፋሽ ቃልሲ ኣብ ሓፋ

ሓፋሽ ዘስርጾ ስነ ሓሳብ ኣብ ሓፋሽ ምስሰርጽ ናብ ነገራዊ ሓይሊ ይቕየር ዝብል ህቡብ ጭርሖ ቃልሲ ብሓፈሻ ብመንገዲ ስነ ጥበባዊ ዕዮዩ ዝያዳ ናብቲ ሓፋሽ ክሰርጥ ዝኽእል ትምህርቲ ፖለቲካ ነዚ ከስርጥ ዝቃለስ ከም ምዃኑ መጠን ንስነ ጥበብ ከም ቀንዲ መሳርሒኡ ይጥቀመሉ ተጠቒሱ። ሪፖርታጅ ወግዓዊ ፅምብል መበል 35 ዓመት ናፅነት ኤርትራ ቀሪቡሎ ግጥማዊ ሞኖሎግ ደንደን ብደራስን ኣላይን ኤፍሬም ካሕሳይ ወዲ ኸዳ ዝተገጥመት ኮይና ብሰልጠንቲ ዓውድታት ድራማ 226 ዝቐረበት ነይራ። ብሓቂ እታ ግጥሚ ንልብን ቀልብን ተዓዘብቲ ብዝግባእ ተንኪፋ እያ። እቶም ነታ ግጥሚ ዘቕረቡ መንእስያት ከዓ ናይ ሓያሉ ዓመታት ተመክሮ ዘለዎም እምበር ሓደስቲ ሰልጠንቲ ተዋሳእቲ ኣይመስሉን እዮም። ብዙሓት ስነ ጥበበኛታት ሃገርና ንህዝቢ ኤርትራ ንሓድነቱ ንትብዓቱን ብልሑን ንምግላፅ ብንህቢ ገመል ኣንበሳ ፃፀ ጉማረ ክምስልዎ ሃቂኖም እዮም። ንህዝቢ ኤርትራ ብልክዕ ንምግላፅ ምሕር ከቢድ ምዃኑ ግዳ ካብ ማንም ንላዕሊ ስነ ጥበበኛታት ይፈልጡ እዮም። ዕምቆትን ስፍሓትን ምስጢር ሓይልን ሓድነትና ገና ኣይተበፅሐን ዘሎ ገና ምርምር ዝሓትት ምዃኑ ከዓ ከቶ ዘጠራጠር ኣይኮነን ይርከቦ። ፅንዓትና ወሕስና ተኸታታሊ ስእላዊ መግለፂታት ወግዓዊ ፅምብል መበል 35 ዓመት ናፅነት ሪፖርታጅ ወግዓዊ ፅምብል ናፅነት ዞባ ዓንሰባ ጋዜጣ ኤርትሪያል ሓዲሳ ናይ 326 ግንቦት ሕተማ ንመበል 35 ዓመት ፅምብል ናፅነት እያ ወፍያቶ። ዜናታት ፈፅሚ ወግዓዊ ፅምብል ናፅነት ኤርትራ ኣብ መላእ ሃገርን ወፃእን መልእኽትታት ዮሃና ዝተፈላለዩ መራሕቲ ሃገራት ሪፖርታጅ ፅምብል ማሕበረ ኮማት ኤርትራውያን ኣብ ስደት ቀሪቡሎ ሪፖርታጅ ፅምብል ናፅነት ዞባ ዓንሰባ ሪፖርታጅ ፅምብል መበል 35 ዓመት ናፅነት ኣብ ሳዋ ሪፖርታጅ ፅምብል መበል 35 ዓመት ናፅነት ዞባ ደቡብ ሪፖርታጅ ወግዓዊ ፅምብል መበል 35 ዓመት ናፅነት ኣብ ስታድዮም ኣስመራ ሪፖርታጅ ፅምብል ናፅነት ኣብ ኮማዊ ዳሳት በብኸባቢኡ ኣብ ተኸታታሊ 3 ገጻት ጋዜጣ ኤርትሪያ ኣልሓዲሳ ሰፊሩሎ። ስሙድና ደማንና ፅንዓትና ወሕስና ስላዊ መግለፂ ፅምብል መበል 35 ዓመት ናፅነት ኤርትራ ፅንዓትና ወሕስና ስእላዊ መግለፂ ፅምብል በዓል ናፅነት ኣብ ዞባ ጋሽባርካ ሪፖርታጅ ፅምብል በዓል ናፅነት ኮማውዳሳት ንኡስ ዞባ ኣኽርያ ሪፖርታጅ ፅምብል በዓል ናፅነት ኮማውዳሳት ንኡሳን ዞባታት ፀፀራትን ቲረበሎን ሪፖርታጅ ፅምብል በዓል ናፅነት ኮማዊ ዳሳት ፓራዲዞን ማይተመናይን ሪፖርታጅ ፅምብል በዓል ናፅነት ምምሕዳር ከባቢ ማዓስክራልጌን ንኡስ ዞባ ገጀረት ኮማዊ ዳስ ማይ ወላኹ ንኡስ ዞባ ገጀረት ምምሕዳር ከባቢ ማይ ዓይኒ ንኡስ ዞባ ጎዳይፍ ኮማዊ ዳስ ምምሕዳር ከባቢ ቀሓውታ ንኡስ ዞባ ጎዳይፍ ቀሪቡሎ። ፅንዓትና ወሕስና ሪፖርታጅ ፅምብል በዓል ናፅነት ኣብ ሚኒስትሪ ሕርሻ ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ወግዓዊ ፅምብል መበል 35 ዓመት ናፅነት ዘስምዖ መደረ ሙሉእ ትሕዝትኡ ብቋንቋ ትግረ ሰፊሩ ይፅንሐና። ኣብ ዓምዲ ደል ኣባብ መበል 3ይ ክፋል ትሕዝቶ ታሪክ መረብ ድብላ ናይ ደንጎባ ኣምዒላት ቀሪባኣላ። ሰባትና ደማንና ፅንዓትና ወሕስና ሪፖርታጅ ፅምብል መበል 35 በዓል ናፅነት ኣብ ዞባታት ደቡባዊ ቅሕ ባህሪ ዓንሰባ ማእከል ኮሌጃትን ሳዋን ኣብ ዓምዲ ባና ተዕሊም ኣብ ፍሉይ ሕታም ናፅነት ድሕረ ባይታ ቃልሲ ህዝቢ ኤርትራ ናፅነት ዝተኸፍለ ወጋን ዝተሰግረ መስገደላትን ኣስፊራ ትፀንሐና። ሰባትና ደማንና ፅንዓትና ወሕስና ሪፖርታጅ ፅምብል ናፅነት ኣብ ወፃ ሃገር ኒውዮርክ ሪያድ ላክሰምበርግ ቀሪቡሎ ስላ መግለፂ ወግዓዊ ፅምብል መበል 35 በዓል ናፅነት ፀብጻብ ፅምብል ናፅነት ኮማዊ ዳሳት ፀፀራትን ቲራቨሎን ኣብ ዓምዲ ፈንዋዓዳት ጥበባዊ ገጻት ፅምብል መበል 35 በዓል ናፅነት ይፀንሐና። ስላ መግለፂ ወግዓዊ ፅምብል መበል 35 በዓል ናፅነት

ክቡር ፕሬዚደንት እስያስ ኣፈወርቂ ኣብ ወግዓዊ ፅምብል መበል 35 ዓመት ናፅነት ዘስምዖ መደረ ምሉእ ትሕዝትኡ ኣብ ጋዜጣ ኤርትራ ፕሮፋይል ይፅንሓና። ሪፖርታጅ ፅምብል ናፅነት ኣወር ሪዘለንስ ኣወር ጋራንቲ ኤርትራስ 35 ኢንደፐንደንስ ኣኒቨርሰሪ ቀሪብ ኣሎ። ኣብ ዓምዲ ካልቸር ኤንድ ኣርትስ ተምሳል ኤርትራዊ ፅንዓት ዝኾነ እምባደንደን ዝደስስ ትሕዝቶ ይፅንሓና። ኣብ ዓምዲ ስፖትላይት ዛዛሚ ክፋል ኤርትራ ዘ ሎንግ ሮድ ቱ ኢንደፐንደንስ ሰፊራ ኣላ። ኣውር ሪዛይለንስ ኣውር ጋራንቲ ፅንዓትና ዋሕስና ስእላዊ መግለፂ ወግዓዊ ፅምብል መበል 35 በዓል ናፅነት ኣብ ተኸታተልቲ ገጻት ሰፊሩ ኣሎ። ኣብ ዓምዲ ኦፒንየን ኣብ ጉዕዞ ናፅነት ኣብ ፅላት ማሕበራዊ ፍትሒ ዝተረጋገፁ ዓወታት ተዳህሲሶም ይርከቡ። ኣብ ዓምዲ ዴቨሎፕመንት ፅሟቅ ትሕዝቶ ቀለመጠቅ ምስ ሚኒስትር መጓዓዝያን መራኸቢታትን ኣቶ ተስፋ ስላሰ ብርሃነ ቀሪቡሎ። ኣብ ዓምዲ ኪዌንደይ ጦብላሕታ ኤርትራውያን ዲያስፖራን ወፃእተኛታት ኣብ ኣጋጣሚ ፅምብል መበል 35 ዓመት በዓል ናፅነት። ኣብ ዓምዲ ቁጠባን ዋኒነን መበል 6 ክፋል ቻይና ካብ ፍወሳ ብነውፂ ከመይ ኣምለጠት ቀሪባኣላ። ኣብ ቻይና ዝቕባበ ንምቁፅጻርን ክብሪ ባጢራ ንምሕላውን ዝተተግበረ ቁጠባዊ ፖሊሲ ካብቲ ኣብ ኣሜሪካ ዝተተግበረን ዝተዓወተን ፖሊሲ ዝተፈለየ እዩ። እዚ ከዓ ንኩሉ ዝኸውን ኣድማሳዊ ፖሊሲ ከምዘየለ ዘመልክት እዩ። ዋጋታት ኣብ ዝነበርዎ ከም ዝረጉ ምግባር ኣብታ ኣብ ኢንዱስትሪ ዝተማእከለ ቁጠባን ዝተዋሃደ ዕዳጋን ዝነበረ ኣሜሪካ ኣድማዒ ክኸውን ከሎ፣ ኣብታ ኣብ ሕርሻ ዝምርኮስ ቁጠባን ፋሕፋሕ ዝበለ ዕዳጋን ዝነበራ ቻይና ግን ክዕወት ኣይከኣለን። እቲ ብኣሜሪካ ዝተተግበረ ፖሊሲ ብሃገራዊ ሰልፊ ቻይና ይኹን ብዴሳዊ ሰልፊ ተፈቲኑ እዩ ክዕወት ዘይከኣለ። ዴሳዊ ሰልፊ ግና ኣብ ጥንታዊ ቁጠባዊ ኣካይዳ ቻይና ዝተሰረተ ቅልጡፍ ምሕየሻ ናይ ፖሊሲ ብምክያድ ነቲ ጌጋ ክእረምን ዓወት ክጓናፀፍን ከኣለ ተጠቂሱ። ሪፖርታጅ ፅምብል ናፅነት ከማውዳሳት ንዞባ ሰረጀቃ ይፀንሐና። ሪፖርታጅ ከማውዳስን ገምገም ማሕበራዊ ኣገልግሎት ንዞባ ገላ ነፍሒ ፅንዓትና ውሕስና ስእላዊ መግለፂ ፅምብል ናፅነት ኣብ ዞባ ደቡብ መንደፈራ። ሳልሳይ ክፋል ትሕሶ ጦብላሕታ ንባብ ኣብ መጻሕፍቲ ታሪክ ኤርትራ ቀሪባኣላ። ጸሓፊ ናብቲ ክውንነት ብኩራት ነቐፌታዊ ገምጋም ተመሊሱ ክዛረብ ከሎ፣ እተን ዝቐደማ ክልተ መጻሕፍቲ ናብ ትግረን ዓረብን ተተርጊመን እኳ እንተኾና ኣይንፈላለ ጥራሕ ኣብ ካይሮ ብምሁራት ወጻተኛታት ነቐፌታዊ ገምጋም ከም ዝተኻየደላ ይሕብር። ናብ ኣምሓርኛ ክትርጎም ይፍተን ከም ዝነበረ እውን ወሲኹ ይገልጽ። ነዚ ሕፅረት ነቐፌታዊ ገምጋም ኣብ ግምት ብምእታው ድማ በድሀ እኳ እንተኾነ ኣድላይነት ናብ እንግሊዝኛ ምትርጓም ክጉሰ ከም ዘይክእል ይሕብር። እቲ ዓሚቕ ምሕሳብ ምውጣንን ምምርማርን ዘድልዮ ዕማም ምዃኑ ዝገለጹ ሓሳብ ሎሚ ክውን ኮይኑስ እንሆ እኳ ነታ ብእንግሊዝኛ ዝተጻሕፈት መጽሓፍ ከምቲ ኣብ ሃገራት ኤውሮጳን ኣሜሪካን ዝተገብረላ ፅምብል መመረቕታ ኣብ ሃገራ እውን ተኻይዱላ። እዘን ሰለስተ መጽሕፍቲ ታሪክ ኤርትራ ንተኸታተልቲ ፍጻመታት ዝገልጻ ስነዳ ታሪኸን ምስ ብዝሒ ትሕዝቶአን ኣብ ሓደ ክጥርነፋ ክውነታዊ ስለ ዘይኮነ እቲ ከም ቅርፅታት ኮይነን ምቕረበን ዝደርኾ ዝደጋገም ሓሳብ ይርከበን እዩ። በቲ ሓደ ወገን እቲ ምድግጋም ሓሳባት ተደላይን ክኸውን ዝነበሩን ይመስል፣ በቲ ካልእ ምዳይ ድማ ንገዛእ ነብሰን ወኪለን ብመልክዕ መፅሓፍ ስለ ዝወፃ ዘይደጋገም ሓሳብ ሒዘን ክቐርባ ትፅቢት ዝግበር ይመስለኒ። ስለዚ ብሕጂ ተኸሊሰን ዳግማይ ዝሕተማ እንተኮይነን ነዚ ነጥቢ እዚ ኣብ ግምት ምእታው ከድልዩ ይርከቦ። ሪፖርታጅ ፅምብል መበል 35 ዓመት በዓል ናፅነት ከማውዳሳት ንዞባ 4 ስምራ። ኣብ ዓምዲ ምን ሁና ውህናክ ኣገረምቲ መቆሚ ኣዕኑድ ሕግታት ጥንታዊ ቻይና ቅድሚ 75 ዓመት ወዲቓ ናይ ዝተሳነት ነፋሪት ኣካላት ተረኺቡ ክሊማዊ ሓደጋታት እትፀናፀን ተጠንቀቕን ሮቦታዊት ጎብየ ተማሂዛ ኣብ ልምምድ 145 ኪሎ ግራም ሓፂን ኣብ ክሳዱ ዝወደቆ ቻይናዊ ስፖርተኛ ብኡ ንብኡ ከም ዝሞተ ተገሊጹ። ኣብ ዓምዲ ያል ኡስራ ዝተፈላለዩ ስድራ ቤት ጠቀስ ኣርእስታት ተላዒሎም፣ ጸገም ድርቀት ኣካላት ኣብ ዕሸላት ክሽነ ስድራ ሰሙናዊ ክንክን ጸጉርን ጥቕምታቱን ጥቕምታት ጽሟቕ ለሚንን ናዕናዕን ይርከብዎም። ስሙድና ደማንና ፅንዓትና ውሕስና ስእላዊ መግለፂ ወግዓዊ ፅምብል መበል 35 ዓመት በዓል ናፅነት። ኣብ ዓምዲ ጥዕና ምሕር ሙቐት ኣብ ኣካላት ዝፈጥሮ ምዝንባዕ ተዳሲሱ ሙቐት

ሰውነትና እናወስኸ ክኸይድን ከሎ ስራውር ደም ይኽፈቱ። እዚ ፀቕጢ ደም ክንኪ ስለ ዝገብር ልብና ነቲ ደም ናብ ኣካላትና ንምብፃሕ ብሓይሊ ክትሃርም ትግደድ። ቅልጡፍ ምውሳኽ ሙቐት ሰብነት ወይ ሕበጥ እግሪ ዝኣመሰሉ ምልክታት ዝረኣዩ በዚ ምኽንያት እዩ። ኣብ ግዜ ልዑል ሙቐት ኣብ ታሕተዋይ ቀፅላ ቆርበት ሰብነትና ብብዝሒ ደም ከም ዝውሕዝ ይኸውን። ነቲ ሙቐት ካብ ውሽጢ ኣካላትና ብመልክዕ ረሃፅ ንደገ ንክወፅእ ይሕግዝ። እቲ ኣብ ሰብነትና ዝፀንሐ ሙቐት ብረሃፅ ክወፅእ እንተኽኢሉ ሰብነትና ብንቡር ኣገባብ ክዝሕል ይጅምር። ረሃፅ ሙቐት ሒዙ ክወፅእ እንከሎ ካብ ሰብነትና ኣገዳሲ ዝኾነ ፈሳስን ጨውን ሒዙ ዝወፅእ። ብቐሊሉ ንንቕፀት ሰብነት ማለት ዲሃይድሬሽን ንቀላዕ ማለት እዩ። እዚ ምስቲ ኣቐዲሙ ዝተጠቕሰ ትሕቲ ንቡር ምጉዳል ፀቕጢ ደም ተደሚሩ ምስልካይን ሓይሊ ምድካምን ዝኣመሰሉ ምልክታት ክነርኢ ንጅምር ተጠቒሱ። ኣብ ዓምዲ ትንታነ ዜና ማዕበላዊ መጥቃዕቲ እስራኤል ኣብ ሊባኖስ ከም ዛዕባ ተላዒሉ ይፀንሐና። ኣብ መንጎ ሕዝቦላሃን እስራኤልን ዝተበፅሐ ስምምዕ ምቁራፅ ተኽሲ ዝሓቆፎም ነጥብታት እንታዮም ነይሮም? ከም ዝዝከር ብመንጎኛነት ፕሬዚደንት ኣሜሪካ ዶናልድ ትራምፕ ብ16 መያዝያ ኣብ መንጎ እስራኤልን ሊባኖስን ን10 መዓልታት ዝፀንሕ ስምምዕ ምቁራፅ ተኽሲ ተኸቲሙ ነይሩ እዩ። እቲ ድሒሩ ን3 ሳምንታት ዝተናውሐ ስምምዕ ግን ነዊሕ ከይቀፀለ ብክልቲኦም ወገናት እዩ ክጣሓስ ተራእዩ። ብመሰረት ተበፂሑ ዝነበረ ስምምዕ እስራኤል ኣብ ሊባኖስ ዝተካይዶም መጥቃዕትታት ደው ክተብል፣ ሕዝቦላሕ ድማ ብተመሳሳሊ ናብ እስራኤል ዝውንጭፎም ሮኬታትን ሚሳይላትን ደው ከብሎ እዩ ነይሩ። እዚ ክልቲኦም ወገናት ተረዳዲኦምሉ ዝነበሩ ስምምዕ ግን ነዊሕ ከይፀንሐ ተጣሒሱሎ። በዚ ከዓ ኣብ ሊባኖስ ብደብዳብ እስራኤል ብዙሓት ንጹሃት ሰባት ግዳያት ክኾኑ ንዕዘብ ኣለና ይርከቦ። ኣብ 4ይ ክፋል ጦብላሕታዊ ንባብ ኣብ መጽሕፍቲ ታሪኽ ኤርትራ ንኹነታት ቅድመ መግዛእቲ ኤርትራ ብዝምልከት ጸሓፊ ታሪኽ ኣለም ሰገድ ከምዚ ይብል። ካብ መፋርቅ 18 ክፍለ ዘመን ክሳዕ መወዳእታ 19 ክፍለ ዘመን መሬት ኤርትራ ብፖለቲካውን ወታደራውን ማእከልነት ናይ ዞባ ብፍላይ ድማ ትግራይን ጎንደርን ከምኡ ድማ ቱርክን ግብፅን ዝጽሎ እዩ ነይሩ። ከበሳ ኤርትራ ማለት ሰራዬ ኣክሎ ጉዛይ ሓማሴን ንባዕሉ ብውሽጣዊ ግርጭት ዝሕመስ ዘይጥሙር ኣቃወማ ዝነበረ እዩ። እቲ መሬት እንትርፎ እቲ ራስ ኣሉላ ካብ 1877 ክሳብ 1889 ዝተቆፃፀሮ ከበሳ እንተዘይኮይኑ ካብ ትግራይ ይኹን ኣምሓራ ማለት ደቡብ ካብ መረብ ፈጺሙ ተማእኪሉ ተመሓዲሩ ኣይፈልጥን። ብመንፅር እኳ ድኣ ኣብ ከም ፀዓዝ ዘጋዝኣመሰሉ ቦታታት ሓያላት ኣበጋዛት ውግእ ባህግታቶም ክውን ንምግባር ተላዒሎም ነይሮም እዮም። እቲ ናብ ስግረ መረብ ዝግበር ዝነበረ ግብሪ ከዓ ስሩዕ ኣይነበረን ይጠቅስ። ኣብ ዓምዲ ማህደር ጀጋኑ መበል 27 ክፋል ታሪካዊ ዛንታ ወራር ወፍሪ ቀይሕ ኮኸብን ተኸላ ቀይሕ መስመርን ቀሪባ ኣላ። ማእከላይ ሕክምና ካብ ቅድሚ ምጅማር ሻድሻይ ወራር ቀሊል ዘይበሃል ምቅርራባት ክካየድ ፀኒሕ እዩ። ጸላኢ ቀማዊ ኪናት ክጥቀም ተኽእሎ ከም ዘለዎም ዝተገመተ ነቶም ኣለዉ ዝበሃሉ ስነቃዮማት ኪናት ኣጽኒዕካ ጸረናታቶም መከላኸሊ ክዳሎ ግዴታ ነበረ። ነዚ ክተጽንዕ ዝተመዘዘት ጉጅለ ብቐንዱ ካብቶም ዓበይቲ ሓኸይም ሰውራ ነይሮም። ከም ውፅኢት መጽናዕቲ ናይታ ጉጅለ ከዓ ኣድለይቲ መከላኸሊ መድሃኒታት ሳምፕል ማለት መርኣይ ማስክታትን ተቐሪቦም። ኣብ ዝተፈላለየ ከባቢታት ዓውደ ውግእ እናተንቀሳቀስካ ምርዛም ቀመማት ዝምርምራ መሳርሕታት እውን ካብ ወፃኢ ናብ ሜዳ ኣእትያ። እተን ብጉልበት ሰብ ዝለዓለ ማሽናት እንታይ ዓይነት ቀመማዊ ኪናት ከም ዝተደርበየ መለለይ ኬትስ ማለት መሳርሒ ኣቑሑ ኣብ ሰለስቲኡ ግንባራት ደጀንን ተዓጢቐን። ማእከላይ ሕክምናን ሕክምና ግንባራትን ክንየውዚ ዝተጠቕሰ ስራሓት ሓሊፈን ሰራዊት ስነ ኣእምሮኣዊ ምቅርራብ ንክገብር ኣብ ምጉስጓስ ልዑል እጃም ነይርወን። እተን ናይ ግንባራት ካብ ማእከላይ ሕክምና ናብ ሰራዊት ሓበሬታ ኣብ መስግጋር ጎስጓሳት ኣብ ምሃብን ውግኣት ስሉጥ ኣገልግሎት ንክረኽቡ እንታይ ዓይነት ምቅርራባት ከም ዘድሊ ሓሳብ ኣብ ምልዋጥን ሓፂርን ስሉጥን መስመራት ከም ዝምስረት ገይረን። ሕክምና ግንባር ሰሜናዊ ምብራቅ ሳሕል ኣብ ሓሊበት ሕክምና ግንባር ናቕፋ ኣብ ጣብራ ማለት ናቕፋ ናይ ግንባር ባርካ ድማ ኣብ ዘራ ተደኪና ነይረን። ነዘን ሰለስተ ናይ ግንባራት ሕክምና ትቕበልን ምስ ሕክምና ዓራርብ እትረኽብ ማእከል ድማ ኣብ ዓንበርበብ ነይራ ተጠቒሱ። ሪፖርታጅ ፅምብል በዓል ናፅነት ኮማውዳሳት ንዞባ በሪኽ ቀሪቡሎ። ኣብ ዓምዲ ንቑሕ ደመና ስለምንታይ ይስልክየና ዝብል ዛዕባ ተላዒሉ ይርከብ። ምስልካይ ውፅኢት ብርክት ዝበለ ኣሉታዊ ስምዒትን ኩነትን እዩ። ጠንቂ ምስልካይ ንዝተፈላለየ ሰብ ዝተፈላለየ ምክንያት ክኸውን ይኽእል እዩ።
ገለ ምክንያት ንግዚኡ ጥራይ ክፀልወና ይኽእል እዩ። ገለ ምክንያት ግን ንኣዋርሕ ወይ ንዓመታት ብምስልካይ ከምንሰቐ ክገብር ይኽእል። ንኣብነት ኣብ ኣስተምህሮ ወይ ሰሚናር ኣርእስቲ ወይ ኣቀራርባ ትሕዝቶ ንግዚኡ ከሰልክየና ይኽእል እዩ። ካብቲ መደብ ምስ ወፃና ግን እቲ ናይ ምስልካይ ስምዒት ክጠፍእ ይኽእል እዩ። ዘይንፈትዎ ትርጉሙ ዘይርዳእና ወይ ንኽንርድኦ ዘፀግመና ዓውደ ትምህርቲ ንነዊሕ ዓመታት ብዘይለውጢ ኣብ ሓደ ዓይነት ስራሕ ቦታ ስራሕን ምፅማድን ካልእን ግን ንነዊሕ ግዜ ብምስልካይ ከምንሰቐ ክገብር ይኽእል ተጠቒሱ። ሪፖርታጅ ፅምብል ዒድ ኣልኣድሓ ኣልሙባረክ ኣብ ምምሕዳር ከባቢ ገዛ ዕበል ንኡዞባ ኣኽርያ ቀሪቡሎ። ኣብ ዓምዲ ወቕፋ ፍንያ ንጥፈታት ፅምብል ናፅነት ኮሌጅ ትምህርትን ቋንቋን ዓዲ ቀይሕ ከምኡ ድማ ኣብ ዓለምለኻዊ ዓውዲ ስነ ጥበብ ፍሉይ ኣፍልጦ ናይ ዝረኸቡ ስነ ጥበባውያን ሓበሬታ ኣስፊራ ተፀንሐና። ኣብ ዓምዲ ሸባብያት ንጥፈታት ሃገራዊ ማሕበር መንእስያትን ተማሃሮን ኤርትራ ኣብ ዝሓለፉ ናይ 35 ዓመታት ናፅነት ብዝምልከት ምስ ፕረዚደንት ማሕበር ኣብ ወንበር ማሕበር ኣቶ ሳልሕ ኣሕመድዲን ዝተኸየደ ቃለ መጠየቕን ካልኣይን ናይ መወዳእታ ክፋሉ ቀሪቡሎ። ስሙድና ደማንና ፅንዓትና ዋሕስና ስእላዊ መግለፂ ፅምብል መበል 35 ዓመት በዓል ናፅነት ኣብ ዞባ ጋሽ በርካ። ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ደቂ ሰብ ሰብ ካብ ዘይተፈትሑ ግድላትን ንምፍትሖም ካብ ዝገብሮ ቃልስን ወፂኡ ክነብር ኣይክእልን እዩ። ኩሉ ግዜ ዘይተፈትሑ ግድላት ኣለዎ። ኣብዛ ዓለም ብዙሕ መሰናኽል ክገጥሞም ከሎ ከም ውህብ ተቐቢሉ ንምፍትሑ ካብ ምቅላስ ዓዲ ይውዕልን። ቀዳሞት ደቂ ሰብ ከም ኣራዊት ኣብ መሮር እናነበሩ ናይ ምንባር ቃልሲ ነበሮም። እቲ ምስ እንስሳታትን ባህርን ዝገብሮ ቅልስ ምስ ኣካላዊ ባህሪኦምን ፍጥረቶምን ክንዲዚ ክነብሩን ክበዝሑን ኣይምኻሉን። ነቲ ዝነበሮም ግድላት ንምፍታሕ ዝተጠቕምሉ ኣእምሮኦም ግን ንምክልኻልን ሃደንን ዝጠቕሞም ብዙሓት ኣገባባት ምህዞን ረኽበታትን ነበሮም። ፍላጻታት ካብ ንፅሕለን ዕንፀይትን ምሂዞም መፅለሊ ክኾኖም ብዓቲ ተጠቂሞም ንምቆትን መብሰሊ መግቦምን ሓዊ ረኺቦም ወዘተ። ኣብ ሓምሸ ክፋል ትሕዝቶ ጦብላሕታዊ ኣብ ፀሓፍቲ ታሪክ ኤርትራ እቲ ብኤርትራውያን ዝተረእየ ተቃውሞ እቲ ህዝቢ ማዕረ ክንደይ ምስ መሬቱ ዝጠበቐ ዝምድና ከም ዝነበሮን እቶም ኣበየ ቦትኡ መሰል ንብረትን ሂወትን ከረጋግፅሉ ዝቐሞም ሕግታት እንዳባ ንህላውነቱ ከም ጥሙር ህዝቢ ዘጉልሑን ንሃገርነት ዘብቅዑ ክብርታት ምንባሮምን ዘርእዩ እዮም። እዞም ሕግታት ኣብ ውሽጡን ጎደቦታቱን ብስኒት ዘናበርዎ ስለ ዝነበሩ መግዛእቲ ኢጣልያ ኣብ ሓደ ንኽጥርንፎም ኣብ መወዳእታ ድማ ሃገር ክኾኑን ዘኽኣሉ እዮም ነይሮም። ከምኡ ስለ ዝኾነ ድማ ወላ እኳ እቶም ኢጣልያ ኣብ ሓደ ዝጠመረቶም ህዝብታት ኣቐዲሙ ቅርፂ ሃገርነት ኣይንበሮም መሰረታዊ ዝኾነ ፍልሊ ከም ዘይነበሮምን እቲ ኣብ ሓድ ሕዶም ዝነበሮም ዝተጠናነገ ዝምድና ድማ ኪንዮ ሃይማኖት፣ ቋንቋ፣ ብሄርን ከባብያውን ፍልሊ ዝኸይድ ከም ዝነበረን ፀሓፊ ታሪክ ኣለም ሰገድ ወሲኹ የረድእ። እቲ ከም በዓል ኣንዳርጋቸው ፅጌ ዝኾነ ናይ ዘርኢ ምትእሳር የብሉን ኢሎም ዝዛረብሉ ህዝቢ ኤርትራ ከመይ ዝበለ ምትእሳር ከም ዘለዎ ፌተውራሪ ሚካኤል ሓሳማ ራእካ ማለት ዛንታ ኤርትራ ቃል ይሓልፍ ፅሑፍ ይተርፍ 1986 ንዝፀሓፍዎ ምምልካት እውን እኹል ምስክርነት እዩ። ፌተውራሪ ሚካኤል ከም ዝስዕብዮም ዘብሉ ዓሌታት ኤርትራ በብኣውራጅኡ ብቋንቋን ሃይማኖትን ኣይውሰንን እዩ። ኩለን ዓሌታት ዳርጋ ኣብ ኩሉ ኣውራጃታት ፋሒለን ይቕመጣ። መብዛሕትአን ናይቲ መናብርተን ዓሌት ባህልን ሃይማኖትን ቋንቋን ይስዕባ። ሎሚ ኣብ ኤርትራ ምስ ካልእ ዓሌት ዘይተደባለቐ ዓሌት ኣሎ ክበሃል ኣይከኣለን። ንባህሊ ዝልውጦ ዓሌት ኣይኮነን፣ ቦታን ኩነታት ናብርኡን እዩ። ኣብ ዓምዲ ፍረ ጻዕሪ ጉዕዞ 35 ዓመታት ሃገራዊ ላቦራቶሪ ጥዕና እንስሳን ቡቕልን ከምኡ ድማ ሕርሻዊ ምርምራዊ ስራሓት ብዝርዝር ቀሪቡሎ። ኣብ ዓምዲ ተርሞማ ብምኽንያት 24 ግንቦት ኣብ መንጎ ተምሃሮ ውድድር ሩቢክስ ኪዩብ ተኻይዱ። ዕውታት በብደረጃኦም ተሰሊሞም። ኣስማት ተወዳደርቲ ከምኡ ድማ ጥቕምታት ሩቢክስ ኣብ ዓምዲ ተርሞማ ተዘርዚሩ ይፅንሐና። ኣብ ዓምዲ ደቂ ኣንስትዮ ሓይሊ ኣውረስቲ ዶ ሓይሊ ወረስቲ ዝብል ሕቶ ተዳሲሱ ይፅንሐና። ንሕና ከም ሓደስቲ ወለዶ እውን ብወገና ዝጥለብ ነገር ኣሎ። ታሪክ ምፍላጥ ማለት ንድሕሪት ጥራይ ምጥማት ማለት ዘይኮነ ንቅድሚት ንምስጋሙን ዝሕግዝ ዝዓበየ ሞተር ምዃኑ ክንርዳእ የድሊ።
ልክዕ ከምቲ ሓደ ተቐዳዳማይ ጉያ ዝያዳ ሓይሊ ንምድላብ ንድሕሪት ምልስ ኢሉ ብናህሪ ዝብገስ ንድሕሪት ተመሊስካ ታሪክ ምፍታሽን ምውራስን እውን ነቲ እትኸዶ ጉዕዞ ዝያዳ ናህሪ ዝፈጥር እዩ። ብትሕትና ምጉዓዝ ታሪክ ጀጋኑና ምፍታሽ ምፅማም ብዓቕሊ ምስጓም ሓተትን ክንምሃር ባህልትን ምዃን ወዘተ ገለ ካብቲ ካባና ዝሕተት ባህርያት እዩ። ናጽነት ኤርትራ ፍረናይቶም ኣዴታትናን ኣያታትናን ዝኸፍሉ ዕድላት መስዋዕትን ጅግንነትን እዩ። ንደቂ ኣንስትዮ ኤርትራ ኣብዚ ምቓን ብምእታው እውን እቲ ንሰን ዝፈጥርኦ ገና ዘይተዳሰሰ ሃገራዊ ክብርታት ንመጻኢ ናይዚ ሃገር ዝቕልስ ዓብ ሓይሊ እዩ። ዓመት መፀ በዓል ናጽነትና ኣብ ነብዕለሉ እዋን እቲ ዝዓበየ ዕማምና ነዚ ወርቃዊ ውርሻታት ካብ ኣዴታትና ናብ ወለዶና ብምስጋር ድልዱል ወለዶታት ምፍጣር እዩ። እቲ ትማሊ ናጽነት ንምምጻእ ዘቃለሰ መንፈስ ሎሚ እውን ንህንፀትን ስልጣነን ሃገር ክሰጋገር ኣለዎ። ታሪክና ብምትሕላፍን ብግብሪ ብምልባስን ጥራይና ድማ ነቲ ዝተኸፍለ መስዋእቲ ንኽሕሶን ንድብሶን። ኣብ ዓምዲ ሚን ሆና ወህናክ ኣብ ማሕበራዊ ሚድያ እትነጥፍ ቻይናዊት ኬላ ስነ ጽበቐ ጃንግ ዘንግላንድ ኣብ ውሽጢ 24 ሰዓታት 10 ሚልዮን ሰዓብቲ ከም ዘጥረየት ተገሊጹ። ኣብ ናይ ሆንግ ኮንግ ፌስቲቫል ውድድር ምሕኳር ንምቁር ሕብስቲ ኮክ ካመን ዝተባህለ ሰብኣይ ከም ዝተዓወተ ተገሊጹ። ኣብ ውሽጢ መካነ እንስሳ ብዝተኸስተ ግርጭት ክልተ ሓራምዝ ሓንቲ መንእሰይ ህይወታ ከም ዝተኣነት ተሓቢሩ። ሓንቲ ሩስያዊት መንእሰይ ካብ ትምህርቲ ንምብኳር ብዝተፈላለየ ኣካላታ እዝና ኣፍንጫኣን ደም ናይ ምውፃእ ጎዳኢ ልምዲ ከም ዘማዕበለት ተገሊጹ። ብጃንጥላ እናተጓዕዘት ምስ ንእሽቶ ነፋሪት ዝተራጸመት ጓል 44 ኣውስትራልያዊት ከም ዝድሓነት ተገሊጹ። ኣብ ዓምዲ ኣልዝርዓ ወቕትሳድ ኣብ ጽላት ሕርሻ ኣብ ዝሓለፉ 35 ዓመታት ህንፀትን ድጋታትን ሃብቲ እንስሳን ዝተረጋገጹ ዓወታት ተዳሲሶም ኣለዉ። ኣብ ዓምዲ ውሓታል ጥፈል ንህፃናት ዝምጥኑ ዝተፈላለዩ ኣዘናጋዕትን መሃርትን ትሕሶታት ሰፊሮም ይርከቡ። ኣብ መላእ ሃገር ንምዕቃብ ማይ ዝተሃንፁ ድጋታትን ረህታትን ብኦም ዝተረጋገፀ ዓወታትን ብሰፊሑ ተዘርዚሩ። ማሕበረ ኮማት ኤርትራውያን ኣብ ስደትን ፅምብል መበል 35 ዓመት ናጽነት በቢከባቢኦም ከም ዝፀንበሉ ዝሕብር ፀብጻብ ንረክብ። ኣብ ዓምዲ ተቓረር ብኣጋጣሚ ዓለምለኻዊ መዓልቲ ትንባኾ ውድብ ሕቡራት ሃገራት በብእዋኑ እናዘየደ ዝኸይድ ዘሎ መጠን ውሉፋት ከቢድ ጥዕናዊ ፅገማት የስዕብ ምህላው ተገሊጹ። ሰሙድና ደማንና ጽንዓትና ወሕስና ስእላዊ መግለጺ ፅምብል መበል 35 ዓመት ናጽነት ኣብ ዞባ ደቡብ። ኣብ ዓምዲ ዴቨሎፕመንት ኣብ ዝሓለፉ 35 ዓመታት ናጽነት ዝተሃንፁ ትሕተ ቅርፅታት ምዕቃብ ማይ ተዳሲሶም። ኣብ ዓምዲ ስፖትላይት ኤርትራ ኣብ መበል 35 ዓመት ሃገር ምዕባለ፣ ሃገር ጽንዓት፣ ሃገር ሓበን ተጠቂቱ። ኣብ ዓምዲ ኦፒንን ኣብ ፅንዓት ዝተሰላሰለ ሓርነታዊ ቃልሲ ኣብ ዓውዲ መጓዓዝያ ዝተኸየደ ብርቂ ምህዞ ማለት መኪና መርሰደስ ሰዊት ንብድሆታት መስመራት መጓዓዝያ ሓራ መሬት ብፅንዓት ንክሰግርኦ ዝኽኣለት ቀንዲ ቅርፃዊ ፀገመን ዝቐየረ ምህዞ ተዳሲሱ ይርከብ። ኣብ ዓምዲ ስፖትላይት ካብ ዝነበርክዎ መሊሰ ሰዊደ ዓብየ ተማሃሮ 11 ክፍሊ ከም ልምዲ ኣብ መዓልቲ ናጽነት ሓደ ዓይነት ማልያ ወዲዮም ነዚ ዝተጠቕሰ ጽሑፍ ኣስፊሮም መዓልቲ ናጽነት ኣብዒሎም። እዞም ኣብ ባይታ ናጽነት ዝተወልዱ ዝዓኽኹን ዝዓበዩን መንእስያት ኣብ ዝባኖም ዝወቀርዎ ረዚን መልእኽቲ ዘለዎ ኣባህላ ብመንፅር ዕቤት ሃገር ተገሊጹ ይርከብ። ኣብ ዓምዲ ኪዌንዲኤ ትሕዝቶ ሌላ ምስ ተወካሊ ዳይረክተር ጀነራል ዩኔስኮ ሚስተር መሓመድ ኤልፋርናዋይ ሰፊሩሎ። ዝኸበርኩም ተዓዘብትና ንሎ ምስ ተረለዎ ትሕዝቶ መደብና ኣብዚ ተፈጺሙሎ። ሰላም።

0: enanos.
1: Bravo.

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለጸ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕን ዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ንዝበለጸ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ። ሚኒስትሪ ዜና።

Thank you.

ሃለይ ነገር ካዜማ ዮም ክማት ማለ እግለ ትበምን ትብል ኢለ ቀይር ጓረ ሕታ ትብል ላሓር ውሕና ሕሳድና ዋለ ሕና ሰላም ንድአ ሕታ ሓርብ ተሓረ ኣይወ ሕና ሰላም ንድአ ሕታ ሓርብ ተሓረ

ስድስተ ወርደና ሓደ ዘውራዕና እንታይ ናዮ ስደት ክላ ትሰደዶ

0: ኣብዚ ኣደሳነስ ማዕሪ ኢና ንፈልጥ
1: ብዛዕይን ብጣዕሚ ግዲዮን እዩ እዚ ዝለይ ሽምራዝ ክብሪ ትጠዕሚ ዝለይካ ድማ ሓይሰፍ ሕዚለ ድማ መንመለተ ከፈልዕ እዩ
0: ኣይ መንመለተ ከበይ ምስተረክቦ
1: ወስኮምኩ ከዓ ተኽሉ ወ ንሓንሓና እያ

ሰላምታና ተቐበሉ። ፈንዌ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ሶኒ ሓደ ሰነ ፍርቂ መዓልትን ፈረቓን ዝተዳለወ

محبر هزبوت عنا إرترا رابع سنة في التأتاوي القبائية بس مراك عن عمو نعك أبا كبابي أب مهبتان بحرياوي بوزحنة اللو علترا كمزلو تقليد عمو ኣብ ቺካጎ ሲያትልን ኦሬንጅ ካውንቲን ዝነብሩ ኤርትራውያን ዘኽሪ መበል 35 ዓመት ናጽነት ብልዑል ማዕርግ ኣብዒሎም ኣሜሪካ ኣብ ልዕሊ ወታደራዊ ዒላማታት ኢራን ናይ ነፍሲ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ ጃፓን ሃገሩ ወታደራዊ ዓቕማን ንድንፋዕ ትሰርሕ ከም ዘላ ብቻይና ንዝቐረበ ክሲ ነጺሕዎም መንግስቲ ኤኳዶር ኣብ ልዕሊ እቶም ፍርያት ኮሎምብያ ወሲንዎ ንዝጸንሐ 100 ሚኢታዊ ተወሳኺ ቀረጽ ኣልዒልዎም ዝርዝር ዜና ማሕበር ህዝባዊ ጥዕና ኤርትራ ምሕያል ሙያውያን ህዝባዊ ጥዕና ንምምሕያሽ ጥዕና ሕብረተሰብ ብዝብል ቴማ ብ30 ጉንበት ኣብ ኣዳራሽ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ራብዓይ ስነ ፍልጠታዊ ጉባኤ ኣቃኒዑ ኣብቲ ጉባኤ ኣብ ኣባፅሕ ካብ ምፍታን ክሳብ ወልፊ ዝምዕብል ልምዲ ምትካኽ ሽጋራን ጸለውቲ ረቑሓታትን ምስ ወርሓዊ ጽግያት ተኣሳሲሮም ኣብ ትምህርቲ ብኩራት ዘስዕቡ ብድሆታት ምርምራዊ መጽናዕትታት ኣብ ህዝባዊ ጥዕና ብሉፅነት ሂወትን ወሰንቲ ባእታታትን ኣብ ተሓከምቲ ግላኮማ ወሰንቲ ረቑሒታት ሕርሲ ኣብ ገዛ ከምኡውን ኣገዳስነት ህዝባዊ ጥዕና ዝብሉ መጽናዕታዊ ወረቓቕቲ ቀሪቦም ብተወሳኺ ኣብ ዓመታዊ ጸብጸብ ንጥፈታት ማሕበር ከምኡውን ኣብ ዝተኽል ለሰ ቅዋም ማሕበር ተዘትዩ ፕረዚደንት ማሕበር ዶክተር ፍጹም ክብረኣብ ኣብ ዘስምዖ ቓል እቲ መድረኽ እዋናዊ ስነፍልጠታዊ ግንዛበ ገስጋስ ምርምርን መሃዝነትን ህዝባዊ ጥዕና ንምልውዋጥ ኣብ ሓበራዊ ስራሕን ብድሆታትን ብዕምቀት ንምዝታይ ሽርክነት ንምዕዛዝ ከምኡውን መጻኢ ስርዓተ ጥዕና ሃገርና ቅርፂ ንምትሓዝ ኣገዳሲ ምዃኑ ገሊጹ ዶክተር ፍጹም ኣስዒቡ ምስ ኣገባባት ኣሰራርሓ ሚኒስትር ጥዕና ዝሳነ ሙያውነትን ኣድማዕነትን ዓቕሚ ሰብ ንምንጻር ዝሕግዝ ሓፈሻዊ ሰነድ መወከሲ ዝርዝር ዕማም ንምድላው ይሰርሑ ከም ዘለዉ እዚ ድማ ሞያውያን ህዝባዊ ጥዕና ኣብ ቦታ ስራሕ ዘለዎም ሓላፍነትን መሰላትን ብምንጻር ኣገልግሎት ጥዕና ንምምሕያሽ ዝዓለመ ከም ዝኾነ ነጺሩ ተሳተፍቲ ብወገኖም እቲ መጽናዕታዊ ምርምር ንሰፍሐ ክፋል ሃገርና ከጠቓልል ኩሉ ሜድያዊ ተሳትፎ ኣባላት ክዓዝዝ ምርምራዊ ንጥፈት ክተባብዕን ኣባላት ተበግሶ ክወስዱን ውዳበ ማሕበር ክሰፍሕ ከምኡውን ኣገዳሲ ሓበሬታ ኣብ እዋኑ ናብኣባላት ክበጽሕ ዝብል ርእቶታት ኣቕሪቦም ምዕቃብ ኣከባቢ ኣብ ምህብታም ባህርያዊ ብዙሕነት ብሓፈሻ ኣብ ምስሳን ሃብቲ ገረብን እንስሳን ድማ ብፍላይ ልዑል ተራ ከም ዘለዎ ሓላፊ ቤት ጽሕፈት ሕርሻ ኣብ ንኡ ዞባ ሞልቂ ኣቶ መላእከ ወልደ ሚካኤል ገሊጹ ንኤሪና ብዝሃቦ ሓበሬታ ኣቶ መላእከ ነፍሲ ወከፍ ዓዲ ሕዛእቲ ስለ እትውንን ብስእነት መግቢ ዝኽሰት ሽግራትን ሕማማትን ከምዘየለ ብምሕባር ኣብ ምምሕዳር ከባቢ ፎሉና ዝርከብ ሰፊሕ ናይ መጋጫ መሬት ኣብዚ መዳይ እዚ ዓብዪ ኣስተዋጽኦ ከም ዘለዎ ሓቢሩ ኣብ ንኡ ዞባ ምልቂ ኣስታት 50,000 ከብትን 120,000 ጠለበጊዕን ከም ዘለዋ ዝሓበረ ኣቶ መልኣከ ዘሎ ጸጋታት ንዕአን ካብ ካልእ ዞባታት ንዝመጻ ጥሪትን ከም ዝኣክል ኣብርዮም መጋጫ ፎሉና ኣስታት 40 ኪሎ ሜትር ተዘርጊሑ ዝርከብ ብኣግራብ ዝተሸፈነን እኹል ሳዕርን ማይን ስለ ዝርከቦን ኣብ ምህብታም ብዙሕነት ሃብቲ ገረብን ጥሪትን እወታዊ ጽልዋ ከም ዘለዎ እውን ሓቢሮም ኣብ መሓዳሪት መምሕዳር ከባቢ ፎሉና ወይዘሮ ዛይድ በራኽ ብግድኣ እቲ መምሕዳር ከባቢ ምስ ዘለዎ ባህርያዊ ምንጭታት ማይ ንሕርሻን መጓሰን ምቹእ ምዃኑ ብምግላጽ ቀጻልነቱ ንምርግጋጽን ንምዕቃቡን ብውህደት ክስራሕ ኣተሓሳሲባ ኣብ ሕብራት መንግስታት ኣሜሪካ ኤርትራ ነበርቲ ቺካጎን ከባቢኣን ሲያትልን ኦሬንጅ ካውንቲ ካሊፎርኒያን ጽንዓትና ዋሕስና ብዝብል ቴማ መበል 35 ዓመት ጽምብል ናጽነት ብልዑል ማዕርግ ኣብዒሎም ነበርቲ ከተማ ቺካጎን ከባቢኣን ብ2023 ጉንበት ዝተወደበ ጽምብላት ምስቃል ባንዴራ ኤርትራ ባህላዊ መደባትን ስእላዊ ምርኢትን ዘጠቓለለ ነይሩ እቶም ዜጋታት ናጽነትን ስለኣ ዝተኸፍለ ዋጋን እንተዘኻኽር 24 ጉበት ዕለተ ሕድሪ ከም ዝኾነት ብምጥቃስ መሳርዖም ብምድልዳል ሃገራዊ መደባት ንምዕዋት ዘለዎም መብፅዓ ሕዲሶም እዚ ከምዚ ኢሉ እንከሎ ብ23ን 24 ጉንበት ኣብ ሲያትል ኣብ ዝተወደበ ብኣሸሓቱ ዝቕፀሩ ዜጋታትን ዕዱማትን ዝተሳተፍዎ ጽምብል ተምሃሮ ቤት ትምህርቲ ማሕበርኩም ን9 ብሄራት ኤርትራ ዝውክል ባህራዊ ምርኢት ኣቕሪቦም ኣብቲ ኣጋጣሚ

ቀዳሚ ኣቦ እምበር ሃገራዊ ሽማግለ ሲያትል ነቲ ፅምብል ዝምልከት መልእኽቲ ከም ዘቕረበ እቲ ዝበፅሓና ሓበሬታ ኣፍሊጡ። ብተመሳሳሊ ኣብ ኦሬንጅ ካውንቲ ፋርሞርና ዝነብሩ ዜጋታት ብ25 ጉንበት ኣብ ዝወደብዎ ውዕውዕ በዓል ሙዚቃዊ መሰናድኦ መደረታትን ኣዘናጋዕን መደባትን ዘጠቃለለ ምንባሩ ኣሰናዳእቲ ኮሚቴ ሓቢራ። ኣብ ዞባ ማእከል ነበርቲ ንኡስ ዞባታት ኣባሻውልን ገዛ ባንዳን ኣብ ቅንያት መበል 35 ዓመተ ናጽነት ኣብ ሓለዋ ንዝተዋፈራ ኣህዱታት ሓይልታት ምክልኻል ኤርትራ ብ30/31 ጉንበት ናይ ምሳሕን ምዝንጋዕን እንጉደት ኣካይዶም። ኣብ መሓደርቲ ናይተን ንኡስ ዞባታት ኣብ ዘስምዕዎ ቓል ንጀጋኑ ሓይልታት ምክልኻል ኤርትራ ብሓፈሻ ነተን ኣብ ዞባ ማእከል ተዋፊረን ዝቐንያ ድማ ብፍላይ ብምሙጓስ ነበርቲ ዓቕምታቶም ኣወሃሂዶም ዝገበርዎ እንጉደት መርኣያ ሓበኖም ከም ዝኾነ ገሊፀን። እቲ ናይ እንግዶትን ምዝንጋዕን መደብ ብባህላዊ ትሕዝቶታት ደሚቑ ነይሩ። ጨንፈር ሃገራዊ ማሕበር ፅሙማን ኤርትራ ዞባ ማእከል ኣብ ውድድራት ስፖርትን ሓፈሻዊ ፍልጠትን ንዝተዓወቱ ፅሙማን ተምሃሮ ብ31 ጉንበት ሽልማት ዓዲሉ። ኣብቲ ብስነ ጥበባዊ መሰናድኦ ዝደመቐ ስነ ስርዓት ነቶም ዕውታት ተምሃሮ ከከም ደረጃኦም ገንዘባዊ ሽልማት ተበርኪትሎም። ሓላፊት ጨንፈር ኣቶ ዳንኤል ገብረ ማርያም ኣብ ዘስምዑ ቓል እቶም ተምሃሮ በቲ ዝተዓወቱሉ ዓውዲ ናብ ዝለዓለ ንክበፅሑ ተራ ወለዲ ክዓዘዝ ኣዘኻኺሩ። ወኪል ሚኒስትሪ ዕዮን ማሕበራዊ ድሕነትን ኣቶ ዳዊት ሰሎሙን ድማ ፅሙማን ተምሃሮ ኣብ ኩሉ ዝወፅእ መደባት ንክሳተፉ ብማሕበር ቀጻሊ ጎስጓሳት ክካየድ ብምስኽኻር ሚኒስትሪ ትምህርቲ ምትሕብባሩ ክብከብል ፀዊዑ። ዘስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ዓደም። ኣብ ዜናታት ወፃኢ ኣሜሪካ ኣብ ልዕሊ ወታደራዊ ዒላማታት ኢራን ናይ ነፍሲ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ። እቲ ኣብ ከተማ ጎርኩን ደሴት ቀሽምን ዝተኻየደ መጥቃዕቲ ንስርዓተ ራዳርን ናይ ሰብ ኣልቦ ነፈርቲ መቆፃፀሪ መደበርን ዒላማ ዝገበረ ምንባሩ ሰበስልጣን ኣሜሪካ ሓቢሮም። ማእከላይ እዛ ኣሜሪካ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ እቲ መጥቃዕቲ መልሰ ግብሪ ናይቲ ኢራን ኣብ ልዕሊ ኣህጉራዊ ማያት ትንቀሳቀስ ዝነበረት ኤምኪ1 ዝዓይነታ ሰብ ኣልቦ ነፋሪት ሃገሩ ዝፈፀመቶም መጥቃዕቲ ከም ዝኾነ ገሊጹ። ሰራዊት ኣሜሪካ ብ27 ጉንበት እውን ኣብ እስትራቴጂካዊ ወደባዊት ከተማ ባንዳር ዓባስን ዝርከብ ናይ ሰብ ኣልቦ ነፈርቲ መቆፃፀርን መወንጨፍን መደበር ዒላማ ዝገበረ ተመሳሳሊ መጥቃዕቲ ከም ዘካየደ ዝዝከር እዩ። እዚ ከምዚ ንከሎ ሓለዋ ሰውራ ኢራን ሎሚ ሓደ ሰነ ኣብ ወሽመጥ ዓረብ ኣብ ልዕሊ ዝርከብ መደበር ኣየር ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዘካየደ ኣፍሊጡ። መጥቃዕትታት ኣሜሪካ ምስ ዝቕፅል ተሪር መልሰ ግብሪ ካብ ምሃብ ድሕር ከም ዘይብል ሓለዋ ሰውራ ኢራን ብተወሳኺ ኣጠንቂቕሎም። ይኹን እምበር ኢራን ኣብይ ናይ ወታደራዊ ማዓስከር ኣሜሪካ መጥቃዕቲ ከም ዘካየደ ተዛጊት ኣሓበረትን ዘላ። እዚ ከምዚ ንከሎ ፕረዚደንት ዶናልድ ትራምፕ ኢራን ምስ ኣሜሪካ ስምምዕ ክትገብር ሓቀኛ ድሌት ከም ዘለዋ፣ እዚ ድማ ንሃገሩን ንመሻርክታን ፅቡቅ ከም ዝኾነ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ ገሊጹ። ይኹን እምበር ምስ ኢራን ዝርርብ ምክያድ ከቢድ ምዃኑ ፕረዚደንት ትራምፕ ሓቢሩሎም።

መንግስቲ ኤኳዶር ብክስቲ ዘይሕጋዊ ምስግጋር ዕፀፋረስ ኣብ ልዕሊ እታዊ ፍርያት ኮሎምቢያ ወሲንዎ ንፀንሐ 100 ሚታዊት ተወሳኺ ቀረፅ ኣልዒልዎም። እዚ ዝተገልፀ ፕረዚደንት ኤኳዶር ዳንኤል ኖቦል ምስ ህፁይ ፕረዚደንት ኮሎምቢያ ኣቤላርዶ ደ ላ ኦርቦስ ብማንዛ ድሕሪ ዘካየዶ ዝርርብ እዩ። እቲ ካብ ሎሚ ሓደ ሰነ ተግባራዊ ዝኸውን ስጉምቲ ኣብ መንጎ ክልቲአን ሃገራት ኣብ መዳይ ፀጥታ ንግድን ልምዓትን ሓድሽ መድረኽ ምትሕባር ዝኸፍት ከም ዝኾነ መንግስቲ ኤኳዶር ሓቢሩ። ኮሎምቢያ ምስ ሃገሩ ኣብ ዘደዋብ ከባቢታት ንዝካየድ ዘይሕጋዊ ዕደናን ምስግጋር ዕፀፋረስን ንምምካት ምትሕባር ከም ዘርኣየት ዝወቐሰ መንግስቲ ኤኳዶር ኣብ ዝሓልፈ ወርሒ ጥሪ ኣብ ልዕሊ እታዊ ፍርያታ ናይ 30 ሚታዊት ተወሳኺ ቀረፅ ከም ዝወሰነን በቢደረጅኡ ናይ 100 ሚታዊት ከም ዘዕበዮን ዝፍለጥ እዩ። መልሰ ግብሪ ናይ ትስጉምቲ መንግስቲ ኮሎምቢያ ብሕታውነት ትካላት ሃገሩ ናብ ኤኳዶር ንዝገብሮ መሸጣ ፀዓት ኤሌክትሪክ ከም ዝወንፀፎን ኣብ ልዕሊ እታዊ ዝተወሰነ ፍርያት ሃገር 75 ሚታዊት ቀረፅ ከም ዝወሰነን ኣይርስዓን። ኣስታት 600 ኪሎ ሜትር ዘራኸበን ዶብ ዘለዎን ኤኳዶርን ኮሎምቢያን ዝዓበየ ንግዳዊ ንጥፈታትን ብመሬት ምዃኑ ይጥቀስ።

ኣብ ሰሜናዊ ምብራቅ ሚያንማር ኣብ መኽዘን ተተኮስቲ ብዘጋጠመ ሓደጋ ንትኪ ከቢድ ሰብኣውን ንዋታውን ዕንወት ከም ዝወረደ ማዕከናት ዜና ኣቃሊሐን። በቲ ምስ ቻይና ኣብ ዘረበ ከባቢታት ዝተኸስተ ሓደጋ ህፃናት ዝርከቦም ብውሕዱ 55 ሰባት ክሞቱ ከለዉ 70 ከም ዝቆሰሉን ሓያሉ ኣባይቲ ከም ዝዓነወን ዝሓበሩ ሰመዝቲ ሃገር ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። ጠንቅቲ ሓደጋ ንምፍላጥ መርመራ ይካየድ ኣሎ። ኣህዱታት ሲቪላዊ ድሕነት እቲ ሃገር ግዳያት ናይ ምድሓን ስርሒት የካይዱ ከም ዘለዉ ተሓቢሩሎም። ቀዳማይ ሚኒስትር እስራኤል ቤንጃሚን ነታንያሁ ሰራዊት ሃገሩ ኣብ ደቡባዊ ሊባኖስ ኣብ ትሕቲ ቁፅፅር ምንቅስቓስ ሕዝብላህ ዝፀንሐ ቦታታት ንምሓዝ ዘካየደ ዘሎ ወታደራዊ ስርሒት ከስፍሖን ክዕምቆን ትእዛዝ ከም ዝሃበ ኣፍሊጡ። እዚ ዝተገልጸ ሰራዊት እስራኤል ኣብ ደቡባዊ ሊባኖስ ካብ ደቡብ 5 ኪሎ ሜትር ርሒቑ ንዝርከብ ልዕሊ 900 ዓመት ዕድመ ዘለዎ ታሪኻዊ ዕርዲ ከም እተቋፃፀረ ኣብ ዘቃልሐሉ ዘሎ እዋን እዩ። ምትሓዝ ናይቲ ዕርዲ ኣብ ስትራቴጂ ሃገሩ ደማትሪክ ለውጢ ከም ዝኾነ ቅድመ ሚኒስትር ነታንያሁ ሓቢሩ። እስራኤል ካብ ወርሒ ጥቅምቲ 2023 ከተካይዶ ብፀንሐት ወታደራዊ ስርሒታት 8,000 ኣባላት ምንቅስቓስ ሕዝቡላህ ከም እተቐትሉ ብተወሳኺ ገሊጹ። እዚ ከምዚ እንከሎ መንግስቲ እስራኤል ኣብ ሰሜናዊ ክፋል ሃገሩ ዝርከባ ኣብያተ ትምህርቲ ንግዜኡ ክዕፀዋ ትእዛዝ ይብሎም። እዚ ከምዚ እንከሎ መንግስቲ እስራኤል ኣብ ሰሜናዊ ክፋል ትእዛዝ ምንቅስቓስ ሕዝቡላህ ትማሊ 30 ጉንበት ኣብ ሰሜናዊ ክፋል እስራኤል ናይ ሰብ ኣልቦ ነፈርትን ሮኬታትን መጥቃዕቲ ድሕሪ ምክያድ እዩ። በቲ መጥቃዕቲ ኣብ ልዕሊ ኣባይቲ ከፊላዊ ዕንወት ከም ዝወረደ ማዕከና ዜና ኣቃሊሐን። ብካልእ ወገን መንግስቲ ሊባኖስ ነቲ ብሰራዊት እስራኤል ዝካየድ ዘሎ ምስፋሕ ወታደራዊ ስርሒት ብትሪ ኮኒንዎ ኣሎ። ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ሃገሩ ብ30 ጉንበት ካብ ጀርመን መወንጨፊ ስርዓተ ምክልኻል ኣየር ከም እተረከበት ኣፍሊጡ። ብዘካዚ ዩክሬን መጥቃዕታት ሩስያ ንምምካት ተወሳኺ ሚሳይላት ስርዓተ ምክልኻል ኣየር ከም ዘድልያ ፕረዚደንት ዘለንስኪ ገሊጹ። ሩስያ ኣብ ውሽጢ ዝሓለፈ ሰሙን 2,300 ሰብ ኣልቦ ነፈርቲ፣ 1,560 ቦምባታትን 108 ዝተፈላለየ ዓይነት ሚሳይላትን ናብ ሃገሩ ከም ዝተኮሰት ዝሓበረ ፕረዚደንት ዘለንስኪ እቲ መጥቃዕቲ ንሲቪላዊ ትሕቲ ቅርፂ ዕላማ ዝገበረ ምንባር ሓቢሩ። ጀርመን ስርዓታ ኣሜሪካ ዝኾነ ተወሳኺ ፓትሪዮት ሚሳይል ናብ ዩክሬን ከም ዘይትልእኽ ኣቐዲማ ምላፃ ዝግበር እዩ። ጀርመን ንኣሜሪካ ስዒባ ንዩክሬን ዝለዓለ ወታደራዊ ደገፍ ዝገበረት ኮይና ካብ ለካቲት 2020 ክሳብ መወዳእታ 2025 ልዕሊ 23 ቢልዮን ዶላር ዝግመት ሓገዝ ከም ዝለኣኸትላ ጸብጻባት ይጠቕሱ። ሃገራት ምዕራብ ብሰላማዊ መንገዲ ክዓርፍ ንዝኽእል ዝነበረ ኩናት ዩክሬን ናብ ዘይተደለየ ኣንፈት ከም ዘምርሖ ሩስያ ክትወቅስ ጸኒሓላ። ወታደራውያን ሰበስልጣን ኣሜሪካን ኩባን ኣብ መደበር ሓይሊ ባሕሪ ጎንታማ ፀጥታዊ ርክብ ኣካይዶም። እቲ ርክብ ኣብ መንጎ ሓለቓ ደቡባዊ እዝ ኣሜሪካ ጀነራል ፍራንሲስ ዶኖቫንን ብሓለቓ ጠቕላል ስታፍ ጀነራል ሮበርቶ ሌግሮ ሶቶቫን ዝምራሕ ልኡኽ ኩባንዮም ተኻይዱ። ሰራዊት ኩባ ነቲ ዘተ እወታዊ ክብል ብምግላጽ ክልቲኦም ወገናት ኣብ መንጎኦም ዝካየድ ርክብ ክቕፅል ከም እተሰማምዑ ኣፍሊጡ። እዚ ከምዚ ንከሎ ሓለቓ ደቡባዊ እዝ ኣሜሪካ ኣብ ማዓስገር ጓንታናሞ ዑደት ብምግባር ድሕነት ኣባላት ሰራዊትን ስድራ ቤታቶምን ከምኡውን ድልውነት ስርሒት ሰራዊት ኣሜሪካ ከም ዝገምገመ ተሓቢሩ። ወታደራውያን ሰበስልጣን ኣሜሪካን ኩባን ከምዚ ዓይነት ርክብ ከካይዱ ሳሕቲ ከም ዝኾኑ እዮም ጸብጻባት ዝሕብሩ። እዚ ምዕባለታት እዚ ዝኽሰት ዘሎ ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኪባ ዘካየዶ ፀቕጢ ከም ዝሕየሎ ኣብ ዝግለጸሉ ዘሎ እዋን እዩ። ጎንታንሞ ኣብ ደቡባዊ ምብራቅ ወሰናስን ኪባ ዝርከብ መደበር ሓይሊ ባሕሪ ኣሜሪካ እዩ። መወዳእታ ዜና መንግስቲ ፔሩ ብርቱዕ ዝናብ ብሰንኪ ዘሰዓቡ ሓደጋታት ዕልቕልቕን ምህማም መሬትን ብ13 መጋቢት 2026 ንዝኣወጆ ህፁፅ ናይ እዋን ሓደጋ ድንጋጌ ብ60 መዓልታት ኣናዊሕዎም። መሰረት ኣብ ወግዓዊት ጋዜጣ ኤል ፖሪኦኖ ዝወፀ ሓበሬታ እቲ ናይ ምንዋሕ ስጉምቲ ካብ ሎሚ ሓደ ሰነ ጀሚሩ ተግባራዊ ክኸውን እዩ። እቲ ኣዋጅ ነቲ ሓደጋ ንምቁፅፃር ዝሕገዝ ህፁፅ ስጉምትታት ንምውሳድን ደገፍ ንምክልኻልን ዘኽእል ምዃኑ ተገሊጸሎም። ብዘይካዚ መንግስቲ ፔሩ ስርሒት ምድሓን ህይወት ክሰፍሕ ብምእዛዝ ኣሽሓት ኣባላት ሰራዊት ኣዋፊሩሎም። በቲ ዕልቕልቕ ብውሕዱ 11 ዞባታት ተሃሴን ከም ዘለዋ ዝጠቕሱ ጸብጻባት እቲ ሓደጋ ኣብ ዝሓለፈ 10 ዓመታት ካብ ዘጋጠሙ ተመሳሳሊ ሓደጋታት እቲ ዝሓየለ ምዃኑ የረዱ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ማሕበር ህዝባዊ ጥዕና ኤርትራ 4ይ ስነ ፍልጠታዊ ጉባኤ ኣብ ኣስመራ ኣቃኒዑ።

ንዕቀባ ከባቢ ኣብ ብምህርታን ባህርያዊ ብዙሕነት ልዑል ተራ ከም ዘለዎ ተገሊጹ። ኣብ ቺካጎ፣ ሲያትልን ኦሬንጅ ካውንቲን ዝነብሩ ኤርትራውያን ዝኽሪ መበል 35 ዓመት ናጽነት ብልዑል ማዕርግ ኣብዒሎም። ኣሜሪካ ኣብ ልዕሊ ወታደራዊ ዕላማታት ኢራን ናይ ነፍሲ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ። መንግስቲ ጃፓን ሃገር ወታደሮ ዓማን ንምፋዕ ትሰርሕ ከም ዘላ ብቻይና ንዘቕረበ ክሲ ነጺብዎም። መንግስቲ ኤኳዶር ኣብ ልዕሊ እቶ ፍርያት ኮሎምብያ ወሲንዎ ንፀንሐ 100 ሚታዊ ተወሳኺ ቀረፅ ኣልዒልዎም። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም ብወገና ብሩህ መዓልቲ።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕ ንዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንፃረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

መደገፍ መደገፍ ያሪያ ብሎ

0: ተዳሎ የዳልዎ ማኖ ጎይቶም ጀምር ፍሳ ምሕዳር ፍሳ ተይ ተይ ተይ ፍሳ ፍርሳ ፍርሳ ከላ ንምሕዳር ኣጥቅያ ንምሕዳር ኣጥቅያ ንምሕዳር ተሃቢቶም
1: ተዓፉ ዝተቐበለ ኣሸሓት ህወት ብምንታይ መዐቀኒ ኮኒ ግምቶ መንከኒ ፀወረ ንቡሕ ሰብንጦነትን ተጋላናይ ተጋላናይ በዓልቲ ባዕድን ዓፍ ስዋኣትን ናፅነት ጥዕምቲ ናፅነት ምቅርቲ ወፂሑ ናብ ሃገረ ዓሊምኪ
0: ሸሚርዋ ፍርሳ ፍርሳ ፍርሳ ፍርሳ ፍርሳ ፍርሳ ራይ ተዳለዉ መንዩ ኣርሓ ናይ መበል ሰላሳ ፍርሳ ዳሞ ፍርሳ ዳሞ

ኣገራነን ኩራን መዚ ሂቡ ፅንዓትና ብወኒ ናእ ዘይምባሉ ናይ እምነትና ቅስሚ ፅንዓትና ዋሕስ ህላውና ፅንዓትና መንኮርኮር ምዕባልና ፅንዓትና ምስጢር ቀፃልነትና ሎሚ ነይሩ ልክዕ ከምዚ ሎሚ ሃደሽደሽ ኣቢልናዮ ናይ መግዛእቲ ትልሚ ኣሰይ ኣስከይ እስከ ንበል ብሓባር ረህዋና ኳዒሉ ናይ ዓመታት ድምር ኣሰይ ብኣሰይ ንመላእ ክብሪ እዩ መርሓና ወትሩ ዝመላላእ ንተሓጐስ በቃ ብዘይስፈር ካዕበት ኩላትና ንውፈር ነዛዕለት እልልታን ጐድጊዱ ሓጐስና ክፈስስ ሕሩ ተሓሪዱ ቶርታና ክቑረስ ተፋነይናየን ነተን ዘፋንዋ ሎሚ ተገዚምና ውፅኢት ሓለዋ ነዚ እዩ ፅንዓትና ነዚ እዩ ሸቶና ነዚ ሕልምና ደቂስና ተሲእና ቁልቁለት ወሪድና ዓቐበት ወፂና በፂሕናዮ ነቲ ልብና ዝተመነዮ ረጊፅናዮ ነቢርናዮ ኣስተማቒርናዮ

ደራሓት እግሩ ተቂፋታ ጠለጠለ ትብል ዘላ ተሳዒሩ ማለት እዩ። እዚ ንሕር ዳኣ ረጊፁ ተሳዒሩ እዩ። እቲ ከዓ ካብታ ዒና እግሩ ንሕር ዳኣ ወፅኡ ተሳዒሩ እዩ። እስኪ ኣብ መንጎ ደንደል ናፅነትን ወፅ ኣሎ ኣሎ ሓያል እዩ ዘሎ ትውድድር ኣይረግፅን ኢሉ እቲ ከዓ ኣይወፅን ኢሉ ኣይረግፅን ኢሉ ኣይወፅን ኢሉ

I'm

Let's go.

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕ ንዝርከብ ኣራብሳት ባዝር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ራይ መጀመርታ ኣዝና ንመስግነኪ እስከ ሽምኪ ኣብዚ በዓል ከዓ እንታይ ስራሕ ይስክለ ክትገልፅና?
1: መጀመርያ ሽመይ ኤልሳ ወለጋብሪ ይበሃል። ኣባል ሽማግለ በዓላት ዞባ ማእከል ኮይና ከዓ ሰርሕ ኣለኹ። ብሓፈሻ ናይ ሎም ዓመት ብደረጃ ዞባ ማእከል ክንሪኦ ከለና ሽማግለ በዓላት ኣብ ሰለስተ ቅርፂ ዝተኸፋፈለ እዩ። እቲ ሓደ ሽማግለ ወይ ከዓ ኮሚቴ ሚኒስትሪ ትምህርቲ፣ እቲ ካልኣይ ኮሚቴ ካርኒቫል፣ ሳልሳይ ከዓ ኮሚቴ ኮማወዳሳት ዘጠቓለለ እዩ። ልክዕ እቲ ቅርፂ ኣብ ዞባ ዘሎ ከዓ ኣብ ንኡሳን ዞባታት ከዓ ብኡ መሰረት ከዓ ይወርድ። እዚ ንሪኦ ዘለና ካርኒቫል ሕጂ ኣካል ናቱ ክፋል ኮይኑ ዞባ ኣብ መሓደርቲ ንኡሳን ዞባታት ምስ ኩሎም መሳርሕቶም ፀሓፍቲ ግንባር፣ ሓልፍቲ ማሕበራት፣ ሃማደ ሃማማት ሃኳስ ኩሉ ዝተሳተፈሉ እዩ። ብዓብኡ ከዓ ህዝቢ ነባሪ ዞባ ማእከል ንሃገራዊ ናፅነቱ ዘለዎ ክብሪ ልዑል ስለ ዝኾነ ርእሲ ኣውደ ኣመት ስለ ዝኾነ ዛብዓል እዚኣ ኸዓ ብናይ ብምሉእ ብንዋቱ ብጉልበቱ ኩሉ ህዝቢ ዞባ ማእከል ኣማዕሪግዎ ዝሳትፎ ዘሎ እዩ። ኣብ መጀመርያ ነዚ ካርኒቫል ክገልፅ ተኮይኑ ሕጂ ቅድሚ ክልተ ወርሒ ምልምማዳት ወይ ከዓ ስራሕ ተጀሚሩ። እዚ ስራሕ እዚ ክጅመር ከሎ ከዓኒ ቀሊል ነገር ኣይኮነን። ስለ ትልሂት ስለ ሳዕስዒት ዘይኮነ ናይቲ ሸዓትየን ብሄራት ነዘን ንኡሳን ዞባታትና ተዓዲለን ልክዕ ከዓኒ ብሄረ ትግርኛ ኮይኑ ኩናማ ኮይኑ ክስዕስዕ ክንሪአ ኢና፣ ናራ ኮይኑ ክንሪአ ኢና፣ ረሻይዳ ኮይኑ ክንሪአ ኢና። ዝተፈላለያ ብሄራትና ሽዱሽተ ዞባታት ኣብዚ ቅርዓት እዚ ከም ዝወፃ ኮይነን ግን ብነበርቲ ዞባ ማእከል ዝተዳለወ እዩ። ኣባላት ሚኒስትሪ ትምህርቲ መምሃራን ኩሎም ተማሃሮና ኩሎም ህዝብና ነበርትና ብሙሉእ እዚ ኣሳታፊ እዩ። ሕጂ ትልሂድ ዘይኮነ ከዓኒ ኣላባብሳ ብሄራትና እንታይ ይመስል፣ ስልማት ናይ ብሄራትና እንታይ ይመስል፣ መናባብሮ ናይ ብሄራትና ትሸዓትኦም ብሄራትና እንታይ ይመስል፣ ብኩሉ እንትንኡ ዘማለአ ምድላዋት ዝተገብረሉ ዝተደኽመሉ ምርኢት ኢና መበል 35 ዓመት ናፅነትና ካርኒቫል ሎም ምሸት ክንዕዘቦን ክንሪኦን በቂና ዘለና ማለት እዩ።
0: ራይ እንኳዕ ሓጎሰና። ኣዝዩ ደስ ዘብል ምርኢት እዩ ኣብ ጎደናታት ኣስመራ ዝካየድ ዘሎ። በዚ ኣጋጣሚ ከዓ ንኩሉ ህዝቢ ኤርትራ ርሑስ በዓል ቅንያት ናፅነት ክኾነሉ ንምነ። እስከ ከምዚ ኣቀዲም ክትብል እዮ ፅናሓኺ፣ እቲ ኣብ ዘሎ ትግርኛ ኮይኑ ናይ ካልኦት ኩለን ብሄራት ይኽእል፣ ሰሆ ኮይኑ ናይ ካልኦት ኩለን ብሄራት ልሂት ይኹን ኣለባብሳ ይኽእል፣ እዚ ብጣዕሚ እዩ ደስ ዘብለካ። እቲ ብሄራትና ከዓ ማዕር ክንደይ ንሓደ ሕዱ ተዋሂሉ ከም ዘሎ እዩ ዘረዳእካ ሞ እንታይ ፃዕሪ ማዕር ክንደይ ዝኣክል ፃዕሪ እዩ ተኻይድሉ ኣብ ከምዚ ስምረት ንክበፅሕ?
1: እዚ ሕጂ ቀሊል ኣይኮነን። ኣብ መሓደርቲ ንኡሳን ዞባታት ፀሓፍቲ ግንባር ንኡሳን ዞባታት እቲ ቅርፂ ናይ ዞባና ከዓ ኣብ መሓደርቲ ከባቢታት ዘጠቃለለ ማሕበራት ኩሉ እቲ ቅርፂ ብሓንሳብ ኣብ ንኡስ ዞባ ወሪዱ ኣብ ምምሕዳር ከባቢ ወሪዱ ብጥምረት ዝስራሓሉ ስለ ዘሎ ቀሊል ዝኾነ ወፍሪ ኣይኮነን ተኻይድሉ፣ ቀሊል ዝኾነ ድኻም ኣይኮነን ተኻይድሉ። ግን ነቲ ድኻም ነቲ ፃዕሪ ነቲ ሃልኪ ክትሪኦ ከለካ ግን ንሃገራዊ በዓልቲ ናፅነትና ስለ ዝኾነ ሰብ ብሕጉስ መንፈስ ስለ ዘካይዶ ይዕውት ዝኸውን ዘሎ እቲ መደባት ሕጂ ክትሪኦ ከለካ ራሻይዳ ድሕሪ ኢልካሲ እቲ ኣልባሳት ክዳን ናይ ራሻይዳ ከማልእዎ ዘለዎም ነገራት እቶም ንኡሳን ዞባታት ዝደኸምሉ ዕንቁ ካበይ መፅእ ክዳን ካበይ መፅእ ኩለተን ብሄራት ተዳልየን ዘለዋ ሕጂ ብዙ ነዚ ፃዕርታት እዚ ሕጂ ልክዕ ምስሊ ናይ ብሄራትና ብልክዕ ካብ ቁኖ ጀሚርካ ኣልባስ ጀሚርካ ስልማት ጀሚርካ ኩሉ ነገራት ከማልእ ስለ ዘለዎ ነዚ ከማልኡ ከዓኒ ክለብስዎ ስለ ዘለዎም ከዓቶም መንእሰያትና ደቂ ኣንስትዮም ደቂ ተባዕትዮም ከዓ ልዕሊ ክልተ ወርሒ ተደኺሙሉ ስነ ጥበባውያን ኣብዞም ኩለን ንእሷን ዞባታት ክኢላታት ተመዲቦም ከዓ ለይትን ቀትርን ፃዕርታት ኣካይዶም ከዓ ልክዕ ንብሄራትና ከምዝመስሉ ገይሮም ቀሪፆም ኣለዉ ማለት እዩ ትስራሕ ስኢዱ ሕጉሰካ ኸዓ ብሄረ ትግርኛ ናይ ራሻይዳ ተሳዕሲዑ ብሄረ ትግርኛ ናይ ኩናማ ድሕር ትልሂት ገይሩ ናይ ሳሆን ድሕር ሳዕሲዑ ሲ ልዕሊ እዚ ስለዘየለ ናይ ብሓቂ ተለቢሱ ሎ ማለት እዩ ሸዓተ ብሄራትና እንታይ ይመስላ መሃሮ ዝኾነ ካብ ህፃን ክሳብ ዝለዓለ ሽማግለ ኣብዚ ዞባ ማእከል ክንሪአ ኢና ማለት እዩ።
0: ሕራይ ሞ የቐኒልና እቲ ትሕዝቶ እናቐፀለ እዩ ዝብል ዘሎ ንተዓዘብትና ናብኡ ክነብሎም ኢና። ርሑስ በዓል ቅንያት ናፅነት የቐኒልና።

هذيك تكلحلي ربع عمري لك الحلي حسب بدي هذا التيلي يا للي.

Drama.

ختم ملا دے گل کے۔

Thank you.

Oh,

Thank you.

ዝኸበርኩም ተዓዘብትና ካብዚ ቀፂሉ ድማ ብስንኩላን ዝተመርሐ ምርኢት ናይ ህዝቢ ኢና ክንዕዘብ። እዚ ምርኢት እዚ ከምቲ ዝሓለፈ ክንከታተሎ ፅንሕና። ኩሎም ህዝቢ ነቲ ብሄራትና ዝውክል ዝተፈላለየ ኣለባብሳ፣ ትልሂት ወዘተ ዝኣመሰሉ ከርእዩናዮም። ስለዚ በዞም ንሪኦም ዘለና ስንኩላን እቲ ምርኢት ናይ ህዝቢ ይጅምር ኣሎ። ብሓባር ኮይና ክንከታተሎ ኣቐዲምና ብክብሪ ንዕድም።

ኣየወ እዛ መርዓት ሕፀባ ዝስተ ኣትያ ናብ ንበልበለ ክትረክብ ድበ ድበ እቲ ወራሪ ድበ እቲ ገፋዒ ሓድጊ ከይትገድፍ ናታን ናይ ብፃያን እዛ መርዓት ሕፅኖት ንሱ ኣይተረኣያን።

ባዳ፣ እንኳ ሃገር ባዳ፣ እንኳ ድግዲ ባዳ፣ ተአንኳ ቅረት፣ ተአንኳ መግዛት ባቺ ትሪሕ እንኬ መሓደ ንጸላይት ኒዲግ ዋኒ ያተፈኪረን

0: ወርወር ስንኻ ንኽስካ ምስ ዓለም ተወዳደር ድንበር ጠይበልካ በቲ ወትሩ ዝፍቀር በቲ ጠንቋል ክፍሕስካ ደቀሰ ዝሓድር በቲ ጀህራ ድራሩ ኣጥራሕ ጎልጎል ዝዕንድር ኣትክል መትከላዊ ሃገርካ ነፃ ኣልማዓየ ኣዕንብባ ቀጠልያ ቀይራ ኩላ ሃገርባ ነዛ ሓሰር ዓለም ክልተ ግዜ ኣዛርባ
1: ፅባዕ ዕምበባ ብሄር ዓፈር